0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሽ ዘይን በትሽሬ ታፍሽን ፔይ ዘይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 18 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 8 ቀን 2019 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም በተለያዩ ወቅታዊ ጉዳዮች ከባልደረባችን ከራህሚም አላዛር ጋር እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ በጥቅምት 7ቱ ጥቃት ጊዜ በጋዛ በነበረው ክፍለ ጦር በመረጃ ክፍል መኮንን

ሆነው ያገለግሉ የነበረው ሜጀር ጄኔራል አሌፍ አገልግሎታቸውን እንዲጨርሱ መከላከያ ሰራዊቱ አስታወቀ ተባለ። የፍልስጤም መስተዳድር ሊቀመንበር አቡ ማዘን በተባበሩት መንግስታት ድርጅት በርቀት ሆነው ንግግር እንዲያደርጉ መወሰኑ ታወቀ። እስራኤልና ኩዌት ኢራን በባህር ሰላጤው ሀገራት በተደጋጋሚ ስለምታደርሰው ጥቃት እየተወያዩ መሆናቸው ተገለጸ። አሜሪካ F-35 የተባሉ የጦር አውሮፕላኖችን ለሳውዲ አረቢያ ለመሸጥ መወሰኗን አስታወቀች። የኢራን አብዮታዊ ዘብ በባህር ኃይል የኢራን አብዮታዊ ዘብ የባህር ኃይል በሆርሙዝ ባህር የቶጎ ባንዲራ የምታውለበልብ የነዳጅ ዘይት ጫኝ መርከብ ላይ ጥቃት ማድረሱን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጥቅምት 7ቱ ጥቃት ጊዜ በጋዛ ሰርጥ አካባቢ በነበረው ክፍለ ጦር በመረጃ ክፍሉ መኮንን ሆነው ያገለገሉት ሜጀር ጄኔራል አሌፍ አገልግሎታቸውን እንዲጨርሱ መከላከያ ሰራዊቱ አስታወቀ። የመከላከያ ሰራዊቱ የሰው ኃይል አስተዳደር ኃላፊ ሜጀር ጄኔራል ዳዱ ባር ካሊፋ የኢታማጆር ሹሙን አስተያየት ጨምሮ የተለያዩ የምክክር ኮሚቴዎችን ሐሳብ ከተቀበለ በኋላ ሜጀር ጄኔራል አሌፍ አገልግሎታቸውን እንዲጨርሱ መወሰኑን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። ውሳኔው ለአሌፍ የተላለፈ ሲሆን ለኢታማጆር ሹሙ ይግባኝ ማቅረብ መብት እንዳላቸውም ተገልጿል። የፍልስጤም መስተዳድር ሊቀመንበር አቡ ማዘን በተባበሩት መንግስታት ድርጅት በርቀት ሆነው ንግግር እንዲያደርጉ ተወሰነ። አቡ ማዘን በተባበሩት መንግስታት ድርጅት ንግግር እንዲያደርጉ አሜሪካ፣ እስራኤልና ፓራጓይ ተቃውሞ የነበረ ሲሆን ወደ ኒውዮርክ እንዳይገቡ ከተከለከሉ በኋላ በቪዲዮ የተቀረጸ ንግግር በጉባኤው ላይ እንዲቀርብ መወሰኑ ታውቋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን አቡ ማዘን የሽብር ጥቃት ላደረሱ ፍልስጤማውያን ቤተሰቦች ገንዘብ መክፈላቸውን እስካላቆሙ ድረስ ዓለም አቀፉ ማህበረሰብ ትኩረት መስጠቱን ይተዋል ብለው መጠበቅ የለባቸውም ብለዋል። የአሰራር ፖሊሲውን የሚቀይሩበት ኃላፊነት በአቡ ማዘን እጅ እንደሚገኝም ገልጸዋል ዳኒ ዳኖን። በአሽቀሎን ከተማ ኃላፊነት በአቡ ማዘን እጅ እንደሚገኝም ገልጸዋል ዳኒ ዳኖን። በአሽቀሎን ከተማ አንድ በ30 ዓመት እድሜ ክልል የሚገመት ግለሰብ ህይወቱ ማለፉን የማጌን ዳቪዳዶ ማስቸኳይ ህክምና እርዳታ ሰጪ ቡድን አስታወቀ። የግለሰቡ የሞት ምክንያት በተለያዩ ግለሰቦች መካከል የተፈጠረ ግጭት ሳይሆን እንዳልቀረ ከደረሰን ዘገባ መረዳት ችለናል። በቦታው ፈጥኖ የደረሰው አስቸኳይ ህክምና እርዳታ ሰጪ የማጌን ዳቪድ አዶም ድርጅት የግለሰቡን መሞት በቦታው ማረጋገጡን አስታውቋል። እስራኤልና ኩዌት ኢራን በባህር ሰላጤው ሀገራት በተደጋጋሚ ስለምታደርሰው ጥቃት እየተወያዩ ነው ተባለ። አንድ የኩዌት መንግስት የቀድሞ ሚኒስትር ለ11ኛው ቴሌቪዥን ጣቢያ እንደገለጹት የኢራን ጦርነት በባህር ሰላጤው ሀገራት እውነተኛ ጠላት ላይ ያለውን ጥርጣሬ ሙሉ በሙሉ ያስወግዷል ያሉ ሲሆን ኢራን በሚሳኤልና በድሮኖች ጥቃት አድርሳብናለች፣ እስራኤል ደግሞ ኢራንን በማጥቃት ወታደራዊ አቅሟን በማሳየት የኢራንን ወታደራዊ አቅምን በከፊል አውድማለች ብለዋል ሚኒስትሩ። ከዚህ ጋር ተያይዞ በእስራኤልና በኩዌት መካከል ያለው ግንኙነት የጸጥታ ጉዳይን የሚመለከት እንጂ በሁለቱ ሀገራት መካከል መደበኛ የዲፕሎማሲ ግንኙነት ላይ ያተኮረ እንዳልሆነ ከደረሰን ዘገባ መረዳት ችለናል። አሜሪካ F-35 የተባሉ የጦር አውሮፕላኖችን ለሳውዲ አረቢያ ለመሸጥ መወሰኗን አስታወቀች። በዋሽንግተን የውጭ ጉዳይ መስሪያ ቤት ሳውዲ 48 F-35 ሞዴል የጦር አውሮፕላኖችን እስከ ሙሉ ትጥቃቸው ከ24 ቢሊዮን ዶላር በሚበልጥ ገንዘብ ለመግዛት መጠየቋን ለኮንግረሱ አስታውቋል። የአውሮፕላኖቹ ሽያጭ ስምምነት በመካከለኛው ምስራቅ ያለውን ወታደራዊ ሚዛንም እንደማይጎዳ የአሜሪካ የውጭ ጉዳይ ሚኒስትር ጨምሮ ገልጿል። የኢራን አብዮታዊ ዘብ የባህር ኃይል በሆርሙዝ ባህር የቶጎ ሰንደቅ ዓላማ የምታውለበልብ የነዳጅ ዘይት ጫኝ መርከብ ላይ ጥቃት ማድረሱን አስታወቀ። የኢራን መገናኛ ብዙሃን እንደዘገቡት መርከቧ በእሳት አደጋ እሳት ከቃጠሎ ከተነሳ በኋላ ተጎድታ መቆሟን አስታውቀዋል። የባህር ኃይሉ መግለጫ እንዳለው ነዳጅ ጫኝ ታንከሩ በባህር ዳር በህገ ወጥ የባህር መስመር በማለፍ ላይ እያለ ጉዳት እንደደረሰበት አስታውቋል። በመጨረሻም

የአየር ንብረትን በያ ዛሬ የሙቀቱ መጠን ቀንሶ ቀዝቀዝ ያለ የአየር ጸባይ እንደሚኖርና በሰሜን እና በመካከለኛው እስራኤል ቀላል ዝናብ ይኖራል ተብሎ እንደሚጠበቅ በአብዛኛው ሀገራችን ክፍልም የተጠናከረ ነፋስ እንደሚኖር የአየር ንብረትን በያ ባለሙያዎች ከላኩልን ዘገባ መረዳችንናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭ 30፣ በሃይፋ 29፣ በበኤርሸባ 31፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀርባችሁን ዋና ዋና ረሰ ጉዳዮች ባጭሩን መለከታለን። 3 እለታዊ ጋዜጦች ይደርሰውናል። የዲዮ ታሮኖት ማሪብና አሬጽ ናቸው። እንግዲህ 3ቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና ረሰ ጉዳዮች ባጭሩ እንመለከታለን። የዲዮ ታሮኖት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ረሰ ጉዳዮች መካከል ጠቅላይ ሚኒስትር ቢንያሚን ናታንያሁ በተደጋጋሚ ማስጠንቀቂያ ቢቀበሉም ከኳታር በቢሊዮኖች የሚቆጠሩ ገንዘብ ዶላር በቢሊዮኖች የሚቆጠር ዶላር ወደ ጋዛ ሰርጥ ማስተላለፋቸውን ቀጥለው ነበር። ለሐማስ ማለት ነው። ለሐማስ ሲያስተላልፉ ነበር። ኳታር ያው በቀጥታ በእስራኤል አማካኝነት ታስተላልፍ ነበር። ግን ይሄ እንዳይሆን ለጠቅላይ ሚኒስትር ቢንያሚን ናታንያሁ በተደጋጋሚ ማስጠንቀቂያ ተሰጧቸው ነበር። አሁን ሻባክ እና ሌሎች የጸጥታ ጉዳይ መረጃ ክፍሎች በሚያካሂዱት ምርመራ ሚስጥራዊ የሆኑ አዳዲስ መረጃዎች እየወጡ ነው። ያው ይህ ይሆን እንደነበረ እና በተደጋጋሚ ማስጠንቀቂያ ተሰጧቸው ነበር። ኳታር ይህን በርካታ ገንዘብ ለሐማስ ማስተላለፏ መጨረሻ ላይ ጉዳት እንደሚያመጣ የሚል ዘገባ አቅርቧል፣ ተመልክቷል። ሄዶ ታሮኖት ሌላው ሁለት ባልና ሚስት እንግዲህ ለመዳር የተዘጋጁ ጥንዶችን ፎቶግራፍ በማስደገፍ በኒር ኦዝ በተባለው በጋዛ ሰርጥን በሚያዋስኑ የእስራኤል መኖሪያ ሰፈሮች መካከል አንዱ ነው። ኒር ኦዝ እንግዲህ ጥቅምት 7 ቀን የሐማስ አሸባሪ ድርጅት ከፍተኛ ጉዳት ካደረሰባቸው ሰፈሮች መካከል አንዱ ነው። እነዚህ ሁለት ሙሽሮች ጋቢ ኤልባዝ እና ሸኬድ ትባላለች በቅርቡ ይዳራሉ። ምንም እንኳን ጥቅምት 7 ቀን የደረሰው ጥቃት የሚረሳ ባይሆንም ግን ያንም ጥቃቱንም እያስታወሱ እንደገና ደግሞ እድሳት ያስፈልገዋል ቦታው እና ያው በኒሮስ የእግር ኳስ መጫወቻ ቦታ ላይ ነው ጋብቻቸውን የሚያደርጉትና ፎቶግራፉም እንግዲህ እንደምናየው ሰፊ አረንጓዴ የሆነ ቦታ ላይ ነው። እዛ ላይ የእግር ኳስ መጫወቻው ቦታ ላይ እንደተነሱ ነው የሚያሳየውና እዛ ቦታ ላይ ጋብቻቸውን እንደሚያከናውኑ ቀርቧልና ምንም ጉዳት ቢደርስ ጉዳቱ ከባድ ቢሆንም ግን እንደገና ያው ህይወትን መቀጠል ያስፈልጋል የሚል ርዕሰ ጉዳይ አቅርቧል። እንግዲህ ጋዜጦች በውስጥ ገጻቸው በጣም በርካታ ርዕሰ ጉዳዮችን ተመልክተዋል። ዛሬ ሳምንቱ መጨረሻም ስለሆነ ግን ያው ባጭሩ ለመመልከት ወደ ማሪብ እናልፋለን። ማሪብ በመጀመሪያ ገጹ ላይ ትኩረት የሰጠው በመጀመሪያ ፓርቲዎች እንግዲህ ጥቅምት 27 ቀን በሚካሄደው ብሔራዊ ምርጫ የሚወዳደሩ ወይም ለምርጫ የሚቀርቡ የተለያዩ ፓርቲዎች ከህዝብ ላይ አስቀድሞ በተወሰደ ግምገማ ወይም ቅድመ ጥናት የተሰጠ ድምጽ አለ። አሁን ዛሬ ምርጫ ቢካሄድ ይላል የአይዘንኩት ፓርቲ ያሻር የተባለው ፓርቲ ከፍተኛ ቁጥር እንዳገኘ ተገልጿል። በዚህ ጥናት ላይ የማሪብ ነው ጥናቱ ማሪብ ነው ያቀረበው። 23 በክነሴቱ 23 መቀመጫዎችን ያገኛል ያሻር የተባለው የጋዲ የዘንጉት ፓርቲ ይላል። ሁለተኛው ሊኩድ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት ፓርቲ ሊኩድ 18 መቀመጫዎችን ያገኛል ይላል። ከዛ ናፍታሊ ቤኔት ናቸው። ናፍታሊ ቤኔት የሚመሩት ደግሞ 13 መቀመጫዎችን ያገኛል። ዲሞክራቲም የተሰኘው የኢር ጎላን የሚመሩት ፓርቲ 9 መቀመጫዎችን ይላል። አቪግዶር ሊቨርማን እስራኤል ቤቴኑ 9 መቀመጫዎችን፣ ኦጽማ ይሁዲት የታማር ወንጌብር ፓርቲ 8 መቀመጫዎችን ወይም 8 አባላት በክነሴቱ ሊያገኝ ይችላል ዛሬ ምርጫ ቢካሄድ ይላል። እኔ ይቀጥላል የሀዱታ ቶራ 7፣ ሻስ ፓርቲ 7 እያለ ይቀጥላል። ስሞትሪች 6፣ ጽዮኑት አዳቴት ራም የተሰኘው የማንሱር አባስ ፓርቲ ደግሞ 5፣ ዊንተር 4፣ ሄንዴል 4 እንግዲህ አሁዛ ካሴ ማያልፉም የተባሉ አንዳንድ ፓርቲዎችም አንዳንዴ ያው እንደሚያልፉ ቁጥር የተወሰነ እንግዲህ እስከ 4 ፓርቲ ድረስ መግባት እንደሚችሉ እስከ 4 አባላት ድረስ ማስገባት እንደሚችሉ ይገልጻል። እንግዲህ ዛሬ ቢካሄድ ነው ይሄ ጥናት የሚለው ዛሬ ላይ ምርጫ ቢካሄድ ነው። ምናልባት ነገ ከነገ ወዲያ ደግሞ ቁጥሩ የተለያየ ቁጥር ነው ሊኖር የሚችለው እና ይህን ይመስላል። ከዚህ ጋር ተያይዞ ማሪቭ ያቀረበው ሌላው ዘገባ ያው ምርጫ ጋር የተያያዘ ነው።
እንግዲህ ሁለቱ ቀኝና ግራ ዘመም የሚባሉ ፓርቲዎች መንግስት ሊያቋቁሙ ቢችሉ እንግዲህ ተመሳሳይ የሆነ ድምጽ ያገኛሉ ተብሎ ይገመታል። ጋዴ ዘንኩት የሚመሩት ያሻር የተባለው ፓርቲ ከፍተኛ ድምጽ በፓርቲ ደረጃ ፓርቲው ከፍተኛ ድምጽ እንደሚያገኝ የተገለጸው ነገር ግን ጋዴ ዘንኩት አሁን የሳቸውን ፓርቲ ርዕዮተ ዓለም የሚከተል ተመሳሳይ ፓርቲዎችን አንድ አርገው መንግስት ቢያቋቁሙ በተመሳሳይ ሊኩድም እንደዚሁ እኩል የሆነ ድምጽ ሊያገኙ ስለሚችሉ ፕሬዝዳንት ሄርጾግ ሁለቶችንም እንግዲህ ለማደራደር ለመቀበል ካሁን እየተዘጋጁ ነው። ይሄ ደግሞ ምክንያቱም እንደነው ምናልባት በድጋሜ እንደገና ወደ ምርጫ ለመሄድ ያለውን እድል ለመቀነስ ዳግማ ምርጫ እንዳይኖር ሁለቱ ፓርቲዎች እኩል ለኩል ቢያገኙም የሚግባቡበትን ሁኔታ ዳግም ሁለተኛ ዙር ምርጫ ላለማካሄድ ካሁኑ ፕሬዝዳንት ኢስሐቅ ሄርጾግ ዝግጅት እያደረጉ ናቸው የሚል ርዕሰ ጉዳይ አቅርቧል። ማሪም ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ በተለያዩ ምክንያቶች የተከፈቱባቸው የክስ መዝገቦች አሉ፣ በዛ ዙሪያ ምህረት እንዲደረግላቸው የሚል ጥያቄ ቀርቦ እንደነበረ ይታወሳል። ቀርቧል። አሁንም ፕሬዝዳንት ሄርጾግ አሁንም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢስካቲዩን ስምምነትን እንግዲህ ጥፋቱን አምኖ ያው ይቅርታ እንዲደረግላቸው ለዚህ ዝግጁ ከሆኑ አሁንም ድረስ በራችን ክፍት ነው፣ በሩ ክፍት ነው፣ እየጠበቁ ነው፣ ሁኔታዎች አልተዘጉም የሚል ሐሳብ መስጠታቸው በዘገባው ተካቷል። እንግዲህ ሌሎችም ርዕሰ ጉዳዮች አሉ፣ ጊዜ ካባቃን ቆየት ብለን እንመለከታቸዋለን። ሀሬጽ ያቀረባቸውን ርዕሰ ጉዳዮች ባጭሩ ስንመለከት ደግሞ ከምርጫው ጋር ተያይዞ አሁን ባለው ሁኔታ ዘንድሮ እንግሊዝ ካሁን ስልጣን ላይ የነበረውን መንግስት የመቀየር እድሉ ሰፊ ነው። በሌላ እንግዲህ የሌላ ርዕዮተ ዓለም ያለው ተቃራኒ ክፍል ስልጣን ሊይዝ ይችላል፣ በምርጫ ሊያሸንፍ ይችላል። እድሉ ሰፊ ቢሆንም ግን ለጋዴ ዘንኩት ትግስት የላቸውም ይላል። በዚህ ምክንያት ምናልባት በዚህ ምክንያት ስህተት ሊፈጠር ይችላል እና ይህ አጋጣሚ እንዳያመልጥ የሚል ስጋት መኖሩን ሀሬጽ በሰፊው ተመልክቶታል። ሌላው በፖሊስ ጽህፈት ቤት ኃላፊ በፖሊስ አዛዡ ዳኒ ለቪና በሀገር ውስጥ ደህንነት ሚኒስትር ኢታማር ቤን ግብር መካከል አሁንም አለመግባባት እየተፈጠረ ነው። እንግዲህ ሁለቱ አንድ ላይ ሆነው በሚወያዩበት ጊዜ በመካከላቸው በተፈጠረ አለመግባባት ውይይቱ ተቋረጠ የሚል ርዕሰ ጉዳይም አቅርቧል። ሌላው በደቡብ ሊባኖስ ረኼስ አሌታሃር የተባለው አካባቢ መከላከያ ሰራዊቱ እንግዲህ ከበርካታ ጊዜያት በኋላ የሂዝቦላ ድርጅት መሽጎ የቆየበት ቦታ ነው፣ ያን አካባቢ መደብደቡ ይታወቃል። ይህ አካባቢ መደብደቡ ጥሩ አጋጣሚ የፈጠረ ቢሆንም ሌሎችም እንዲህ አይነት ተመሳሳይ ቦታዎችን ለማጥቃትና ለማግኘት ጥሩ አጋጣሚ የፈጠረ ቢሆንም ግን አሁንም ነገሮችን በድርድር ለመፍታት በሊባኖስና በእስራኤል መካከል በድርድር ለመፍታት ያስፈልጋልና ይቀጥላል የሁለቱ ሀገራት የመደራደር ሂደት የሚል ዘገባ አቅርቧል ሀሬጽ። እንግዲህ ሌሎችም ርዕሰ ጉዳዮች አሉ፣ ቆየት ብለን እንመለከታቸዋለን። አድማጮቻችን፣ ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ እረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋሽራሚን ባልደረባችን ራሚ ማለዛር ስልክ መስመራችን ላይ ነው። ወደ እሱ ነው የምናልፈው። ጤና ይስጥልን ጋሽራሚን፣ እንደምን አደርክ?
1: ይስጥልኝ ወገኖች፣ እንዴት አደርሽ?
0: ደህና ነኝ። ክብሩ ይስፋ፣ እንዴት ነህ? እንዴት ነው ቴላቪቭ?
1: ደህና ነው፣ ሞቃቱ ያው እንዳለ ነው።
0: ቴላቪቭ
1: እነዚያ ውጭ ደህንነቱ ሁሉ ደህና ነው፣ የተጠበቀ ነው።
0: በጣም ጥሩ። አዎ እንግዲህ እንዴት ነው ወደ አለማችን ሀገራችን ተጨባጭ ሁኔታ ስንመጣ በእስራኤልና በሳውዲ መካከል እንደው ሰሞኑን ብዙ ርዕሰ ጉዳዮች እየተነሱ ነው፣ ከአሜሪካም ጋር ተያይዞ በተለይ በሶስቱ ሀገራት መካከል። አሁን ደግሞ አሜሪካ ለሳውዲ አረቢያ ዘመናዊ ጦር አውሮፕላኖችን ለመሸጥ መስማማቷን አስታወቀች የሚል መረጃ እየወጣ ነው። እንዴት ነው?
1: አዎ እንደዚያ የሚል መረጃው እየወጣ ነው። ቀደም ነበር የተነጋገሩት F-35 የሚባል ዘመናዊ ጦር አውሮፕላን ራዳርም ማይዘው ማይጠልፈው ጦር መሳሪያ ዘመናዊ ነው አውሮፕላን። እሱን እንግዲህ ለሳውዲ አረቢያ ለመሸጥ ቀደም ተነጋግረው ነበር። እስራኤልም መሆን የለበትም፣ ምክንያቱም በአካባቢ ያለውን የጦር መሳሪያ የበላይነት የእኛን ማለት ነው እስራኤልን ይፎካከረዋል፣ ይወዳደረዋል። ስለዚህ የእኛ በጦር መሳሪያ የበላይነት በዚህ አካባቢ ያስፈልጋል። እሱ ነው በዚህ ነው ደህንነታችንን መጠበቅ የቻለው ስትል እስራኤል ያው መቃወሙ ስታሰማ ቆይታ ነበር። ከዚያ እንደገና ሁኔታው ተዳፍኖ ከቆየ በኋላ አሁን ሰሞኑን ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ትናንት ነው እንደዚህ ባወጣው መግለጫ ለሳውዲ አረቢያ ቁጥራቸው 48 የሚሆኑ እነዚህ F-35 የሚባሉ ዘመናዊ ጦር አውሮፕላኖችን ለመሸጥ ተዋውለናል፣ $24 ቢሊዮን ነው ዋጋቸው። አሁን ይህንን የአሜሪካ መንግስት ያሰበ መሆኑን ለኮንግሬስ ያስተላልፏል፣ እዚያ ኮንግሬስ እንዲያጸድቀው ብሎ የአሜሪካ ውጭ ጉዳይ ሚኒስቴር ጽህፈት ቤት በወጣው ልዩ መግለጫ ይፋ አድርጎታል። ይህ ሁኔታ እንግዲህ ይኸውልሽ ሰሞኑን በሳውዲ አረቢያ እና በሁት መካከል ጦርነት ተጀምሮ ቆይቷል። እንደገና እያረፉ እንደገና ነበር ያው የሚታኮሱት። አሁን ሰሞኑን ባልተጠበቀ ሁኔታ እነሱ ባልጠበቁት ሁኔታ ሳውዲ አረቢያዎች ሁቲዎች ወደ ደቡብ የመን አልፈው ከዚያም ባቤል መንድ የሚባለውን የባህር ወሽመጥ ይዘውታል። አሁን በዚያ ሁኔታ ሳውዲ አረቢያ ተቸግራለች ያላትን ነዳጅ ዘይት ወደ ውጭ የምትልከው በዚያ በኩል አድርጋ ስለሆነ ያ መዘጋቱ ለሳውዲ አረቢያ ችግር ፈጥሯል። እንዴት ሳውዲ አረቢያ ለዚህ ለእነዚህ አማጽያን ተሸነፈች፣ ተጠቃች፣ እጇ ሰጠች የሚለው ወቀሳ አሁንም በሳውዲ አረቢያ በኩል አለ። ይህ እነዚህ ሁቲዎችን ቦታ በያዙበት ጊዜና በሳውዲ አረቢያ ላይ የረዥም ርቀት ተወንጫፊ ሚሳይል በመተኮሳቸው የሳውዲ አረቢያ መንግስት ጋር ስላደረበት አሜሪካ እንድትተባበር ጥያቄ ቢያቀርብ አሜሪካ ያልተባበር ሰጠች። ከዚያም እስራኤልንም እንደዚህ ጠይቀዋል የሚባል ነገር ተወርተዋል። እስራኤል በበኩሏ ጣልቃ መግባት እንዳልፈለገች እና ግን በመረጃ በማሰባሰብና በማቀበል በኩል እስራኤል ትተባበራለች የሚል ሁኔታ ነበር ሳውዲዎች የሰሙት። ይህን ውጥረት አያይዞ ሳውዲ የገባችበትን ውጥረት አያይዞ ሳውዲ አረቢያና እስራኤል ከአሁን ቀደም ተሞካክሮ ነበር፣ አልተሳካም እስካሁን ድረስ። ምናልባት ይህ አጋጣሚ ሆኖ ሁለቱ ሀገሮች ተደራድረው እርቀ ሰላም ከዚህ ከአብርሃም ስምምነት የሚለው የተለያዩ ሀገሮች አካባቢ ሀገሮች ከእስራኤል ጋር እርቀ ሰላም እንዳወረዱት እሷም ትደመርበት የሚል ጥሩ አጋጣሚ ነው። ይህን በዚህ በኩል ተጽዕኖ እናደርግባት የሚል ሀሳብ ቀርቧል። እስካሁን ድረስ ሳውዲ አረቢያዎች የሚሉት ምንድን ነው? በደጋገም በቋሚነት የሚቀርቡት ጥያቄ ነው እስራኤል ለፍልስጤሞች ነጻ ሀገር እንዲሰጣቸው ተስማማ። ያ ነው የኛ ምክንያታችን እንጂ ከዚያ ውጭ ምንም ምክንያት የለንም ከእስራኤል ጋር ላለመታረቅ ላለመሸማገል ነው የሚል መልሳቸው። አሁን ግን ምናልባት ሲጨንቃቸውና የእስራኤልን የበላይነት የጦር መሳሪያ የበላይነት ጦር መሳሪያ ያላት በጣም ረቂቅ የሆነ ጦር መሳሪያ ያላት መሆኑን ስላወቁ አማራጫችን እንግዲህ በፍልስጤሞች ጉዳይ ሁሌ አትኩረን እኛ ራሳችን ከምንጎዳ እንስማማ ከእስራኤል ጋር የሚል ፍላጎት ይኖራቸዋል የሚል ግምት አለ። ይሄ ተንጠልጥሎ ያለ ጉዳይ ነው። በተያያዘ ሁኔታ ወርቅነሽ ኩዌት ኩዌት የምትባለው ሀገር ከእስራኤል ጋር እርቅ ስላለማውረድ ምስጢራዊ ድርድር እያካሄደች ያለችው የሚባል ነገር አለ። ለማስታወስ ያህል ኢራኖቹ ወደዚህ አካባቢ ረዥም ርቀት ተወንጫፊ ሚሳይሎችን ሲተኩሱ በኩዌት በአረብ ኤምሬት ሀገሮች በካታ በመሳሰሉት ነው ጉዳት ያደረሱት እና ለማድረግ ያን ደረሰውን ጉዳት ወይም የተቃጣውን ጉዳት ለመከላከል የቻሉት በእስራኤል ባገኙት ጸረ ሚሳይል ሚሳይል ነው። ለምሳሌ እንደ ኪፓት ባርዘል የሚባለው እንዲማያር እንደ ሚሎታል በእንግሊዝኛ ሌላም ሌላም መከላከያ መሳሪያዎችን ከእስራኤል አግኝተዋል። በዛ ነው ሊከላከሉ የቻሉት። ስለዚህ ከእስራኤል ጋር መቀራረቡ ነው የሚሻለው። ሀገሮች ማለት ኢራን የጋራ ጠላት እስራኤል ብቻ ሳትሆን የጋራ ጠላት ስለሆነች እሷን መከላከል የምንችለው ከእስራኤል ጋር ተደምረን ወይም ከእስራኤል ጋር ወገንን ስንከላከል ነው የሚል ስሜት እንደ በዚህ አካባቢ የገዛ ጦር እያደረባቸው ያለው። ስለዚህ ነው ኩዌት አሁን ምስጢራዊ ድርድር ከእስራኤል ጋር እያካሄደች ያለችው የሚባል ነገር ያለ። እንግዲህ አሁን ኩዌት ከእስራኤል ተስማማች፣ ሳውዲ አረቢያም እንደዚያ ከሆነ ይህ አካባቢ በአጠቃላይ እንግዲህ ከእስራኤል ጋር ያለው ስምምነት እየተስፋፋ መሄዱን ነው። ይህ ሊሆን የቻለበት ምክንያትም ቀደም የነበራቸው የጋራ ዓላማ እስራኤልን እናጠፋለን እናጠፋታለን እዚህ አካባቢ እስራኤል የሚባል ሀገር መኖር የለበትም ነበር የሚሉት። አሁን ግን እንኳን ማጥፋት ይቅርና የእስራኤልን እርዳታ ጠያቂዎች ነው ሆነው ያሉት እና ይህን በመገንዘብ ከእስራኤል ጋር የተቀራረበ ወዳጅነት ለመፍጠር ፍላጎት አላቸው። የጋራ ጠላት የሆነችው ለሁሉም ኢራን ስለሆነች የሚል አባባል ነው አለ። እንግዲህ አንዳንድ ሁኔታውን በቅርቡ እየተከታተሉና የተለያዩ ኤክስፐርቶች የሚገልጹት
0: ኩዌት በርጋሽ ራቢ እንደሚታወቀው ከአሜሪካ ጋርም ጥሩ ግንኙነት ያላት ሀገር ናት። ኳታርም እንዲሁ። ግን ሊያው ሌሎች ሀገራትም ከእስራኤል ጋር ምናልባት ሰላም ይመሰርታሉ የሚል ሀሳብ ስላነሳህ ነው። እንደዛ ተባለ ተስፋ ይደረጋል። ግን እንደው የኳታር ሁኔታ እስከዚህ ጋር ተያይዞ እንዴት ነው? ኳታር ስለ ኳታር አሁንም በእስራኤል መገናኛ አውታሮችም ያው ከርዕሰ ጉዳይ ስላልወረደች ነው፣ ጠላትም ወዳጅም አይደለችም። እንደውም ደግሞ ውስጥ ውስጡ አይታወቅም እስራኤል እንደ ጉዳት ልታጋለጥ የምትችል ሀገር ናት የሚል ሀሳብ ይነሳል። እና እንደው የኳታር ጉዳይ ስለዚህ ጋር ተያይዞ
1: ኳታር እንግዲህ ልበልሽ በተራ አነጋገር መሀል ሰፋሪ ናት። እንዲሁ ዝም ብላ ከዚህም አለች እና ወስላታ ሀገር ናት። ባላት ገንዘብ ያው በገንዘብ የታጠረች ሀገር ናት። በዛ ገንዘብ ነው የምትጠቀመው እንጂ እንግዲህ ሀገሪቱ ጠባብ ቆዳዋን ትንሽ ናት። ስንመለከት ካርታውን በዚያ ነው የምትጠቀም ያለችው። ኳታር በቀጥታ መዋጋት በቀጥታ ጦር መሳሪያ ሆርሙዝ ማዞር ሳይሆን በገንዘቡ አማካኝነት በተለያዩ ቦታዎች አሜሪካ፣ ሌላም ሀገሮች የሚገኙትን ጸረ እስራኤል አቋም ያላቸውን በገንዘብ እርዳታ ገንዘብ በመርዳት እንዲህ እስራኤልን እንዲያወግዙ እስራኤልን ይሁዶችን እንዲቃወሙ ያው ያየር ነው። አሜሪካ በተለያዩ ዩኒቨርሲቲዎች የተካሄደው ያሁን ለጸረ እስራኤል እንቅስቃሴ በካታር በሰጠችው ገንዘብ ነው የሚባል ነገር አለ። እና እሷ በገንዘቧ ነው የምትመካው እንጂ ሌላ ምንም ሀይል የላትም። እና በዚህ አማካኝነት አሁን ከሁሉ ጋር ለምሳሌ እንደምናስታውሰው ሀማስ እየተቀበለው በየጊዜ ይቀበል የነበረው ገንዘብ ከካታር ለሰብአዊ እርዳታ፣ ለሕክምና፣ ለትምህርት፣ ለመሳሰሉት መሰረታዊ ልማት ነበር ሲባል የነበረው ግን ውስጡ ሰው የነበራት ምክር ግን በዚህ ገንዘብ ዋሻ የቆፈራቸው ጦር መሳሪያ እያዘጋጃቸው አንድ ቀን ጠብቃቸው እስራኤልን ጉዷት የሚል የነበረው እና ይሄ እኔን የመሰለ አቋም ነው ያላት። ከዚያም ደግሞ ይሄ አልጀዚራ የሚባል ቴሌቪዥን ጣቢያ አላት። ያ ደግሞ አንዱ መርዝ የሚያሰራጭ ጣቢያ ነው። በዚያ አማካኝነት ውስጥ እየተገለገለች ያለችው እንጂ በቀጥታ ካታር እጇን አስገብታ የተዋጋችበት ወይም የእሷ ጦር መሳሪያ ተያዘ የሚባልበት ነገር የለም እስካሁን ድረስ። ስለዚህ ከእስራኤል ጋር አንቺ መቀደም እንደገለሽው ጠላት ማትባልም ወዳጅ ማትባልም እና ስለዚህ ነው እስካሁን ድረስ እሷም ከእስራኤል ጠላት ተብላ ያልተወገነችው። አንዳንድ ፖለቲከኞች ካታርን ወደ ጠላት እንደ ኢራን አድርገን እንያት እና የእስራኤል ጠላት ብለን እናውጅ የሚል ሀሳብ ቀርቦ ነበር። ይህንን ሀሳብ ተቀብሎ በተግባር ያሳየው ነገር የታየበት ነገር የለም እስካሁን ድረስ። ይሁንና ካታር እንዳልኩሽ የሀማስን ሰዎች የምታስተናግድ ነበረች። አሁን እንኳ ያን ያህል ናት፣ እንደዚያ ናት። ስለዚህ ስለዛ ነው ማር ሰፋሪ ናት ካታር ያልኩበት ምክንያት።
0: አዎ እንግዲህ ከዚህ ጋር ተያይዞ ያው አሁንም ከእስራኤል ደህንነት ጋር የተያያዘ ነው። እንዴት ነው በእስራኤልና በሊባኖስ መካከል ያለው ሁኔታ? እስራኤል መከላከያ ሰራዊት አሁንም በደቡብ ሊባኖስ በሂዝቦላ የሽብር ጥቃት ማዕከላት ላይ ጥቃት ማድረሱን እንደቀጠለ ነው። ግን ሁለቱ ሀገራት ደግሞ ይስማማሉ የሚልም ተስፋ አለ። እንዴት ነው ያለው ሁኔታ?
1: የሂዝባላ ጉዳይ እንግዲህ እንደምናስታውሰው ቀደም ያው ስምናል ሀይል እንደነበረው እና አስፈሪ እንደነበር ለእስራኤል በተለይ ሰሜናዊ ዜጎች። ከዛ ያው እስራኤል መከላከያ ሰራዊት እስራኤል መረጃ አሰባሳቢ ክፍል የተለያዩ መረጃዎችን በመሰባሰብ በሂዝባላ ላይ የእስራኤል መከላከያ ሰራዊት ከባድ ጥፋት እንደደረሰበት ያው ምናየው የምናውቀው ነገር ነው። መሪዎቻችሁንም እስከ ናስራላ ድረስ ነው የተበቀላቸው እስራኤል መከላከያ ሰራዊት እና ሂዝባላ ሀይሉን አጠናክሮ የተለያዩ ቦታዎች ነበሩት። አሁን ሰሞኑን ሲነገርለት የቆየው የአልያታህር የሚባል ተራራ ነው ሸንተረር፣ በዚያ ውስጥ ነው እንግዲህ ዋና ጦር መምሪያ ምሽጉ የነበረ እና ያ ጦር መምሪያ ምሽጉ እስራኤል ያው ደርሳበት እዚያ ውስጥ የነበሩትን የሂዝባላ ታጣቂዎች እጃቸውን ስጡ ወይም ትገደላላችሁ ብላ ተስጠነቀቅም አንወጣም ብለው አንዳንዶቹ በተለያየ ቀዳዳ እየወጡ አመልጠዋል። ሌሎቹ ግን እዚያው እንዳሉ ተገለዋል። ከዚያ በመጨረሻ የእስራኤል መከላከያ ሰራዊት በከባድ ፈንጅ 1100 ቶን የሚሆን ፈንጅ ነው እዚያ ውስጥ ዋሻ ውስጥ በማስገባት ያን ተራራው በሙሉ እንዲደረመስ ያደረገው። ልክ በዚያ አካባቢ የምድር መናወጥ አደጋ እንደደረሰ ነበር የተሰማቸው ይባላል እዚያ አካባቢ ነዋሪዎች ሲገልጹ። እና በዚህ አይነት የታወቀ በኢራን ረዳትነት የተዘጋጀ ከመሬት ውስጥ የተቆፈረ ከጋራ ውስጥ የተቆፈረ የዋሻ የጦር መምሪያ ወድሞበታል እና ያን ትልቅ ጉዳት ጥፋት የደረሰበት ይባላል እንግዲህ። ስለዚህ ሂዝባላ እንዴት መልስ መስጠት አልቻለም የሚሉ ጥያቄዎች ቀርቦ ነበር። ያቻለበት ምክንያት ተወድተዋል፣ የለውም አቅም የለውም። በተለይ ደግሞ የባደር የሚሉት አለ ፈጥኖ ደራሽ ኮማንዶ ክፍል ነው፣ እነሱም ተጎድተውባቸዋል። ስለዚህ አቅሞ የላቸውም ሲባል ነበር የቆየ። አሁን አንዳንድ መረጃዎች ተገኙ እንደሚባለው ሂዝባላ እንደገና ራሱን እያደራጀ ይህንን ውርደቱን እንደ በቀል ለመመለስ ምልክት የታየ ነው የሚባል ነገር ነው እስራኤል መረጃ ላይ የምትለው። በዚያ በኩል እንግዲህ በደቡብ ሊባኖስ የሚገኙ የእስራኤል መከላከያ ሰራዊት አሉ፣ የተወሰነ ክልል አለ በዚያ አካባቢ መቀመጥ እንዲችሉ፣ በዚህ አካባቢ ያሉትን እያደቡ በመድረስ ጉዳት ለማድረስ እንዲያው በመጠር ተበቀለ ለማለት እንዲያመቻቸው አደጋ ለማድረስ እቅድ እንዳላቸው መረጃ አለ የሚባል ነገር አለ። ይህንም የእስራኤል መከላከያ ሰራዊት በቅርቡ እንደሚከታተለው እና ያው አጸፋ በመለስ እንደሚዘጋጅ ነው መገመት የምንችለው። ለማንኛውም የእኔ መሰለ ቅድ አለው ሂዝባላ የሚባል ነገር አሁን ለምሳሌ አንድ ምሁር ነው ለዚ አካባቢ የሚታተም ልከዳት የሚባል ጋዜጣ አለ። ለዚያ ነው ይህንን በእስራኤል በኩል የእኔ መሰለ ጥርጣሬ እንዳለ ለዚህ ጋዜጣ መግለጫ ሰጥቶ አንድ እስራኤላዊ አካባቢ ስለ አካባቢው በቅርቡ የሚከታተሉ ስማቸውን ግን አልገለጸውም እንዲያ ብሎ አስታውቋል።
0: እንደው በሊባኖስና በእስራኤል መካከል ደግሞ የሂዝቦላ ድርጅት እያለ እንግዲህ ሁለቱ ሀገራት ይስማማሉ ተብሎ በተለይ አሜሪካ ተስፋ አድርጋ ጥረት እያደረገች ነው እንዲደራደሩ። ግን ሂዝቦላን ስናይ ሂዝቦላ ከሊባኖስ አቅም በላይ የሆነ ይመስላል። እንደው ይህ ነገር እውነት የሆነ ስምምነት በሁለቱ ሀገራት መካከል የደህንነትም ሆነ መደበኛ ዲፕሎማሲ ግንኙነት ይኖራል የሚለው ተስፋ እንደው ምን ያህል ሊሄድ ይችላል? እድሉ ምን ያህል ነው ጋሽ ራሚ?
1: ይኸውልሽ የሊባኖስ መንግስት ችግር እንግዲህ ሶስት ነው ልበለው። አንደኛው የሂዝባላ ታጣቂዎቹ እነሱ ያው ሀይሉ አላቸው በመጠኑ። ከዛ የሂዝባላ አባላት የሆኑ ከሊባኖስ ፓርላማ አባል ናቸው፣ የመንግስት አባል አሉ እዛ ውስጥ። ሶስተኛው ችግር ደግሞ ከሊባኖስ መከላከያ ሰራዊት በርካታ የሂዝባላ ደጋፊዎች አሉ፣ ባለስልጣናት የሆኑ እና ስለዚህ የሊባኖስ መከላከያ ሰራዊት ሂዝባላ ትጥቁን ለማስፈታት ያልቻለበት ምክንያት ይሄ ነው እስካሁን ድረስ የሚባል ምክንያት ነው ያለ። እስራኤል ደግሞ የምትለው ምንድን ነው? የሊባኖስ መንግስት ቃል ገብቷል በስምምነቱ መሰረት ሂዝባላ ትጥቁን ማስፈታት አለበት፣ እኛ ደግሞ በበኩላችን ከሊባኖስ ተቀለን ተማምነን ደህንነታችን አይጎዳም ብለን ተማምነን ያን አካባቢ መልቀቅ የምንችለው የሊባኖስ መንግስት እና የሊባኖስ መከላከያ ሰራዊት ሂዝባላ ተጥቁል ያስፈታ ብሎ ስናረጋግጥ ነው ምትል እስራኤል እንግዲህ። እና ይህ ነው ሁኔታው በዚህ ላይ እንዳለ እያለ በተጓዳኝ ሁኔታ ደግሞ ሁለቱ ሀገሮች መደራደር ከጀመሩ ቆይተዋል። የሁለቱ ሀገሮች አምባሳደሮች አሜሪካን ያገለግሉት የእስራኤልም የሊባኖስም በአሜሪካ ውጭ ጉዳይ ሚኒስትር ሸባጋይነት በመደጋገም በዚያው ዋሽንግተን ዲሲ ውስጥም ከዚያም ደግሞ ሮማን በመደጋገም ተገናኝተዋል። አሁንም ይገናኛሉ ተብሎ ተጠብቆ ነበር። ለጊዜው ጊዜው እንዲገፋ ሆኗል። በቅርቡ ከሲያገናኝ እንደማይቀሩ ነው የሚገመተው። እና ይሄ ነው እንግዲህ ሁለቱም ሀገሮች የሚፈልጉት የሁለቱ ህዝቦች በሰላም በጥሩ ጉርብትና እንዲኖሩ ማድረግ የሚቻለው ሂዝበላ ከዚያ አካባቢ አርፎ ሲቀመጥ ሲጠጣና አርፎ ሲቀመጥ ከዚያ ሁለቱም ሀገሮች ዜጎች በሰላም እንዲኖሩና እንዲበለጽጉ ማድረግ ይቻላል የሚል ሁኔታ ነው። ሁለቱ ሀገሮች ተጠቃሚዎች ነው የሚሆኑ ሁለቱም ሀገሮች አሁን ሽማግሌው እንደሚታረቁ። ስለዚህ ይሄን የሊባኖስ መንግስትና የሊባኖስ ህዝብ የሚፈልገው ጉዳይ ነው መስሎኝ የምታየን። አሁን መሀል ላይ ሆኖ እያስቸገረ ያለው እንደምንለው ሂዝባላ ነው። እንግዲህ እሱም የመዳከም ምልክት ነው ያለው እንደ ሐማስ ነው ሆኖ ያለው። ሐማስ እንደምናውቀው ወደታች ወደ ደወረኮች ሁኔታውን ለማያያዝ ሐማስም እንደዚሁ ተዳክሟል። ግን በዚህ አካባቢ ባለበት አካባቢ እሱ ያለበት አካባቢ አለ። ከዚያ እስካለ ድረስ ራሱን እያደራጀ ነው ያለ የሚባል ነገር አለ። እስራኤላው በተለያየ ዘዴ መረጃዎች በመሰባሰብ ቀንደኛ መሪዎች የሚባሉትን እየለቀመች እየጎዳች ያለችው እና የሊባኖስና ማለት የሂዝባላና የሐማስ ሁኔታ ስናነጋገረው ተመሳሳይ ሁኔታ ነው መስሎ የሚታየው።
0: ጥሩ እንግዲህ የመጨረሻው ርዕሰ ጉዳያችን ጋሽ ራሚም በየአመቱ በተባበሩት መንግስታት ድርጅት በኒውዮርክ ጉባኤ አጠቃላይ ጉባኤ ይካሄዳል። ያው የሀገራቱ መሪዎች ንግግር ያደርጋሉ እንደሚታወቀው። ጠቅላይ ሚኒስትር ቢንያሚን ኔታንያሁም በዚህ ጉባኤ ላይ እንደተለመዶ ንግግር ያደርጋሉ ተብሎ ይጠበቃል። እንደው እስኪ የጠቅላይ ሚኒስትሩ ንግግር በየአመቱ የሚጠበቅ ነው፣ እኛ ብቻ ሳይሆን የዓለም ህዝብ የሚጠብቀው ነው እንደሚጠብቀው ነው እኛ ምንገምት። እንዴት ነው ያለው ሁኔታ እዚህ ጋር ተያይዘው?
1: የሚጠበቅ ነው። ሰውየው የመናገር ችሎታ አላቸው፣ የመግለጽ ችሎታ አላቸው። በተባበሩት መንግስታት ድርጅት መልኩ ላይ ቆመው ሁሉን ነገር የመቆጣጠር ችሎታ ያላቸው በተፈጥሮ ያለ ሰውዬ ናቸው እና ይጠበቃል። አሁን እንግዲህ እንዴት መሰለሽ፣ ቤንያሚን ኔታንያሁ በዓለም አቀፍ ፍርድ ቤት የጦር ወንጀለኛ ተብለው ተፈርጀዋል። እና ስለዚህ የኒውዮርክ ከተማ ከንቲባ ማምዳኒ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኔ ከተማ የሚመጡ ይዛቸዋለሁ፣ ምክንያቱም ያው በህግ ባለው የዓለም አቀፍ ፍርድ ቤት በኩል እሳቸውና ሌላም ጦር መሪዎች እንዲያዙ የሚል ውሳኔ ስላለ እኔ ያን ውሳኔ ተግባራዊ ለማድረግ እችላለሁ ብለው ተነግሮ ነበር። እና ያን የጠቅላይ ሚኒስትር ኔታንያሁ ምንድን ነው ሲናያለን እሄዳለሁ ስለያቸው ነኝ ሚዚ መሆኑን ብለው ነበር የተናገሩ። ያኔ ከዚያው ጊዜው እያለፈ ሲሄድ ወራቱ እያለፈ ሲሄድ ማምዳኔም የማረጋጋት ምልክት ነው ታየባቸው እንደማይችሉ ተረዱት መሰለኝ። አሁን ቤንያሚን ኔታንያሁ ይሄዳሉ እና ይሄዳሉ ከዚያ እንግዲህ ይህን በተራቸው ባለው ምደባ መሰረት ንግግር ያደርጋሉ ተብሎ ነው የሚጠበቀው። ግን ያው እንግዲህ የሚጠበቀው ስለ ኢራን አደገኛነት፣ ስለ አካባቢ ሰላም ባስመለከተ፣ ስለ ሂዝባላ፣ ስለ ሐማስ ምናምን እንደዛ ነው የሚናገሩት ብሎ መቼ መገመት አያቅተንም። ከዚያ በተያያዘ ሁኔታ እንግዲህ እሳቸው የሚፈልጉት አንድ ነገር አለ። ይኸው የአሜሪካው ፕሬዚደንት ዶናልድ ትራምፕ እሳቸው እንግዲህ ያው ንግግሩን በብዛት የሚደመጠው እሳቸው ነው። እሳቸው እዚያ ይገኛሉ ኒውዮርክ ውስጥ እና በዚህ አጋጣሚ ጠቅላይ ሚኒስትር ኔታንያሁ ከእሳቸው ጋር ለመገናኘት ፍላጎት አላቸው ተብሏል። በሁለቱ መሪዎች በኩል ቦታ ጊዜ ለመመደብ ሁሉም እየሞከሩ ነው ያለ የሚባል ነገር አለ። አሁን እንግዲህ እሳቸው ማለት ቤንያሚን ኔታንያሁ ወደዚያ ሄዶ ወደ ኒውዮርክ መሄዳቸው ነው። ግን ከፕሬዚደንት ትራምፕ ጋር መገናኘት መፈለጋቸው ምክንያት አለው። ይኸው አሁን ይኸው እንግዲህ ምርጫው በዚህ ሀገር የተቃረበ ነው ልካሃል። አሁን የምርጫ ቅስቀሳ ነው ሁሉም በየበኩሉ እያደረጋለሁ፣ ጥሩ ስራ ሰርቻለሁ፣ እሰራለሁ ምናምን የሚለውን ነገር እና ከዚህ አሁን የጥሩ ስራ እየሰራሁ ነኝ የሚለውን ነገር ለመደመር ነው እሳቸው ጋር መገናኘት ለሳቸው የፖለቲካ ከስከሳ አመት ይሆናል እያሉ ተለያዩ ተቀናቃይ ፓርቲ መሪዎች እየታቸው ትሆናለው እና ይሄን እንግዲህ ጣሊያን ስነታን ያው ያቃሉ ለሳቸው ደግሞ ተቃሚ ሆነን በመረዳት እንደምንም ብለው ከትራምፕ ጋር መገናኘትና ፎቶግራፍ መነሳታቸው የማይቀር ነው ብየሩ መገመተው።
0: እንግዲህ በርግጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዳልከው ከፈለጉ ብዙ ጊዜ አይተናል። ብዙ በበርካታ ጊዜያት ከአሜሪካው መሪ ጋር የተገናኙ መሪ እስራኤሉ መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። እንደዛ እንደሆነ ነው የሚነገረው። አሁን ስልጣን ላይ
1: በአንደኛነት
0: በድጋሜ ወደ ስልጣን ከመጡ ጀምሮና ጥሩ ጓደኛሞች እንደሆኑም ነው የረጅም ጊዜ ትውቅ ያላቸው ጓደኛሞች እንደሆኑ ነው የሚነገረው ነው ከመሪነታቸው በተጨማሪ።
1: አዎ እና አቋማቸው ማን ነው ተመሳሳይ አቋም ያላቸው ስለ ኢራን ጉዳይ፣ ስለ ሽብርተኞች ጉዳይ፣ ስለ ሆርሙዝ ጉዳይ፣ ስለ ሁሴን የመሳሰሉት አቋማቸው አመለካከታቸው አንድ አይነት ነው። እንግዲህ አንዳንዴ ምናልባት ሳይገባቡ የሚቀሩት ምንድን ነው ትራምፕ ያው እንደምናውቀው ሀሳባቸውን የመቀያየር ባህሪ ያላቸው፣ ጠቅላይ ሚኒስትር ኔታንያሁ ደግሞ ያው በአቋማቸው በመጽናት እነዚህ ነኛን ጥላት የሆኑትን ማውደም መደምሰስ አለብን ነው የሚሉት። ትራምፕ ደግሞ አልፎ አልፎ በሰላማዊ መንገድ እንፍታው ችግሩን የሚል ነገር ፈቅለክ ያደረገ ወደ አንድ በላ ደግሞ መልሰው በሀይል መጠቀምን ደግሞ ይመርጣሉ። እና በዚህ አይነት ባስመለከተ አንዳንድ የማይግባቡበት ጉዳይ ማለት በወዳጅ በጓደኛነት ያለ ነው። ሁሌ ሁሉ ነገር እንዳው ለስላሳ እንዲሁም
0: አልጋ ባልጋ ይሆንም
1: በዛ እንደዚህ አይሆንም። እና ያ ከዚያ ጋር የተያዘ ነው እንጂ ለፊት የሚያዟዞሩ ነገር የለባቸው።
0: ጥሩ ከሽራሚም እንግዲህ ፈርከት ያሉ ርዕሰ ጉዳዮች ነው የተመለከት ነው። ለማጠቃለያ የምትለው ነገር ካለ?
1: ለማጠቃለያ እንግዲህ የምርጫው የብሔራዊ ምርጫችን ጉዳይ አስመለከተ ነው። እሱን እንግዲህ ያለን በሙያችን እንደምናውቀው በየጊዜው ምርጫ በሚካሄድበት ጊዜ የምናደርገው ስራ ያው በዛ መቀጠል እንዳለበት ሰናዳላል አንዱ ለዚህኛው ወደዚህኛው ሳንደር ቀጥታ ትክክለኛ መረጃዎችን ለአድማጮች ማስተላለፍና አድማጮች የራሳቸውን የግል ውሳኔ እንዲሰጥ ያው ያለውን መረጃ መቀበል ነው።
0: በጣም ጥሩ ከሽራሚ በጣም እናመሰግናለን። እንግዲህ የዛሬ ዮም ሽሽ ነው። ሻባት ሻሎም።
1: ሻባት ሻሎም።
0: እሺ መልካም ቀን።
1: ባይ ባይ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ጋዜጦች ላይ አንዳንድ ተጨማሪ ዘገባዎችን ስንመለከት አሬት ላይ ያየነው ዘገባ አለ። እሱም እንደው የተለያዩ ርዕሰ ጉዳዮች አሉ። በርግጥ ስለ ካናዳ ከአውሮፓ ሀገራት ጋር ውይይት ያደረገች መሆኑና ያላት ግንኙነት፣ ትራምፕ ደግሞ እንግዲህ በካናዳና በአሜሪካ መካከል በተለይ ትራምፕ አንዳንዴ በሚያሰሙት ንግግር ካናዳ ወደ አውሮፓ ሀገራት ያዘነበለች እንደሆነና ሰሞኑ ውይይት እየተካሄደ እንደሆነ መረጃዎች በተከታታይ ይወጣሉ። ይህን የሚመለከት ዘገባ አቅርቧል፣ ሀሬጽ ላይ ቀርቧል። ሌላው ርዕሰ ጉዳይ በዓለም ሀገራት ላይ የተበተኑ የኤርትራ ዜጎችን የሚመለከት ዘገባ ሰፊ ዘገባ አቅርቧል ሀሬጽ። ምንድን ነው የሚለው? እኒህ በዓለም ሀገራት የተበተኑ ኤርትራውያን ቀኑ ይመለሳል፣ ጊዜው ይመለሳል፣ ወደ ሀገራችን እኛም እንመለሳለን በማለት እንግዲህ ዘመኑ በፈጠረው ቴክኖሎጂ ግንኙነት በመፍጠር በአሜሪካ፣ በአውሮፓ፣ በተለያዩ ሀገራት፣ በእስራኤል የሚገኙ በመቶ ሺዎች የሚቆጠሩ ኤርትራውያን እየተወያዩ እንደሆነና አላማቸውም በኤርትራ ያለውን አምባገነን አስተዳደር ለመጣልና ለውጥ ለማድረግ ኤርትራን ነጻ ለማውጣት ተዘጋጅተናል ነው የሚሉት። እንግዲህ ዝግጅታቸውም ከሀያ ዓመት በላይ እንደፈጀባቸው ይገልጻሉ። ሰፊ ነው ዘገባው እንዳልነው። በቴላቪቭ የሚገኙ የኤርትራ ዜጎች እንግዲህ በዛው በቴላቪቭ በሚገኝ በአንድ መጋዘን እየተሰበሰቡ ይህን ውይይት እያስኬዱ እንደሆነና በቅርቡ ነው የሚሉት፣ በቅርቡ ሩቅ አይደለም፣ በቅርቡ በሀገራችን ለውጥ ይሆናል፣ እኛም እንመለሳለን ወደ ሀገራችን ላይ ዲሞክራሲ እንዲኖር ጥረት እያደረግ ነው፣ ዲሞክራሲያዊ ስርዓት በማለት እንግዲህ በዚህ ዘገባ ያው እያንዳንዳቸውን ህይወት የሚያሳይ የተለያዩ ቃለመጠይቅ የተደረገላቸው ኤርትራ ዜጎች አሉ። ቤተሰቡ ተበታት ነው። አንዱ እስራኤል ሊሆን ይችላል፣ እናት ልጇ ደግሞ ካናዳ ወይ አሜሪካ፣ አንደኛው ኤርትራ እስር ቤት ውስጥ። ኤርትራ እንግዲህ ሰፊ ነው ዘገባው ብለናል። እንዲህ አይነት ታሪክ ያላቸው ቤተሰቦች አሉ። ልጆቻቸው ኤርትራ ውስጥ እስር ቤት 17 ዓመት ሲሞላቸው ወደ ኤርትራ መከላከያ ሰራዊት ገብተው ያገለግላሉ። እስከዛ እድሜያቸው እስኪሞላ እስር ቤት እንደሚቆዩ እዛው ኤርትራ ውስጥ እንግዲህ እዛ ከተገኙ ማምለጥ ከቻሉ ደግሞ ያው ያመልጣሉና እግሬ አውጪ ብለው ወደ ቻሉት ሀገር ይሄዳሉ። እንዲህ አይነት ወላጆች ወይም እህት ወንድም ቤተሰቦች በተለያየ ክፍላት ዓለም እንደሚገኙና ህልማቸው ወደ ትውልድ ሀገራቸው መመለስ እንደሆነ፣ ለዚህም ደግሞ ምኞት ብቻ ሳይሆን ከሀያ ዓመታት በላይ እየሰሩ እንደሆነና አሁን ይህ ህልማቸው ደግሞ በቅርቡ እውን ይሆናል ነው የሚሉት። እንግዲህ እነሱ ዘገባው ላይ እንደተገለጸው ሩቅ አይደለም፣ በቅርቡ ህልማችን እውን ይሆናል፣ በኤርትራ ዲሞክራሲያዊ ስርዓት እንዲኖርና ያለው አምባገነን አስተዳደር እንዲለቅ ለማድረግ እንግዲህ ለውጥ የአብዮት ለውጥ ለማድረግ እየሰራን ነው ይላሉና በሰፊው የቀረበ ዘገባ አለ። ሀሬጽ በውስጥ ገጹ ላይ ገጽ 11 ላይ በሰፊው አቅርቦታል ይሄን ዘገባ። አዎ እውነት ያሳዝናል። ግን ዘገባው ላይ በሰፊው እንደተገለጸው በተለያየ ዓለም ተበታትነው ያሉ ቤተሰቦች፣ እህት ወንድም፣ እናት አባት የተለያየ ሀገር ነው ያሉት እና ደግሞ እስር ቤትም ያላለ ኤርትራ ውስጥ እንግዲህ ከአንድ ቤተሰብ መካከል ከልጆች መካከል እንዲህ አይነት ታሪክ አለ። ማንኛውም ዘገባውን ማንበብ የምትፈልጉ ጋዜጣው ውስጥ ገጽ ላይ በሰፊው ተገልጿል። ስርጭታችን ይቀጥላል፣ አብራችን ቆዩ በድጋሚ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አንዳንድ አዲስ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ምርጫው እየተቃረበ ነው። ጥቅምት 27 ቀን በሀገራችን ብሔራዊ ምርጫ ይካሄዳል። እንግዲህ ዝግጅቱ በጣም እየተማማቀ ነው ያለው። የፓርቲዎች ዝግጅት የያሻር የተባለው ፓርቲ የሚመሩት ጋዲ አይዘንኩት ትናንት በተደረገላቸው ቃለ መጠይቅ የእስራኤል ቤተኑ ሊቀመንበር አቪግዶር ሊቨርማንና እንዲሁም ሌሎችንም የፓርቲ መሪዎችን ተችተዋል በቃለ መጠይቁ። ይሄ ትችት ደግሞ ትንሽ ጥሩ ስሜት አልፈጠረም እንግዲህ በህዝቡ ላይ ይላል። ይህን ሁኔታ ልብ በማለትና ለማረጋጋት በመሞከር ጋዲ አይዘንኩት በሚቀጥለው ሳምንት ከእስራኤል ቤተኑ አቪግዶር ሊቨርማን ጋር ተገናኝተው ለመወያየት ቀጠሮ ይዘዋል የሚል ዘገባ ወጥቷል። እንግዲህ ሁለቱ ይገናኛሉ ተብሏል። በፓርቲዎች መካከል ምናልባት የሚፈጠር ነገር ይኖር ይሆን ወይስ እንዲሁ በሌላ ነገሮች ሊወያዩ ይሆን ይታያል። እንግዲህ ከተገናኙ በኋላ ከቤኔት ጋር ግን ያው እንግዲህ የተለያዩ ፓርቲ መሪዎችን ተችተዋል በቃለ መጠይቃቸው። ጋዲ አይዘንኩት ከቤኔት ጋር ገና ቀጠሮ አልያዙም ወይም ሊገናኙ አላሰቡም፣ ቀጠሮ አልተያዝም፣ ለማንኛውም ከቤኔት ጋር ያለው ሁኔታ አልታወቀም ይላል። ሌላው በኢራንን የሚቆጣጠረው የምሁራን ቡድን ጊዜው እንዲራዘም፣ የመቆጣጠሩ ሂደት እንዲራዘም አሜሪካ ያቀረበችውን ሀሳብ ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አደረጉት የሚል ዘገባም አለ። እንግዲህ በተባበሩት መንግስታት ድርጅት ሀያላን መንግስታት የሚባሉ ተጽዕኖ ፈጣሪ ሀገራት አሉ። እዛ መካከል ይህ ድምጽ መብት ያላቸው ሩሲያ

ለነበረው ባልደረባችን ራህሚ ማላዛር ከልብ እናመሰግናለን። ለቴክኒክ ባለሙያው ለሚካኤል ኦልሽቫንግም እንደዚሁ ምስጋና ይድረሰው። ቀን አንድ ሰዓት ላይ እንደገና እንገናኛለን። ወርቅነሽ ሸቴ ነኝ። አድማጮቻችን መልካም ቀን ይሁንላችሁ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር يوم شيشي زين بتشري تفشين بي زين سيهون እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 18 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 8 ቀን 2019 ዓ.ም ተመረተ ነው። ይህ ከሰዓት በኋላ ማረኛ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራሞች ይቀርባሉ በተከታታይ።

የሚባል እስራኤላዊ ወጣት ህይወቱ አለፈ። በሆርሙዝ የባህር ወሽመጥ አንድ የነዳጅ መርከብ ባልታወቀ ነገር ተጎድቶ እሳት ቃጠሎ መነሳቱን የብሪታንያ የባህር ንግድ እንቅስቃሴ ወኪል አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በከደራ ከተማ ባሳለፍነው ሌሊት አሚካይ አቴያ የተባለውን የ27 ዓመት ታዳጊ ወጣት በመኪና ገጭቶ በመግደል የተጠረጠረ ማንዳ የተባለው ሰፈር ነዋሪ የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን የሚጠይቅ መሆኑን አስታወቀ። ተጠርጣሪው የህዝብ ማጓጓዣ በሚሄድበት መስመር ለሰዎች ህይወት በሚያሰጋ ሁኔታ በግዴለሽነት በማሽከርከር ክስ ቀርቦበታል። ተጠርጣሪው ለይቅርታ ጸሎት ወይም ስሊሆት ከተሰበሰቡ ወጣቶች ጋር በተፈጠረ ግጭት ምክንያት ለህይወቱ ስለሰጋ ከቦታው ለማምለጥ እንደሞከረ በተደረገለት ምርመራ ላይ ገልጿል። ወጣቶችን አጅቦ የነበረው የጦር መሳሪያ የታጠቀና ተጠርጣሪው ወደሚያሽከረክራት መኪና የተኮሰው ግለሰብ ተጠርጣሪው ጥቃቱን ያደረሰው ሆን ብሎ እና አስቦበት እንደሆነ ገልጿል። በጥቅምት 7ቱ ጥቃት ወቅት በጋዛ አካባቢ በነበረው ክፍለ ጦር በመረጃ ክፍሉ ያገለግል የነበረው የጦር መኮንን ሜጀር ጄኔራል አሌፍ የአገልግሎትን ጊዜ የሚያጠናቅቅ መሆኑን መከላከያ ሰራዊቱ አስታወቀ። የመከላከያ ሰራዊቱ የሰው ኃይል አስተዳደር ኃላፊ ሜጀር ጄኔራል ዳዱ ባርካሊፋ የኢታማጆር ሹሙን አስተያየት ጨምሮ የተለያዩ የምክክር ኮሚቴዎችን ሀሳብ ከተቀበለ በኋላ ሜጀር ጄኔራል አሌፍ አገልግሎቱን እንዲጨርስ መወሰኑን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። ውሳኔውን ለአሌፍ ያስታወቁ ሲሆን ለኢታማጆር ሹሙ ይግባኝ የማቅረብ መብት እንዳለውም ተነግሮታል ተብሏል። የፍልስጤም መስተዳድር ሊቀመንበር አቡ ማዘን በተባበሩት መንግስታት ድርጅት በጉባኤ ላይ በርቀት ንግግር እንዲያደርጉ ተወሰነ ተባለ። አቡ ማዘን በተባበሩት መንግስታት ድርጅት ጉባኤ ተገኝተው ንግግር እንዲያደርጉ አሜሪካ፣ እስራኤልና ፓራጓይ ተቃውመው የነበረ ሲሆን ወደ ኒውዮርክ እንዳይገቡ ከተከለከሉ በኋላ በቪዲዮ የተቀረጸ ንግግር በጉባኤው ላይ እንዲቀርብ መወሰኑ ታውቋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር የሆኑት ዳኒ ዳኖን አቡ ማዘን የሽብር ጥቃት ለሚያደርሱ ቤተሰቦች ገንዘብ መክፈላቸውን እስካላቆሙ ድረስ ዓለም አቀፉ ማህበረሰብ ትኩረት መስጠቱን ይተዋል ብለው ተስፋ እንዳያደርጉ ማለታቸው ታውቋል። የአሰራር ፖሊሲውንም የሚቀይሩበት ኃላፊነቱ በአቡ ማዘን እጅ እንደሚገኝም ገልጸዋል ዳኒ ዳኖን። በኮሎምቢያ ሰዎች ለመዝናናት በአየር ላይ የሚንሳፈፉበት ቁስ ተከስክሶ በደረሰ አደጋ አንድ በ23 ዓመት የእድሜ ክልል የሚገመት ኖአም ማማን የሚባል የእስራኤላዊ ወጣት ህይወቱ አለፈ። አደጋው የደረሰው ተንሳፋፊው ተራራ ላይ ወድቆ ስለተከሰከሰ ሲሆን ችግሩ በአየር ጸባይ ለውጥ ምክንያት የተፈጠረና ከመሳሪያው ከቁጥጥር ውጭ በሆነበት አጋጣሚ የደረሰ ሳይሆን እንዳልቀረ ተገልጿል። በራሪውን መሳሪያ የሚያንሳፍፈው መሪው ወይም አስጎብኚ በከባድ ሁኔታ መቁሰሉ ታውቋል። የእስራኤል የውጭ ጉዳይ ሚኒስትር የሟቹን አስከሬን ወደ እስራኤል ለማስመጣት ለሟች ቤተሰቦች እገዛ እያደረገ መሆኑን ገልጿል። በሌላ ዜና በአሽቀሎን ከተማ ባሳለፍነው ሌሊት አንድ በ30 ዓመት የእድሜ ክልል የሚገመት ግለሰብ ህይወቱ ማለፉን የማጌንዳ ቢዳዶ አስቸኳይ ሕክምና እርዳታ ሰጪ ቡድን አስታውቋል። የግለሰቡ የሞት ምክንያት በወጣቶች መካከል በተፈጠረ ግጭት ሳይሆን እንዳልቀረ ከደረሰን ዘገባ መረዳት ችለናል። እስራኤልና ኩዌት ኢራን በባህር ሰላጤው ሀገራት በተደጋጋሚ ስለምታደርሰው ጥቃት እየተወያዩ ነው ተባለም። አንድ የኩዌት መንግስት የቀድሞ ሚኒስትር ለ11ኛው ቴሌቪዥን ጣቢያ እንደገለጹት የኢራን ጦርነት በባህር ሰላጤው ሀገራት እውነተኛ ጠላት ላይ ያለውን ጥርጣሬ አስወግዷል ያሉ ሲሆን ኢራን በሚሳኤልና በድሮኖች በእኛ ላይ ጥቃት ስታደርስ እስራኤል ደግሞ ኢራንን በማጥቃት ወታደራዊ አቅሟን በከፊል አውድማባታለች ብለዋል። ከዚህ ጋር ተያይዞ በእስራኤልና በኩዌት መካከል ያለው ግንኙነት የጸጥታ ጉዳይን የሚመለከት እንጂ በሁለቱ ሀገራት መካከል መደበኛ የዲፕሎማሲ ግንኙነት ላይ ያተኮረ እንዳልሆነ ከደረሰን ዘገባ መረዳት ችለናል። አሜሪካ F-35 የተባሉ የጦር አውሮፕላኖችን ለሳውዲ አረቢያ ለመሸጥ መወሰኗን አስታወቀች። ዋሽንግተን የውጭ ጉዳይ መስሪያ ቤት ሳውዲ አረቢያ 48 F-35 ሞዴል የጦር አውሮፕላኖችን
ከአሜሪካ እስከ ሙሉ ትጥቃቸው ከ24 ቢሊዮን ዶላር በሚበልጥ ገንዘብ ለመግዛት መጠየቋን ለኮንግረስ

ክረሱ አስተውቋል። የአውሮፕላኖች ሽያጭ ስምምነት በመካከለኛው ምስራቅ ያለውን ወታደራዊ ሚዛን እንደማይጎዳም የአሜሪካ የውጭ ጉዳይ ሚኒስትር ጨምሮ ገልጿል። በሆርሙዝ የባህር ወሽመጥ አንድ የነዳጅ መርከብ ባልታወቀ ነገር ተጎድቶ የእሳት ቃጠሎ መነሳቱን የብሪታንያ የባህር ላይ ንግድ እንቅስቃሴ ወኪል አስታወቀ። በጥቃቱ በሰው ላይ ጉዳት አላደረሰም ተብሏል። ከዚህ ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ባሰሙት ንግግር ኢራን በታሪኳ በጣም የደከመችበት ወቅት ነው፣ ከአሜሪካ ጋር ስምምነት ላይ መድረስ ትፈልጋለች፣ ነገር ግን አሜሪካ ለስምምነት የምታቀርበውን ቅድመ ሁኔታ ለመቀበል ዝግጁ አይደለችም ብለዋል። በተጨማሪም ከኢራን ጋር ጥሩ ስምምነት ይደረሳል ወይም ከነጭራሹ ስምምነት ላይኖር ይችላል ብለዋል ትራምፕ። ቀደም ሲል በወጣ መረጃ የኢራን አብዮታዊ ዘብ የባህር ኃይል በሆርሙዝ ባህር የቶጎ ባንዲራ የሚውለበለብበት የነዳጅ ዘይት ጫኝ መርከብ ላይ ጥቃት ማድረሱን አስታውቋል። የኢራን መገናኛ አውታሮች እንደዘገቡት በመርከቡ በእሳት ከተቃጠለ በኋላ ተጎድቶ መቆሙንም ገልጿል። የባህር ኃይሉ መግለጫ እንዳለው ነዳጅ ጫኝ መርከቡ በባህር ዳር በህገ ወጥ መስመር ሲያልፍ አደጋው እንደደረሰበት ገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ03 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ቀንሶ ቀዝቀዝ ያለ አየር ጸባይ እንዳለና በሰሜን እስራኤልና በመካከለኛው እስራኤል ቀላል ዝናብ ይኖራል ተብሎ እንደሚጠበቅ፣ በአብዛኛው የሀገራችን ክፍል የተጠናከረ ነፋስ እንደሚኖር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭ 30፣ በሃይፋ 29፣ በብኤርሸባ 31፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደስ ነው ምናልፈው። ጥላሁን ጤና ይስጥልን፣ እንደምን አልክ?
1: ጤና ይስጥልኝ ወርቅነሽ። ሰላም ላንቺም ለአድማጮችም
0: ሰላም ነን፣ እናመሰግናለን። እንግዲህ የሀገራችን የደህንነት ሁኔታ ሻባትን ሰንበት ልንቀበል ዝግጅት ላይ ብንሆንም መቼም ደህንነታችን ይቀድማልና እስኪ እንደው በእርግጥ ዛሬ ቅድሚያ ልንሰጠው የሚገባ ጉዳይ አሜሪካ ለሳውዲ አረቢያ ከስንት ጊዜ በኋላ F-35 የተሰኘውን ዘመናዊ ጦር አውሮፕላን ለመሸጥ መስማማቷን አስታውቃለች። እስኪን ጉዳይ እንመልከተው። እንዴት አየኸው?
1: አዎ ባይሆን ኖሮ ጥሩ ነበር። እስራኤል ምርጫዋ ይህ የጦር መሳሪያ ከአሜሪካና ከእስራኤል ውጪ ለሌሎች እንዳይሸጥ ማለት በሌሎች እጅ እንዳይሆን እስራኤል በይበልጥ የመከላከያ ኃይሉ ባንክሮ ይጠይቅ ነበር። ግን አማራጭ የለም ማለት አሜሪካ በአንድ በኩል ገንዘብ ትፈልጋለች፣ በሌላ በኩል ደግሞ ይህን የጦር መሳሪያ አሜሪካ ካልሸጠች ሳውዲ አረቢያ በጣም ሀብታም ሀገር ከመሆኗ ከሌሎች የአሜሪካ ጠላት ሀገሮች ሌሎችን የጦር መሳሪያዎችን ትገዛለች የሚል ስጋት አለ በአሜሪካ በኩል። ስለዚህ ለምን አልሸጥም በሚል ያው የደረሱበት ስምምነት አለ። በእርግጥ ወርቅነሽ አላለቀም፣ ምንም እንኳን ያው የተፈቀደ ነው የሚል ሁኔታ ቢነገርም ግን የመጨረሻ እንግዲህ ኮንግረስ ማለት ነው ትንሽ ተቃውሞ በይበልጥ ዴሞክራት ፓርቲ ይህ ነገር በይበልጥ ወደ ጠላታችን ቻይና ቴክኖሎጂው ይሄድና ለቀጣይ አሜሪካ ህልውና አስጊ ነው፣ ስለዚህ መሸጥ የለበት የሚል ድምፅ ይነሳል። ምንም እንኳ ያለቀለት ነው ቢባልም አሁን ወደ ውስጥ እንገባ ምንድን ነው ሳውዲ አረቢያ ለዘመናት ይህንን የጦር መሳሪያ የጦር አውሮፕላን ለመግዛት ፍላጎቱ ነበራት። ያው እስራኤልን ትቃወም ስለነበር አሜሪካ ማይ መሆን የለበትም በሚል የታገደበት ሁኔታ ነበር። አሁን ግን ተመልከች፣ ወደ 48 የሚጠጉ F-35 የተሰኙ ዘመናዊ በአሜሪካና በእስራኤል እጅ የሚገኝ እንግዲህ ግምቱ እስከ ወደ $25 ቢሊዮን ይደርሳል። በእርግጥ እነዚህ የጦር መሳሪያ የጦር አውሮፕላኖች በአጭሩ ወደ ሳውዲ አረቢያ ይገባሉ ማለት አይደለም። ስምምነቱ እንግዲህ በ20 ዓመት ውስጥ ማለት ነው በ2047 የመጨረሻው አውሮፕላን ግን የመጀመሪያዎቹ ከ5 ዓመት በኋላ እንደሚሰጣት ነው እንግዲህ አሁን እዚህ ላይ እንዳልኩት ተቃውሞም ቢኖር ወይም በእስራኤል በኩልም ባይሆንም ይህን ፍላጎቱ ባይኖራቸውም ግን እንዳልኩት አሜሪካ እንግዲህ ከብዙ ጊዜ ውጣ ውረድ በኋላ የፈቀደችበት ሁኔታ አለ። አሁን ይህን በተመለከተ ወርቅነሽ አስጊ የሆነው በእስራኤል በኩል ምንድን ነው? ያው መካከለኛው ምስራቅ የጦር የበላይነትን እንግዲህ እስራኤል እንድትነጠቅ እስራኤል ማትፈልግም፣ አሜሪካ ማትፈልግም። ይህንን ለማካካስ ሲባል እስራኤል የአሜሪካን መንግስት የጠየቀችው ጥያቄ አለ። ይህን ጦር አውሮፕላን ሸጣችሁ ለእኛ ደግሞ ከአሁን በፊት አልሸጥም ያላችሁትን የጦር መሳሪያ ሽጡልን የማለት ጥያቄ እስራኤል ጠይቃለች። እንግዲህ አሜሪካም ትሰጣለች እንደ ማካካሻ የሚባልበት ሁኔታ አለ። አሁን እስራኤል የምትፈልገው ምንድን ነው? እስራኤል በእጇ የሌሉ ብዙ የጦር መሳሪያዎች አሉ፣ በአሜሪካ እጅ ብቻ አለ። ከእነዚህ ውስጥ አንዱም በጣም አሁን የምትፈልገው ይህን ከምድር በታች ሰርጎ የሚገባና አለት የሚፈረክስ በጣም ብል የሆኑ ፈንጆች አሉ። እነሱንን መግዛት ትፈልጋለች፣ መቀበል ሳይሆን ከአሜሪካ ማለት አሜሪካ በምትወስደው እርምጃ ለእስራኤል ድጋፍ ማለት ነው፣ በይበልጥ በኢራን በተወሰደው እርምጃ አሜሪካ ተጠቅማበታለች፣ እሱን ሽጡልን የማለት ሁኔታ አለ። ሌሎች ደግሞ ያው እንግዲህ ብዛት ያላቸው ጦር መሳሪያዎችንን በእጁ የሌለውን እስራኤል እንድትሸጡልን ልቀቁል የማለት ሁኔታ አለ። ከዛም አልፎ ጠረፍ ላይ እንግዲህ ያለንበት ዘመን ጠረፍ ላይ እንግዲህ ብዙ ላዲያን ሳተላይቶችን በመላክ አሁን አሜሪካ በአዝኖ ሳምንት ይፋ ያደረገችው አለ ቻይናን እና ሩሲያን ለማስፈራራት ይባላል። ላይ ላይ የተለያዩ ጦር መሳሪያዎችን አሜሪካ እንዳላት እዛ ላይ ሆና ብዙ በይበልጥ እነዚህን ሳተላይቶችን የመጉዳትና ስራቸውን እንዳይሰሩ የማድረግ ሁኔታ ጦርነቱ እንግዲህ እዛ ላይ ጀምሯል ማለት ይቻላል። የሀያላን ሀገራት አሁን እዛ ላይም እስራኤል በዚህም እጇ እንዲገባ ከአሜሪካ ጋር ሆና በእርግጥ በእስራኤል በኩልም በዚህ ዙሪያ እየሰራች ነው ይባላል። እስራኤልም ከአሜሪካ ጋርም እጅና ጓንቱ ነው፣ እዛ ውስጥ መግባት እንደምትፈልግ የአሜሪካን ቴክኖሎጂ እስራኤልም እንደምትፈልገው በእንደዚህ አይነት ሁኔታ ምናልባት ካሳ የመቀበል ሁኔታ የሚባለው ሁኔታ አለ። ለማንኛውም በእርግጥ አስጊ ነው ቢሆንም ግን በእስራኤል በኩል እንደ ማረጋጊያ ሆኖ የሚነገረው አሜሪካ የምትለው ይህ ቴክኖሎጂ አሁን ለሳውዲ አረቢያ የምንሸጠው የጦር አውሮፕላን ቀጣይ ሲጀምር ከሩቅ ሆነን መቆጣጠር እንችላለን፣ ከሌላ እጅ እንዳይገባ። አሁን አሜሪካን በሚያሰጋት ምንድን ነው እንዳልኩት ከቻይናና ሌሎች ጠላት አገሮች ቴክኖሎጂ እንዳይሄድ ነው። ምክንያቱም ሳውዲ አረቢያ ገባ ማለት ሳውዲ አረቢያ ነገ ለቻይና ልታቀብልም ትችላለች፣ ደግሞ ግንኙነት አላቸው። ሌላው ከሩቅ ሆነን መቆጣጠር እንችላለን፣ ሌላ ነገር የሚጠቀሙበት ከሆነ ቴክኖሎጂ አለን ትላለች አሜሪካ። ሌላው ግን እስራኤልን የሚያረጋጋት ወርቅነሽ እኒህንን የጦር አውሮፕላን ከአሜሪካን እጅ እንኳን የለለ እሱን ተመሳሳይ እነዚህን የጦር አዲር ነዋል በኤብራይስጥ ይህን F-35ቱን ይህንን ቴክኖሎጂ እስራኤል ከአሜሪካ ፈቃድ ተቀብላ ከአሜሪካ ከተቀበለች በኋላ የራሷን ቴክኖሎጂ አስገብታ እንደውም የአሜሪካውያን የሌላቸውን ቴክኖሎጂ እስራኤል ቴክኖሎጂውን አላት። አሁን ከሌሎች ሀገራት ሌሎች ቢገዙትም እንደ ሳውዲያ ሌላም ሌሎች ሀገራት ማጣም በቀጣይ ይገዛሉ ተብሎ ይነገራል። ይሄ አንዱ ሚዛኑን ለበጥ በለጥ አድርጎ እስራኤልን የበላይነቷን የሚያሳይበት ነው። ምክንያቱም የራሷን ቴክኖሎጂ ገጥማለች። ደግሞም እንዳልኩሽ እንደምሳሌ ለምሳሌ ብላ ለሙከራ ተብሎ ይሄንን የጦር አውሮፕላኖች ያው እንግዲህ ከፊሉነን የገጠመችለትነን በአሜሪካ ጀ ሌላው ይህን የጦር አውሮፕላን አብራሪ ፓይለቶች የእስራኤል በጣም የተካኑና ዕውቀት ያላቸው ስለሆኑ ልክ እነሱ እንዴት እንደተጠቀሙበትና ቴክኖሎጂ ገጥመው ሌሎች ሀገራት ቢገዙም የእስራኤልን ብርቅ የሆኑ ፓይለቶች ዕውቀት የላቸው። እነዚህ ሁለት ነገሮች በሚዛን በመብለጥ ማለት ነው በእንደዚህ አይነት ሁኔታ እንግዲህ እስራኤል ያው ምትረጋጋበት ሁኔታ አለ። ምክንያቱም እኛ እንደምንጠቀምበት ሌሎች አይጠቀሙበትም ከሚል ከወዲሁ ስናይ ግን ሁኔታው በእርግጥ አስደንጋጭ ነው። እንዳልኩት ለረጅም ጊዜ ቅድ ቢሆንም እስራኤል አትፈልገውም ነበር። ግን እንግዲህ እንዴት ነው አገር ደግሞ ገንዘብ ማግባት ፈልጋለች። አሜሪካ በይበልጣውን ባሳለፈው ጦር ብዙ ወጪ ማውጣለች። ከዛ አንጻር ይሄን የጦር መሳሪያ ለመሸጥ ተገዳለች። አልቆለታልም ይባላል።
0: በሚገርም ሁኔታ አሜሪካ ከዚህ በፊት ለሳውዲ አረቢያ አንድ ነገር ማድረግ ስትፈልግ ከእስራኤል ጋር ተያይዘው ነበር። ከእስራኤል ጋር የሰላም ስምምነት ከደረሳችሁ በተለይ ዲሞክራቲ ፓርቲ ስልጣን ላይ በነበረበት ዘመን እንዲህ አይነት ነገር የተለመደ ነበር። ለኃይል ምንጭ አገልግሎት የሚውል የኒውክሌር መሳሪያ እንዲኖራቸው ለማድረግ የእስራኤል የሰላም ስምምነት እንደ ቅድመ ሁኔታ የቀረበበት ሁኔታ ነበር እና ሌላም ሌላም። አሁን ግን ለሳውዲ አረቢያ አሜሪካ የጠየቀችውን እየሰጠ ሽና ለቀድሞ ሁኔታና እንደው በእስራኤልና በሳውዲ አረቢያ መካከለ ለወደፊቱ የዲፕሎማሲ ግንኙነቱ ምን ተስፋ ይኖረዋል? እንደዚህ ከሆነ አሜሪካ ጋር በነጻ ሁሉ ነገር የማግኘት ሁኔታ ካለ ሳውዲ የልብ ልብ አይሰማትም ወይ?
1: ጥሩ ጥያቄ ነው። ወርቅነሽ ሲጀምር ያው ሁኔታዎች ከጥቅም ጋር የተያዙ ናቸው። አሁን ላልሽው ካሁን በፊት ምን የጦር መሳሪያ አሜሪካ ለሳውዲ አረቢያ በሚሸጥበት ወቅት ሳውዲ አረቢያ ከእስራኤል ጋር የዲፕሎማሲ ብር ይህን የተጀመረውን የአብርሃም ስምምነት ያለምንም ጥያቄ መግባት አለበት የሚል ሁኔታ ይነገር ነበር። አሁን ግን በእርግጥ እንዴት ነው ሙሉ በሙሉ ያለ ስምምነቱ ይፋ አልሆነም ማለት እኛ አናውቀውም። ይህን የጦር መሳሪያ ስትሸጥ የምትጠይቀው ጥያቄ አሜሪካ ምንድን ነው? ሳውዲ አረቢያ የምትሰጠው ገንዘብ ከመስጠትና የጦር መሳሪያ ከመቀበሉ ውጭ ከዛ ጀርባ ምን የተነገረ የተስማሙበት ሁኔታ አለ? ወደፊት የምናየው ነው። እንደሚመስለኝ ከሆነ ግን በአሁኑ ሰዓት ያለው ሁኔታ እንዴት ነው አሜሪካ ይህን ጥያቄ የጠየቀች መስሎ አይታየኝም እንደኔ እይታ። ምክንያቱም ቢሆን ኑሮ ይፋ የሚሆን ነበር ማለት ሌሎች አማራጮች ይኖራሉ። አሁን ሳውዲያ ካለች በተጨባጭ ሁኔታ ጋር ምናልባት እስራኤል ከረዳቻት በይበልጥ የሁቲ አማጽያን ከመወጡ ተነሳ ምናልባት ይህን የአብርሃም ስምምነት በዛ ያነሱት ይሆን ያ ነው። ከወዲሁ ግን ከጦር መሳሪያ እነዚህ የጦር አውሮፕላን ሽያጭ ጋር በተያያዘ ሳውዲ አረብ እንዳልኩት ምናልባት ነገ ከነገ በኋላ ቆይቶ የሚወጡ ነገሮች ካሉ ኦኬ። ከወዲሁ ግን ይህን በተመለከተ ለእስራኤል ጋር ያለውን ሁኔታ እንደገና የእስራኤልን የመካከለኛው ምስራቅ የበላይነት በአንቺም እንዳልሽው አሜሪካ በከፍተኛ ሁኔታ ቦታ ሰጠው ነበር። አሁን ግን ያንን ወደ ጎን በማድረግ የራሷን ጥቅም ብቻ የምታይበት ሁኔታ አለ። ለዛም ነው እስራኤል እኛን መካስ ይገባችኋል የማለቱ ሁኔታ። ያ ብቻ አይደለም፣ እስራኤልን በራሷ ቴክኖሎጂ ስለሚተማመንና እሷ ጋር ያለው ከሌሎች ጋር እንደ እስራኤል እንደማይሰራ እነዚህ ነገሮች ስለሚያረጋጓት እንግዲህ ከዛም ጋር ሊሆን ይችላል። ሌላው ቅድም የጠቆምኩት ሁኔታ አለ ወርቅነሽ። አሜሪካ አጠቃቀም ሁኔታ አለ። ግን ይበልጥ እንዴት ነው ሳውዲ አረቢያ ሀብቱን ሯትኝ ያን ነገር ቢሆን ከጥቅም ጋር የተያዘ ቢሆንም አልፎ አልፎ ግን ያው አሜሪካ ይበልጥ የሚያስጨንቃትኝ ይህንን ሌሎች ሀገራት እሷን የሚፎካከሩ ብዛት ሀገሩ ሀያል አሉ። ከነዚህ ውስጥም ሩሲያና ቻይና ናቸው። ይበልጥ እንዲያውም ምናልባት በኮንግረስ ተጽዕኖ ምናል ባለቀ ሰዓት ላይ ምናልባት ነገሩን ለማንኮራሸት የሚለው ሁኔታ ምናልባት ቻይና እውቀትን ትወስድ ቴክኖሎጂያችን ማለት ሚስጥራችን ትወስዳለች ከሚልም ላይ ነገሩ እኔ አይመስለኝም። ግን ትልቁ የትራምፕ ውሳኔ አሁን እዚህ ደረጃ የደረሱበት የሚባለው እኔ ካልሸጥኩት ይህን መሳሪያ አሜሪካ ካልሸጠችው ነገ ከነገ በኋላ ለምሳሌ ቻይና ወይም ሩሲያ ሌላ እንደዚህ አይነት የጦር አውሮፕላን ዘመናዊ ባይሆንም ተመሳሳይና ትንሽ ጥራቱ ከዚህ ዝቅ ያለ ልትሸጥሽ ላለ ስለዚህ ለምን ገንዘብ ማልቀም ለምን ሌላ ሀገር ሳውዲ አረቢያ ለምን ከነዚህ ሀገር ጋር ለምን
0: ይያዝ ነገር ጎበዝ ናቸው
1: ወነ ያ ነው ምክንያቱም ትራምፕ አሁን እንደሚነገረው እንደውም በይበልጥ ለውሳኔያቸው ወደፊት እንዴት ነው እዚህ ደረጃ ያደረሱት ይሄ ነው ይባላል ምክንያቱም እኔ አልሸጥም ብዬ ለማንም አልሸጥም ልክ ሆነ የኔ ተፎካካሪዎች ነገር ለሀብታም ስለሆኑ እነዚህ አረብ ሀገራት ሊገዙ ይችላል ስለዚህ ለምን እዛ አደረሳለሁ በሚል ያደረጉት ነው ይባላል እና ነገሩ ውስጥ ስምምነቱን ወደፊት ምን የሆነው ከወዲሁ ግን ትንሽ እንዴት ነው በእስራኤል በኩል አው ጥያቄ ምልክት
0: እንዳልከው በርግጣውን እስራኤል ማንኛውንም ዘመናዊ የጦር መሳሪያ ጥቅም ላይ ያዋለችው ያየን ነው ይሄም ነው እንግዲህ አንዴ በላይነቷን የሚያረጋግጠው በአካባቢው የመከላከያ ሰራዊቱን ሳውዲ አረቢያ እንዳልነው በጣም ሀብታም ሀገር ናት በመከላከያ ሰራዊቷ ብዛትም የትጥቅም አይነት ሲታይ ዘመናዊ የሰለጠነ መከላከያ ሰራዊት ነው ያላት እዚህ ጋር ተያይዞ ግን እንግዲህ መካን ያክል ቅዱስ ከተማ ሁቲ ሲደበድቡ እንግዲህ ተኩስ ወደ መካ እንደው በቁጣ ያረገችው ነገር አላየንምና ብዙ ነገር ይባላል መከላከያ ሰራዊቱ ምንም ብዛት ቢኖረው ምንም ትጥቅ ቢኖረው እርምጃ መስወድ ያን ያህል ነው ልምምድ የለውም ሰሞኑን እንደውም ተወያይተንበታል ጥላሁንና እንደው የጦር አውሮፕላኑስ አላት ለመባል ብቻ ይሆን ወይስ ነገሮች ይለወጡ ይሆን ቅድም አንተም ያጠቃቀም ጉዳይ አንስተሃል
1: ጥሩ ጥያቄ በእርግጥ ሀብታም ሀገር ገንዘብ አላት የፈለግ ብዛት ያላቸውን ከሌሎች ሀገር የሌሎችን ብዛት ያላቸው የጦር መሳሪያዎች እንዲሁም አንድ ቁጥር አምራች ከሆነችው እና ጥራት ካለው ጦር መሳሪያ ከአሜሪካ ነው የምትገዛው ሳውዲ አረቢያ አሁን ይኸውልሽ የምናወራው S-35 የሚባለውን ነው አሁን ይህን 48 የጦር አውሮፕላን ለመግዛት ነው እንግዲህ ስምምነቱ በሀያ አመት ውስጥ ለመቀበል F-15 የሚባል የጦር አውሮፕላን አለ ስንት እንዳላቸው ታውቂያለሽ ወርቅነሽ ለሳውዲ አረቢያ 300 የጦር አውሮፕላን አላት ሳውዲ አረቢያ ከእስራኤል ጋር ስታነጻጽሪው እስራኤል 100 እንኳን አይሞላም ወደ 86 የሚሆኑ F-15 የሚባለው ነው ሌላ በቀጣይ ከአሜሪካ ለመግዛት በሁለት ጊዜ ለመቀበል ማለት ነው በተ ብዛት አመት ነው እንደውም ወደ 50 የሚሆኑ ለመግዛት ስምምነት ተደርሷል ይባላል ተመልከት ሳውዲ አረቢያ 300 F-35 ሳውዲ አረቢያ ባጀቷን ስታይ በመከላከያ በኩል ብዛት ያለውን ገንዘብ ማለት 700 የሀገሪቱን ገንዘብ ማለት ነው ወደ መከላከያ ነው የምትጥለው በገንዘብ እናስቀምጠው ካልን የሳውዲ አረቢያ ለመከላከያ ኃይሉ የምትሰጠው ባጀት ወደ 72.8 ቢሊዮን ዶላር ይደርሳል አሁን ይሄ ለባጀቱ ነው ሌሎችን ከባጀቱ ውጪ ደግሞ ለሚገዙ የጦር መሳሪያዎች ተጨማምረው አጠቃላይ ወደ 83.2 ቢሊዮን ዶላር ይደርሳል የእስራኤል የመከላከያ ኃይሉ ባጀት ምን እንደሆነ ታውቂያለሽ ወርቅነሽ 47 ቢሊዮን ዶላር ነው ግማሽ ከዛ እንግዲህ ተመልከት በጣም አናሳ ነው ምን ማለት ፈልጌ ነው ሳውዲ አረቢያ በርግጥ ይህንን ያህል ገንዘቡ እንዳላት መጠን ብዛት ያላቸው የጦር መሳሪያዎች የሳውዲ አረቢያ ድክመቷ ግን ይህንን F-15 ምን በለው ነገ ከነገ በኋላ እንግዲህ ከአምስት አመት ጀምሮ ከዛም በሀያ አመት ውስጥ የምትቀበለውን F-35 የጦር መሳሪያ ትቀበለው እንጂ የሚጠቀሙበት ፓይለቶች እውቀታቸው እስከዚህም ነው ሌሎች ብዛት ያላቸው የጦር መሳሪያውን የመጠቀም ችግር አለባት የሰው ልጅ ማለት እንዴት ነው ደስቱ ላይ ችግር አለባት ይባላል አሁን ለጠየቅሽው ጥያቄ ይህን ያህል ሀይል ያላት ሳውዲ አረቢያ የሁቲ ማማጽያን ተመልከት እንግዲህ አንድን በጣም ብዛት ያላቸው የጦር መሳሪያ ያላትን ሀገር ሁቲ ማማጽያ እንዴት ነው ልክኛ ጥቅም 7 የሃማስ ሽብር ፈጣሪ ድርጅት ልክ ፍራችን አውልቀን ይያል ወይ አንቀላስተን ይያል እንዳደረሱብን ችግር ማለት ነው የሁቲ ማማጽያን በሳውዲ አረቢያ ተመልከት ያደረሰውን ሁሉ በጣም ፍራቻ ውስጥ እንደውም በቅርብ ቀን ምናልባት እጃቸውን ሊያነሱ ይችላሉ ይባላል እንግዲህ የሳውዲ አረቢያው አልጋውራሽ ማለት ምክንያቱም ያው በደካማ ጎናቸው የታየበት ሁኔታ አለ እነዚህ ነገሮች የሚያመልኩት ምንድነው ሳውዲ አረቢያ ይህን ያህል የጦር መሳሪያ ብትሰበስበውም ብትለውም ካልተጠቀመችበት ምን ትርጉም አለው? አሁን ከዚህ ጋር በተያያዘ ቅድም ያልሽው ነገር ነበር። ምናልባት እስራኤልን በተመለከተ አሜሪካ በሚሸጣቸው የጦር መሳሪያ ያልሽው ከአብርሃም ስምምነት ከዲፕሎማሲ ስራ ጋር እንዲሁም ከሁቲ ማማጽያን ጋር ባለው ሁኔታ እስራኤል ለሳውዲ አረቢያ በቀጥታ እርዳታ ባትሰጥም በተዘዋዋሪ ግን መረጃ በመስጠት በእንደዚህ አይነት ሁኔታ ምናልባት በቀጣይ ወዳጅ መሆንና ከዛም አልፎ የዲፕሎማሲ ማለት ይሄ አብርሃም ስምምነት አብረው ሳውዲ አረቢያ ያለምን ጥያቄ ካሁን በፊት ይረብሻት የነበረው የፍልስጤም ሀገር ሳይቆረቆር ከእስራኤል ጋር ስምምነት አልፈጽምም የማለት ሁኔታ ነበር ግን አሁን ብቻዋን ስለቀረ ሳውዲ አረቢያ አሁን ማንም የተፈራረሟትኝ ቱርክና ፓኪስታን እንኳን ራሱ ድምጻቸውም አይሰማም ስለዚህ እስራኤል እድሉን በመጠቀም ለሳውዲ አረቢያ እርዳታ የመረጃም ሆነ የተለያየ እርዳታው በመስጠት የምክር ልገሳም ቆ ካረገችም ቆ ይበቃል። በእንደዚህ አይነት ሁኔታ ሳውዲ አረቢያ ነገ ከነገ በኋላ ምናልባት የአብርሃሙ ስምምነት ልትፈርም ትችላለች የሚባል ሁኔታ አለና ሳውዲ አረቢያ ስለበዛና የጦር መሳሪያ ገንዘብ ስላላት የምታደርገው ሁሉ እንግዲህ ሁቲ ማማጣ ነጠላጫማና ጀላብ ያለብሰው ኮን ወደ ቦታው ይሄዱትኝ። ስለዚህ በእንደዚህ አይነት ሁኔታ ያሳፈረቻትነን መቆጣጠር ካልቻለች ይሄን ያለ የጦር መሳሪያ ብትደረድረው ምን ትርጉም ይኖራልና በጣም በጣም በጣም የሚገርም ሁኔታ ነው። ጆሮ አላት በርግጥ ያንዳንዱ አሁን ይሄ F-35 የሚባለው የጦር አውሮፕላን ተመልከች ወርቀነሽ ያንዳንዱ እስከ 120 ቢሊዮን ዶላር ነው አንዱ የሚያወጣው። አሁን 48 የሚሆነውን ነገዛቸው ወደ 5 ቢሊዮን ምክንያቱም ተጨማሪ ሌላ ቁሳቁሶችን አብሮ የሚገጠሙ ብዙ ቴክኖሎጂዎች አሉ። በትክክል እነሱ ተደምረው ነው እዛ ድረስ የደረሰው ዋጋው። ሌላው ይሄ F-35 15 ነው ይቅርታ እንግዲህ ከ30 እስከ 60 ቢሊዮን ዶላር የሚያወጣበት ሁኔታ አለ። ገንዘቡ አላት የጦር መሳሪያ አለ ካልተጠቀመችበት ምን ትርጉም አለ?
0: ግን ደግሞ ቆራጥ መሆን መጠቀም ተግባር ላይ ማዋል ያስፈልጋል። እንዳልከው የሳውዲ ጉዳይ እስኪ በሂደት የሚታይ ነው። እስራኤል ከተለያዩ ሀገራት ጋርም ኩዌትም ጊዜ የለንም እንጂ ኩዌትን በኩዌትና በእስራኤል መካከል የሆነ ግንኙነት እንዳለ መረጃዎች መውጣት እየጀመሩ ነው። እንግዲህ ምናልባት ሁኔታው ሊቀየር ይችል ይሆናል። ጥላሁን በጣም እናመሰግናለን።
1: አመሰግናለሁ። የእስራኤል ሀያል ሳንቱ ጦርነት ስታይ የጦር መሳሪያዎቿንም ለብዙ ሀገር ድሮት ገዛበት የነበረ ቦታ እየሸጠች ነው። ሌሎች አካባቢያችን ያሉና በጣም እንደ ጠላት ያዩን የነበሩት ደግሞ አመራር ስለናቸው ያው ጎበዝንና ጠንካራን መጠጋት ስለሚያስፈልግ አሁን ያልሻቸው ኩዌትም ሌሎች ሀገራትም ከእስራኤል ጋር በቀጣይ የዲፕሎማት መልስ ሰላም ስምምነት ይደርሳሉ ተብሎ ይጠበቃል። እንግዲህ ጀግናና ጠንካራው ነው ሲገኝ ወዳጁ እንዴት ሁሉ ይቀርበዋልና እስራኤል ያለችበት ሁኔታም
0: ይቀርበዋል።
1: በትክክል አማራጭ እንደውም ብስለት ነው ላለው በእነሱ በኩል ምክንያቱም አማራጭ ያላቸውማ።
0: ጥሩ ጥላሁን በጣም እናመሰግናለን። ሻባት ሻሎም ግማርሃቲ ማቶባ
1: ጋንዳንቺ ለረዳድማቾች
0: እናመሰግናለን። ሰላም ወደሚቀጥለው ሳምንታዊ ፕሮግራም እናልፋለን።

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክን የምናቀርብበት ፕሮግራማችን ነው። እነሆ ፕሮግራሙ ጀመረ። ወርቅነሽ እሸቴ ነኝ። አብራችሁን ቆዩ። ባለፈው ዝግጅታችን እስራኤላውያን በባቢሎኑ ንጉስ ዳግማዊ ናቡከደነጾር ሰራዊት ተማርከው ከሰባ አመታት በላይ በባቢሎን ከቆዩ በኋላ ባቢሎን በፋርሱ ንጉስ ቂሮስ እጅ ስትወድቅ እንደገና ወደ ኢየሩሳሌም እንዲመለሱ መፍቀዱንና መመለሳቸውን ተመልክተን ነበር። ዛሬ ቀጣዩን ዝግጅት እናቀርባለን። አብራችሁን ቆዩ። ይሁዳውያን በባቢሎን በመርኮ በቆዩባቸው ዘመናት ከሀገሩ ህዝብ ጋር ተግባብተው በልማትና በሰላም ስራዎች ላይ ተሰማርተው እንደቆዩ ከታሪክ መረዳት ይቻላል። በናቡከደነጾር መንግስት ውስጥም ንጉሱ እምነት የጣለባቸውና ኃላፊነት የሰጣቸው በከፍተኛ ስልጣን ላይ የተሰማሩ ይሁዳውያን እንደነበሩ ከነብዩ ዳንኤል ታሪክ መረዳት ይቻላል። እንደ ምሳሌም በመጽሐፍ ቅዱስ ታሪክ ከባቢሎን ምርኮ ጋር የሚታወቀው ነብዩ ዳንኤል በንጉሱ ስርዓት ውስጥ ኃላፊነትና ከፍተኛ የስልጣን ማረግ እንደነበረው መረዳት ይቻላል። በመጽሐፈ ዳንኤል ላይ እንደተጻፈው በባቢሎን መንግስት ውስጥ ከፍተኛ የመንግስት ሹም የነበረው ዳንኤል ኃላፊነቱ ከህልም ትርጓሜ ወይም ህልም መፍታት ጥበብና የንጉስ አማካሪነት ጋር ይያያዝ እንደነበር ተጠቅሷል። በባቢሎን ላይ እንዲገዛና በሀገሪቱ ጠቢባን ላይም ኃላፊ አድርጎ ንጉሱ እንደሾመውም በትንቢተ ዳንኤል ምዕራፍ 2 ቁጥር 48 ላይ ተጠቅሷል። በዳሪዮስ ዘመነ መንግስትም ዳንኤል ከሶስት ታላላቅ መኳንንቶች ወይም አለቆች መካከል አንዱ ሆኖ እንደተሾመ ከንጉሱ ቀጥሎም እንዲገዛ ተደርጎ እንደነበር ተገልጿል።

ዳንኤል ለንጉሱ ቅርብና ታማኝ ስለሆነ በተሰጠው ታላቅ ሹመት ሌሎች አለቆች ቀኑበት። በቅናት መንፈስም ተነሳስተው ንጉሱ ህግ እንዲያወጣ አደረጉ። ህጉም የሀገሪቱ ህዝብ ለተከታታይ 30 ቀናት ለንጉሱ ብቻ እንዲሰግድ ወይም እንዲጸልይ። ህጉን ተላልፎ ለሌላ አምላክ ሲጸልይ ወይም ሲሰግድ የተገኘ ወደ አናብስት ጉድጓድ እንዲጣል የሚል ነበር። በረቀቀው ህግ ላይም ንጉሱን አስፈረሙት። ዳንኤል ግን አዋጁን ወይም ህጉን እንደሰማ የቤቱን መስኮት ከፍቶ ወደ ኢየሩሳሌም ዙሮ እንደተለመደው በቀን 3 ጊዜ መጸለዩን ቀጠለ። ህጉን ያስወጡት ሰዎችም ሲጸልይ ያዙትና ህጉን አላከበረም በማለት ወደ ንጉሱ አቀረቡት። ንጉሱም ዳንኤልን ስለሚወደው በዳንኤል ላይ ይህ ቅጣት እንዲፈጸም ባይፈልግም ከልቡ ያዘነ ራሱ ያወጣውን አዋጅ ሻረ እንዳይባል ወደ አናብስት ጉድጓድ እንዲጣል አዘዘ።

በማግስቱ ሲሄዱ ዳንኤል ምንም ሳይሆን አናብስቱም ሳይነኩት ተገኘ። በትንቢተ ዳንኤል እንደተጻፈው እግዚአብሔር የአናብስቱን አፍ ዘጋ፣ ዳንኤልም ምንም ጉዳት አልደረሰበትም ይላል። ነብዩ ዳንኤል ወደ አናብስቱ ጉድጓድ የተጣለው ወንጀል ስለሰራ ሳይሆን በእምነቱ ስለጸናና መጸለዩን ስላላቋረጠ ነው። እስራኤላውያን በባቢሎን በምርኮ ሲኖሩ ከህዝቡ ጋር ተግባብተው በሀገሪቱ ልማታዊ ሆነው ቢኖሩም የራሳቸውን እምነት ግን ጠብቀው ነበር። በዚህ ምክንያትም እንደ ዳንኤል ሁሉ በመጽሐፍ ቅዱስ ታሪክ የሚታወቁ 3 ወጣቶች ይጠቀሳሉ። ስማቸው ሐናንያ፣ ሚሳኤልና አዛሪያ ወይም ደግሞ በባቢሎን ስማቸው ሲድራቅ፣ ሚሳቅና አብደናጎ ይባላሉ። እነዚህ ወጣቶች ለጣዖት አንሰግድም በማለት ለንጉሱ ለናቡከደነጾር የወርቅ ምስል እንደማይሰግዱ በግልጽ በመናገራቸው ወደ ከባድ የእሳት እቶን ተጥለው ነበር። ነገር ግን እንዳልተቃጠሉና ምንም አይነት ጉዳት እንዳልደረሰባቸው በትንቢተ ዳንኤል ተጽፏል። ይሁዳውያን በባቢሎን በምርኮ ሲኖሩ ከደረሰባቸው ስቃይና በደል እንዲሁም ስለ እምነታቸው ጽናት በጥቂቱ ይህን ካል እንደገና ወደ ኢየሩሳሌም ተመልሰው የሰሯቸውን ስራዎች እንመልከት።

ይሁዳውያን ከባቢሎን ወደ ኢየሩሳሌም መመለስ የጀመሩት ባቢሎን በፋርሱ ንጉስ ቂሮስ እጅ ከወደቀች በኋላ በ539 ዓመተ ዓለም ሲሆን በዚህ ዘመን የባቢሎን ንጉሳዊ አገዛዝ እንደወደቀ ወይም እንዳበቃ ይታወቃል። ንጉስ ቂሮስም በባቢሎን የነበሩ ምርኮኞች እንዲመለሱ ሲፈቅድ ከይሁዳ የተወሰዱ ምርኮኞችም ወደ ኢየሩሳሌም እንዲመለሱና ቤተ መቅደሱንም እንደገና እንዲሰሩ አዘዘ። ይሁዳውያን ከባቢሎን ወደ ኢየሩሳሌም ሲመለሱ በአንድ ጊዜ ሳይሆን ደረጃ በደረጃ እንደወጡ በታሪክ ተመዝግቧል። የመጀመሪያው በርካታ ይሁዳውያን ከባቢሎን ወደ ኢየሩሳሌም የተመለሱበት ታላቅ መመለስ ወይም የሽባት ጽዮን በዘሩባቤልና በኢያሱ መሪነት ሲሆን የተመላሾቹ ዋና ዓላማም ቤተ መቅደሱን እንደገና መገንባት ነበር። መጽሐፈ ዕዝራ ምዕራፍ 2 ላይ እንደተጠቀሰው የተመለሱት ይሁዳውያን ከቤተ መቅደሱ በፊት መሠዊያውን አቆሙ። ይህ የመጀመሪያ ስራቸው ነበር። መስዋዕትንም ማቅረብ ጀመሩ። ከዚያም የቤተ መቅደሱን መሰረት ጣሉ። ነገር ግን የግንባታው ሂደት ቀላል እንዳልነበረ በተቃውሞ ምክንያትም ስራው ዘግይቶ ወይም ተጓቶ እንደነበር ይታወቃል። ተቃውሞው የተነሳበት ምክንያትም የይሁዳና የቢንያሚን ጠላቶች መተው ቤተ መቅደሱን አብረን እንገነባለን በማለት ላቀረቡት ጥያቄ ዘሩባቤልና ኢያሱ እንዲሁም ሌሎች መሪዎች ፈቃደኛ ስላልሆኑ ጠላቶቻቸው አጥብቀው ተቃወሙ። ለፋርሱ ንጉስም ኢየሩሳሌም እንደገና ከተገነባች ግብር አንከፍልም በማለት ደብዳቤ ጻፉ። ንጉሱም ደብዳቤውን ከተቀበለና ካሰበበት በኋላ ስራው እንዲቆም አዘዘ። በዚህ ምክንያትም የቤተ መቅደሱ ግንባታ ተጓተተ።

የቤተ መቅደሱ ግንባታ ግን ተቋርጦ አልቀረም። ነቢያቱ ሀጌና ዘካርያስ ተደስተው ህዝቡንና መሪዎችን እንደገና አነቃቁት። ታላቅ መነሳሳትም ሆነ። ዘሩባቤልና ኢያሱም ግንባታውን እንደገና አስጀመሩት። ይህ ታሪክ በመጽሐፈ ዕዝራ ምዕራፍ 4 ላይ በግልጽ ተቀምጧል። ዘመን ባስነሳው ዳግማዊ ናቡከደነጾር ተማርከው ወደ ባቢሎን የተወሰዱት ይሁዳውያን ከበርካታ ዘመናት በኋላ እንደገና ወደ ቅድስት ኢየሩሳሌም ጽዮን ሲመለሱ የመጀመሪያ ዋናው ህልማቸው የተቃጠለባቸውን ቤተ መቅደስ የፈረሰባቸውን ቅጥር ግቢ መገንባት ነበር። ይህን ህልማቸውን እውን ለማድረግም ስራ ጀመሩ። በግንባታው የስራ ሂደትም የደስታ፣ የሐዘን፣ የፍርሃትና የተስፋ ስሜቶች እንደነበሩባቸው መጽሐፍ ቅዱስ ይናገራል። የቤተ መቅደሱን መሰረት ሲጥሉ ህዝቡ በደስታ እየጮኸ፣ ካህናቱ መለከት እየነፉ፣ ሌዋውያኑም ጸናጽል ይዘው እግዚአብሔርን እያመሰገኑ እንደነበር በመጽሐፈ ዕዝራ ምዕራፍ 3 ላይ ተጽፏል። ከፍተኛ ሐዘንም ነበረባቸው። ይህም አንዳንድ አረጋውያን የቀድሞውን የሰለሞንን ቤተ መቅደስ አይተው ስለነበር አዲሱ መሰረት ሲጣል የቀድሞውን ክብር ስለሚያስታውሱ ጮክ ብለው በምሬት እንዳለቀሱ ተገልጿል። ስለዚህ በዚያ ቀን የደስታና የለቅሶ ድምጽ አንድ ላይ ይሰማ ነበር። መጽሐፈ ዕዝራ ምዕራፍ 3 ላይ እንደተጻፈው ሌላው ከበርካታ አመታት መቋረጥ በኋላ ነቢያቱ ሀጌና ዘካርያስ ህዝቡን ቀስቅሰው አበረታተው እንደገና ስራው ስለቀጠለ በግንባታው ሂደት ላይ ችግር እንዳይፈጠር ስጋት እንደነበረ ይነገራል። ይህ ግንባታ ለነሱ ተራ የህንጻ ስራ አልነበረም። ቤተ መቅደሱ የእግዚአብሔር ቤት ስለሆነ ግንባታውን ከጸሎት ከመስዋዕትና ከምስጋና ጋር ያከናውኑት ነበር። የግንባታው ሂደትም ተቋርጦ የቆየበትን ጊዜ ጨምሮ ወደ 22 ዓመታት እንደፈጀ ይነገራል። ይሁዳውያን ከባቢሎን ምርኮ ተመልሰው ቤተ መቅደሱንና ኢየሩሳሌምን ሲያድሱ የግንባታ ቁሳቁስና ገንዘብ ከተለያዩ ምንጮች አግኝተዋል። አንዱ ከቂሮስ ንጉሥ የተመለሱ የቤተ መቅደሱ ዕቃዎች ነበሩ። በ586 ዓመተ ዓለም ናቡከደነጾር ኢየሩሳሌምን ሲያፈርስ ከቤተ መቅደሱ የወርቅና የብር ዕቃዎችን ወደ ባቢሎን ማርኮ ወስዶ ስለነበር ቂሮስ ባቢሎንን ከያዘ በኋላ እንደገና እነዚህን የቤተ መቅደስ ዕቃዎች ለይሁዳውያን መልሶ ሰጣቸው። መጽሐፈ ዕዝራ ምዕራፍ 1 ላይ እንደተጻፈው ሌላው ከህዝቡ የተሰጠ ገንዘብ ሲሆን ከባቢሎን የተመለሱት ይሁዳውያን ለቤተ መቅደሱ ግንባታ በፈቃዳቸው ገንዘብ እንደለገሱ ይነገራል። ከፋርስ መንግስት የተሰጠ ድጋፍም እንደነበር ተገልጿል። ይህም ከአካባቢው የተሰበሰበው ግብር ለቤተ መቅደሱ ግንባታ እንዲመደብ ንጉስ ቂሮስና በኋላም ንጉስ ዳሪዮስ ፈቅደው እንደነበር ተጠቅሷል። የግንባታ እንጨቱን በሚመለከት በተለይ የዝግባ እንጨት ከሊባኖስ እንዳመጡ ይነገራል።

ሌላው ቀደም ብለን እንደገለጽ ነው ይሁዳውያን ከባቢሎን ወደ ኢየሩሳሌም የተመለሱት በአንድ ጊዜ ሳይሆን በሂደት ነው። ከመሰውያው እስከ ቤተ መቅደሱ ግንባታ በዘሩባቤልና በካህኑ ኢያሱ የተመረው ታላቅ የተመለሰ ቡድን የሰራው ሲሆን ሁለተኛው ዙር የእዝራ ቡድን እንደሆነ ይነገራል። ሶስተኛው ዙር ደግሞ የነህሚያ ቡድን ነበር። እዝራ ህዝቡ ትዛዛትን እንዲፈጽሙና በንስሐ እንዲመለሱ አስተማረ። ነህሚያ ደግሞ እንደተመለሰ የኢየሩሳሌምን ቅጥር መገንባት ጀመረ። የቤተ መቅደሱ ግንባታ ከተጠናቀቀ በኋላ በነህሚያ ዘመን የተከናወነው የኢየሩሳሌም ቅጥር ግንባታ ሌላው የግንባታ ስራ ነበር። ነህሚያ ከፋርስ ንጉስ አርጤክስስ ፈቃድ አግኝቶ እንጨት ከንጉሱ ደን እንዲሰጠው ደብዳቤ ጻፈ። መጽሐፈ ነህሚያ ምዕራፍ 2 ላይ እንደተገለጸው ስለዚህ ለቤተ መቅደሱና ለኢየሩሳሌም ቅጥር ግንባታ የገቢ ምንጭ ወይም ገንዘብ ከህዝቡ መዋጮ ከፋርስ መንግስት ድጋፍና ከሊባኖስ የመጣ እንጨት ወይም ዝግባን ተደግፎ የተከናወነ እንደሆነ ይነገራል። የቀድሞው ቤተ መቅደስ እቃዎችም ከባቢሎን ተመልሰዋል። ለነህሚያ የኢየሩሳሌም ቅጥር ግንባታ 52

የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት ቀጣዩን ክፍል እናቀርባለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ሳምንታዊ የኦሪት ክፍል ትምህርትን እናቀርባለን። የዛሬውን የኦሪት ትምህርት የሚያቀርቡልን ራቢ ይሁዳ ሳህሉ ናቸው። ሳቸውም በስልክ መስመራችን ይገኛሉ። ጤና ይስጥልን ክቡር ራብ፣ እንደምን አሉ?
1: ጤና ይስጥልኝ አቶ ሰጠኝ፣ እምናችሁ? እኛ በጣም ደህና ነን። ሰላም ለኢየሩሳሌም፣ ሰላም ለእስራኤል፣ ሰላም ለቤተ እስራኤል፣ ሰላም ለአገሪቱ ይሁንልን። ይሄ አመት የተቀደሰና የተባረከ ይሁንልን።
0: እናመሰግናለን። እንግዲህ የዛሬውን የኦሪት ትምህርት ክፍል ያቀርቡልን
1: እና በዚህ ሳምንት የምንማረው የፓራሻት አሻቡዋ ሀአዚኑ የተባለው ነው። ሀአዚኑ ማለት አዳምጡ ማለት ነው። ሙሴ አባታችን ሀአዚኑ ሀሸማይን ቫዳብራ ቪትሽማ ሀአሬዝ ኤምሪፒ ምንድን ነው ያለው? ሰማይና ምድር፣ ሰማይ አዳምጪ፣ ሰማይ ይስሙኝ፣ ምድር ደግሞ ታዳምጠኝ። ለምንድን ነው ሁለቱን እንደ ምስክር ጠራቸው? ሰማይና ምድርን እንደ ምስክር ጠራቸው። ለምን? ሰማይና ምድር ዘላለማዊ በመሆናቸው አይለወጡም። እሱ ግን ሙሴ ግን ያለው ምንድን ነው? እኔ ስጋ ለባሽ ነኝ፣ ለስጋና ከደም የተፈጠርኩ ፍጡር ስለሆንኩኝ የእኔ ጊዜ ያልፋል፣ ሰማይና ምድር ግን ዘላለማዊ ስለሆኑ ምስክር ይሁንኝ ብሎ እነሱን ነው ምስክር የጠራው። ዋናው ምስክርነቱ ስለምንድን ነው? ከእስራኤል ጋር ስላለው ውል ነው፣ ቃል ኪዳን ስለተጋባው እግዚአብሔር የእስራኤል አምላክ ከእስራኤል ሕዝብ ጋር ያለውን ቃል ኪዳን ለማጽደቅና ኋላ እስራኤል አንድ ወቅት ላይ አይ ይሄን ቃል ኪዳን አትቀበልንም ቢሉ ምስክር ሆነው የሚመጡ እነማን ናቸው? ድሮ የነበሩት፣ ወደፊትም ያሉት፣ በኋላም የሚኖሩት ሰማይና ምድር ናቸው። ስለዚህ ሙሴ እነሱን ምስክርነት ጠራ እና እንግዲህ ይህን ፓራሻት ሻቡዋ ሀአዚኑ በእስራኤል ልጆች ፊት ያነበበው ከበሞቱ በፊት ነው እና ከዚህ መጨረሻው ከመጨረሻው ፓራሻ ላይ ያው አምላክም ወደ ንቦ ተራራ ውጣና ነፍስህን አስረክብ ነው ያለው። መጀመሪያ ተራራ ውጣና ከነአንን ወይም ደግሞ ይችን የእስራኤል ምድር በአይንህ እያት፣ እሷን ካየሃት በኋላ ነፍስህን አስረክብ ነው ያለው እና ይሄ መዝሙሩ ወይም ደግሞ ቅኔ ነገር እንደ ቅኔ የተጻፈው ረቀቅ ያለ ነው። ብዙ ምስጢር ያዘለ ፓራሻ ነው እና ብዙ ታሪክና መለኮታዊ ቸርነትን በውስጡ ተጽፎበታል። ስለ እስራኤል ሕዝብ እስራኤልን እንዴት እንደመረጠ በምድረ በዳ እንደመራቸው እና ታላቅ በረከትን እንደሰጣቸው ይሄ ጥቅሱ ወይም ደግሞ ይሄ ቅኔው ወይም መዝሙሩ ይገልጻል። ሙሴ ምድራዊ ብልጽግና በጣም ከእግዚአብሔር ጋር ትንሽ ሊያቀያይም ይችላል ይላል። አንድ ሰው ሀብታም ከሆነ ብዙ ገንዘብ ካለው ብዙ ምቾት ካለው አምላክን የማያስታውስ ከሆነ ያ ሰውዬ መጨረሻው እንዲያውም ረስቶ ወደ ጣዖት አምልኮ ሊመራ ይችል ይሆናል የሚል ነገርን በጣም ያስጠነቅቃል እና በተለይ አምላክን ማመስገን ያለባችሁ መቼ ነው ይላል? ሀብትና ብልጽግና ሲበዛ ነው። ተመስገን በሉ። ጤና ሲኖር ሰው ተመስገን ይበል፣ ሀብት ሲኖረው ተመስገን ይበል። ወጥቶ ሰርቶ የሚኖር ከሆነ ልጆቹን በስነ ስርዓት የሚያሳድግ ከሆነ ተመስገን ይበል እና ምንድን ነው የሚለው? ከዛ ላይ በጣም ሀብት ከበዛና ብልጽግና ካለ የሹሩን ምን ይላል? የሹሩን አምላኩን ረሳ ይላል። የሹሩን ማለት ነው እስራኤልን ማለት ነው። እስራኤል አምላኩን ይረሳል እና እንደዛ እንዳይሆን ተጠንቀቁ ነው የሚለው የእስራኤል አምላክ። እና ብዙ ጊዜ በኃጢአት ምክንያት የሚመጡ ብዙ ችግሮች አሉ። ብዙ ጊዜ ኃጢአት ካለ ቅጣት ነው፣ መልካም ነገር ካለ ደግሞ በረከትና ቅዱስነት ነው። እና ሁላችንም ይሄን ሁኔታ በመመልከት በተቻለ መጠን የአምላክን ሕግ ለመጠበቅና ሕዝባችንን ወገኖቻችን በአምላክ መንገድ በአንዱ በእስራኤል አምላክ መንገድ እንድንጓዝ ማድረግ አለብን። የመጀመሪያዋ ይኸውቹ ኦሪት ናት። ከዚች ውጭ ሌላ አዲስ የመጣው በሙሉ ይሄ ከዚህ ከኦሪቱ ጋር አይገናኝም። እና ምንድን ነው እዚህ ላይ ያለው? ምንድን ነው? ወደ ጣዖት እንዳትሄድ ነው የሚለው። ጣዖት አምላክ እንዳይኖርህ ነው የሚለው። ለምን? የሹሩን እስራኤል ከጠገበ አምላኩን ይረሳል የሚል ነገር አለ። ያ እንዳይሆን ነው ይሄን ትእዛዝ የሰጠው ሙሴ። እንግዲህ በክፍሉ መጨረሻ ላይ ያው እግዚአብሔር ምንድን ነው ያለው? ቅድም እንዳልኩት ወደ ንቦ ተራራ ላይ ውጣ የሚል ትእዛዝ ሰጠው። ሙሴም ወደ ንቦ ተራራ እንደወጣ እስራኤል የእስራኤልን ምድር ከሩቅ እንዲያይና ወደ ወደ ወገኖቹ ነፍሱን እንዲያስረክብ ወገኖቹ ምረው አባቶቻችን የሞቱትን ከነሱ ጋራ ነፍሱ እንድትደረብ አምላክ አዘዘው። ያው ሙሴ ከተራራው ከወጣ በኋላ ወደ መድብር አልተመለሰም፣ እዛው እንደሞተ ነው። እንግዲህ ለተከበራችሁ ውድ አድማጮቻችን በአመቱ እጅግ ታላቅ ቀዳት ውስጥ ለምንገኘው ከዮም ኪፑር አስተርየ ቀን ማለት ነው። ከጥቂት ቀናት በፊት ያው አስተርየ እንደሚውል ነው። በዚህ ሰንበት ሀአዚኑ የሚለው የኦሪት ክፍል ያው እንገባለን። ከዚህ ድንቅ መዝሙር መክፈቻ ጥቅሶች ላይ አብረን አንዳንድ ነገሮችን እንድንማር በዚህ አጋጣሚ ጠይቃለሁ። እነዚህ ጥቅሶች በውስጣቸው ብዙ የሆነ መለኮታዊ የአምልኮ ምስጢር አለባቸው ማለት ነው። እና ምንድን ነው ሙሴ አባታችን የሚለው? ትምህርቴ እንደ ዝናብ ትውረድ፣ ንግግሬ እንደ ጠል ማለት ጤዛ እንደ ጤዛ ትንጠፍጠፍ፣ በለመለመ ሳር ላይ እንደ ካፊያ በምድር ላይ ትውረድ ይላል። እንግዲህ ሁለት አባባል ነው። ትምህርቴ እንደ ዝናብ ትውረድ አለ አላ ደግሞ እንደ ጠል ደግሞ ትንጠፍጠፍ አለ። እና የዚህ ድግግም ትርጉሙ ምንድን ነው የሚል ጥያቄ አለ። በአንድ በኩል ሙሴ ቶራውን ከኃይለኛ ዝናብ ጋር አገናኘው እና ያስመስለዋል። በሌላ በኩል ደግሞ ከጤዛ ወይም ከጠል ጋር አገናኘው እና በተልሙድ በግማራ በተአኒት ላይ ገጽ 7 ላይ እንደተጻፈው እንዲህ ይላል፣ የዝናብ ቀን ቶራ እንደተሰበት ቀን ይቆጠራል ይላል። ዝናብ የሚወርድበት ቀን፣ መጀመሪያ ዝናብ የሚወርድበት ቀን ልክ ቶራ እንደታደለበት ቀን ይቆጠራል። እና ከሁሉም ቶራ ለምን በዝናብ ተመሰለ የሚል ጥያቄ አለ። እና ራቤኑ ባሃይ የተባለው ታላቅ የሃይማኖት ሊቅ እንዲህ ሲል ይፈተዋል፣ ዝናብ ዓለም አቀፋዊ የህይወት ኃይል ነው። ለምን ያለ ዝናብ መኖር አንችልም? ዝናብ በላይ በሚዘንበት ጊዜ የመሬቱን ምንነት አይለውጠውም። በውስጡ የተደበቀውን ወይም የተቀበረውን ዝርያ እንዲበቅል ያደርጋል። ያ ነው ዋናው የዝናብ ዋናው ዓላማው። በዚያ ዘር ከተዘራው ጥሩ ዘር ከሆነ የፍራፍሬ የዛፍ አይነቶች ይበቅላሉ። እሾህና ሜኬላ ከሆነ ደግሞ እሾህ ይበቅላል። ቶራም እንደዚሁ ነው ይላል። የኃይል ዝናብ ነው። ቶራም የኃይል ዝናብ ነው። የሰውን ነፍስ በኃይል ያነጻል፣ እንዲሁም የሰውን ነፍስ ያሳድጋል። እና ኦሪትን በደንብ አድርጎ ለተከታተለው ከልጅነቱ ጀምሮ ለተማረው እንኳን ሌላ ይቅርና አድጎም እንኳ ቢማር የዛ ሰውዬ ህይወት ይለወጣል። የመንፈሳዊ እድገትም በትግ ደረጃ ላይ ሊቀበል ይችላል። እና ትልቁ የሚስጥር መጽሐፍ ዞሃር የተባለው እንዲህ ይላል፣ ትምህርቴ እንደ ዝናብ ይገለጥልናል የሚል ነገር አለ። እና ዝናብ አንድ ጊዜ በኃይል ይወርዳል። ኃይለኛ እንደመሆኑ መጠን ቅርንጫፎች እንዲሰብር ይችላል። እናም ስለዚህ እያንዳንዱ ሰው ያንን ኃይል በአንድ ጊዜ መሸከም አቅም የለውም። ስለዚህ ሙሴ ምንድን ነው በአንድ በኩል ያለው እንደ ካፊያ ወይም ደግሞ እንደ ጤዛ ይሁንላችሁ ነው የሚለው። እና ዝናብ በድምፅ በጣም ይወርዳል። አንዳንዴም መብረቅ አለው፣ ነጎድጓድ አለው፣ ታላቅ ጎርፍ ያመጣል። ጤዛ ግን በጸጥታ በሌሊት በሰላም ይወርዳል። ጠዋት ነው የምናየው። ጠል ሲወርድ ማንም አያይም። ነገር ግን ጠዋት ላይ ሁሉም ነገር በእርጥበትና በህይወት ተሞልቶ ይገኛል። እኛ እዚህ ሀገርም በሀገራችን ያው ጤዛው በደንብ ይታይ ነበር። እዚህ ሀገር ደግሞ አንዳንድ ጊዜ መኪናችን ላይ እናየዋለን። እና ሁልጊዜም ይሄ ጤዛ ነገር ችግር ስለማያመጣ ተወዳጅ ነው ማለት ይቻላል። እና ስፋት ኤሜድ የተባለው ታላቁ የሐሲድብ መጽሐፍ ደግሞ እንዲህ ይላል፣ አንድ ሰው የአምልኮ ህይወት ውስጥ ሁለት ሁኔታዎች አሉት ይላል። የዝናብ ጊዜያት አሉ፣ ታላቅ መነቃቃት ማለት ነው። የዝናብ ጊዜያት አንድ ሰው ብዙ ጊዜ ወደ ሃይማኖት ጠለቅ ብሎ በሚገባበት ጊዜ በጣም ይነቃቃል። የስሜት ማዕበል ይታይባቸዋል። አንዳንድ ሰዎች ለምሳሌ አሁን በዮም ኪፑር በሙሉ ሃይማኖት ጠባቂውም የማይጠብቀውም ሁሉም ተነቃቅቶ ወደ ቤተ ክህነት ጸሎት ለማድረስ ይመጣል እና ሰው እና በተለይ በኒላ ላይ መጨረሻ የዮም ኪፑር መጨረሻ ጸሎት ላይ ከባድ የሆነ ጸሎት ያደርጋሉ። ያው ከመዘጋቱ በፊት ማለት ነው። ለምን ሁሉም ኃጢያቱን ለማስተሰረየት የሚያደርገው ትልቅ ትግል አለ። ያ ትልቅ ንቃት ነው። ያ ትልቅ እንቅስቃሴ ነው። ነገር ግን ሙሴ የሚለው ግን አሁን በመጨረሻው ቀን ላይ መጥቶ ለመዋጋት ይከብዳል። ኦሪትን ለመማር እና ራስን ለመለወጥ ከተፈለገ በአንድ ጊዜ አይደለም፣ ቀስ በቀስ ነው። ምንድን ነው የሚለው በሀገራችን ተረት አለ፣ ቀስ በቀስ እንቁላል በእግሯ ትሄዳለች። እና አንድ ሰው በአንድ ጊዜ የዲግሪ ባለቤት ሊሆን አይችልም። በአንድ ጊዜ የዶክተሬት ሊያገኝ አይችልም። እና ምንጊዜም ግን ቀስ በቀስ ከተማረ ሳያቋርጥ ማለት ነው፣ በማዘውተር በየቀኑ ከተማረ የተወሰነ ሰዓት ከተማረ እዛ ደረጃ ይደረሳል። እና ኦሪትም እንደዛ ከሆነች እንደዛ የሚመሯት ከሆነ ከአጥንታችን ከሰውነታችን ተሰርጻ በመግባት ራሳችን ህይወታችን ሁሉ የመለወጥ ኃይል አላት ማለት ነው። እንግዲህ ለማጠቃለል አሁን የሚመጣው ዮም ኪፑር አለ። በዮም ኪፑር ጊዜ ሁላችንም በደንብ ተዘጋጅተን መቅረብ እንዳለብን ነው። በሮሻሻና ሶስት መጽሐፍኖች ይከፈታሉ። አንዱ የሀጣን፣ አንዱ የጻድቃን፣ አንዱ የማዕከለኞች ነው። የጻድቃንና የሀጣን በቀኑ ቀን ይፈረማል። የመካከለኞች ግን ለዮም ኪፑር ነው እና ሁላችንም በዮም ኪፑር ተዘጋጅተን እንቅረብ። ያለችን ጊዜም ጥሩ ናት እና እንግዲህ አምላክ ከኛ ጋር ይሁን። አመቱን የሰላም የደስታ የፍቅር ያድርግልን። መገናኛችን በሰላም ያድርገው። ሻና ጦባ ለኩላም ቶዳራባ።
0: በጣም እናመሰግናለን ክቡር ራብ። ግማር ኻቲማ ጦባ ሸባት።
1: ግማር ኻቲማ ጦባ ቶዳራባ።

የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። እንግዲህ ያው ምሽት ላይ ስርጭት አለን፣ ተከታተሉ። ነገም በቀኑ ስርጭታችን እንገናኛለን። መደበኛ ስርጭት አለን፣ ጧትም ስርጭት አለን፣ ተከታተሉ። ስርጭታችን ይቀጥላል። ከዛ ውጭ እንግዲህ እሁድ ዮም ኪፑር ወይም ያስተርየ ጾም እሁድ ነው የሚጀምረው። እሁድ ምሽት ጀምሮ ሰኞ ነው ጾሙ። ለመላው አድማጮቻችን ለህዝብ እስራኤል መልካም ቀላል ጾም እንዲሆንላችሁ እንመኛለን። ከመልካሙ መዝገብ እንዲመዘግባችሁ እንዲመዘግበን ምኞታችን ነው። ግማር ሀቲማ ቶባ እንላለን። በዚህ አጋጣሚ ሰንበት መውጫና መግቢያም ቆየት ብለን እናስታውቃለን። ሻባት ሻሎም እንግዲህ ከሰንበት ጋር ተያይዞ ነው የወጣው። ለማንኛውም እንግዲህ ለህዝብ እስራኤል ግማር ሀቲማ ቶባ ጾም ቃል ሰንበት ዛሬ የምትገባበትና ነገ መውጫው ሰዓት ኢየሩሳሌምና አካባቢዋ ዛሬ ሰንበት መግቢያ ሰዓት 6 ሰዓት ከ1 ደቂቃ ላይ ሲሆን መውጫ 7 ሰዓት ከ16 ደቂቃ ላይ ነው። ቴላቪቭና አካባቢዋ ዛሬ 6 ሰዓት ከ23 ደቂቃ ላይ ሰንበት መግቢያ ሰዓት ነው። ነገ መውጫ 7 ሰዓት ከ18 ደቂቃ ላይ በሃይፋ ከተማና አካባቢዋ ዛሬ ሰንበት 6 ሰዓት ከ12 ደቂቃ ላይ ይገባል። ነገ መውጫ 7 ሰዓት ከ18 ደቂቃ ላይ ይሆናል። በብኤርሸባ ከተማና አካባቢዋ ዛሬ የሰንበት መግቢያ ሰዓት 6 ሰዓት ከ22 ደቂቃ ላይ ሲሆን ነገ ደግሞ መውጫው 7 ሰዓት ከ18 ደቂቃ ላይ ነው። በርሸሎ ጽዮን ከተማና አካባቢዋ 6 ሰዓት ከ23 ደቂቃ መግቢያ፣ 7 ሰዓት ከ18 መውጫ ነው። እንግዲህን ይመስላል አድማጮቻችን። በኢላት ከተማና አካባቢዋ 6 ሰዓት ከ21 ይገባል። ነገ 7 ሰዓት ከ16 ደቂቃ ላይ መውጫ ነው። ስርጭታችን ተጠናቀቀ። ለስርጭቱ መሳካት ለተባበረችን የቴክኒክ ባለሙያ ለአላን አይዳኖፍ፣ ቀደም ሲል ደግሞ ናቲ ብላንኬት ነበር። ለሁለቱም ምስጋና ይድረሳቸው። እንዲሁም በስርጭቱ ለተሳተፉ ባልደረባችን ጥላሁን መልኬ ምስጋና ይድረሰው። አድማጮቻችን መልካም ሰንበት። ሻባት ሻሎም። ግማር ሀቲማ ቶባ። ወርቅነሽ እሸቴ ነኝ።

0: ጤና ይስጥልን ክብራትና ክብራን አድማጮች እንደምን አመሻችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨውን ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አመሻችሁ። ሻባት ሻሎም መልካም ቅዳሜ ሰንበት። ዛሬም ማማም እንደተለመደው ከምሽቱ 7 ሰዓት እስከ 8 ሰዓት የምናሰራጨው ፕሮግራማችን ከአስቀድመን የተቀረጸ ፕሮግራም ሆኖ እናስተዋውቃለን። በቀጥታ የምናቀርበው በቃለ ምልልስ በሃይባሮትን ፖለቲካን በሚመለከቱ ወቅታዊ ርዕሰ ጉዳዮች ጋር ካደረግነው ቃለ ምልልስን እናቀርባለን። ሻባት ሻሎም መልካም ቅዳሜ ሰበት ይሁንልን። እንግዲህ ዛሬ አርብ ምሽት ወደ ቅዳሜ ሰንበት መሸጋገሪያ ሆኖ አው ከሁድ ማምሻውን ጀምሮ ይፍታችን ሰኞ የዮም ኪፑር የአስተሰሪዮ ጾም በዓል ስለሆነ ሁላችንም እንግዲህ በጸሎት ቤት ሁነን ያው የይቅርታ ሰሞን ስለሆነ ሁላችንም እንዳ በጻድቃን መጽሐፍ እንመዝገብ እያልን በበጎ ተስፋ እንግዲህ ዝግጅቶቻችን አስቀድመን ያዘጋጀናቸውን የቀረጽናቸውን በፕሮግራሞች ቃለ ምልልሶች እንደሚከተለው እናቀርባለን።

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል ከአቶ ውብያስ ረሴ ጋር ቀጣዩን የሀገራችን የፖለቲካ ተጨባጭ ሁኔታ በተመለከተ ቀጣዩን ቃለ ምልልስ እናቀርባለን። አቶ ውብያስ ረሴ ጤና ይስጥል፣ እንደምን አለ?
1: ጤና ይስጥል፣ እንደምን አለህ አቶ ኢሳያው ደጉ፣ እንዲሁም ለስራ ባልደረቦች በሙሉ ጠቅለል ባለመልኩ እንዴት አላችሁ? ሰላም ብያለሁ።
0: እናመሰግናለን። ይመቻል። ይገርምሃል፣ በስም ዝርዝር የስራ ባልደረቦች የሚለው መልእክት ጊዜም የሚቆጥብ ነው የሚሆን መልእክቱ ይደርሳል። እና አቶ ውብያስ ረሴ ከአንተ ጋር የምናደርገው ቃለ ምልልስ የፖለቲካ የሀገራችን እንግዲህ በሀገራችን ብሔራዊ የክነሴት የፓርላማ ምርጫ የሚካሄድበት ቀን እየተቃረበ ነውና ይህን በተመለከተ ያለህ አስተያየት ምንድን ነው?
1: እሺ፣ አስተያየቱ እንግዲህ በአሁኑ ጊዜ ባለንበት ጊዜ ያው የምርጫ ሽኩቻና እንዲሁም መምሰላ በሚመረጥበት ሰዓት ብዙ የእኛ ህብረተሰቦች እኔን የሚሉ አሉ። ግን ዋናው ነገር ለሁሉም ስምም አድርጎ አስፈላጊ የሆነውን ምርጫ ቢያደርጉ ጥሩ ነው። ሲሆን ቅድመ ዝግጅት አድርገው ለምርጫው ቢወሰን ጥሩ ነበር። ግን ሰዓቱም እየቀረበ ነው። ግን አሁን አንዳንድ ፖለቲካ የሰማኋቸው እንዲሁ የቀኝ ክንፍ ተቃዋሚ የሆኑ እንደማያቸው የግራ ክንፍ ይመስሉኛል። በካህናቶቻችን እንግዲህ ካህናቶቻችን የመጣነ ሃይማኖትን በመጠበቅ ኢትዮጵያ ጀምረው ለእኛ ህብረተሰብ አግድሞ እንዳይሄድ የሚያደርጉት ጥረት ብዙ የተለያየ ነበር። 3 ቀን 4 ቀን በእግራቸው እየሄዱ አግድሞ እንዳይሄድ እንዳይስት የሚል ብዙ ለወገኖቻቸው ጠብቀው እንደ መልካም ከፍት እረኛ እንደ መልካም ፍየል እረኛ ጠብቀው ህዝቡ እንደ ልጅ ምድረ ቅድስት እስራኤል ዘሩ እንዳይጠፋ በማለት ህዝች ደርሰናል። ከዚች ስንደርስ ደግሞ በአሁኑ ሰዓት ያለው ካህናቶቻችን የሚፈልጉት አገሪቱን የሚጠብቅና ሃይማኖትን የሚጠብቅ ነው የሚፈልጉት። ከዚያ ውጭ ካህናቶቻችን እንግዲህ ሰላም የሆነ ሰው ለሀገሪቱ ጥሩ አስተዋጽኦ የሚያደርግ ሃይማኖትን የሚጠብቅ ነው የሚፈልጉት። ስለዚህ የእኛ ምርጫ ካህናቶቻችን ለፖለቲካ ሳይሆን በጥሩ በሃይማኖት የሚመሩ ሃይማኖትን የሚያከብር እንዲመረጥልን ሲሉ ያው በያሉት በሚናገሩ ጊዜ አንዳንድ የሆኑ ሰዎች ቄሶች ለፖለቲካ አይገቡም እያሉ ያው አፋቸውን ለመዝጋት የሚያደርጉት ጥረት ከዚህ ላይ ስህተት አለ ብዬ ነው የማስቀምጠው። ለምን ካህናቶች የሚፈልጉት በሃይማኖት እንዲኖር ህዝብ ነው የሚፈልጉት። ይህን በተመለከተ እነሱነን ለፖለቲካ ሳይሆን እነሱ የሚፈልጉት ህዝብ ሰላም ሆኖ ሃይማኖትን የመጣ ነው ከዚች ሀገር ሃይማኖትን እንድንጠብቅ ነው።
0: ጥሩ። አቶ ያስረሴ፣ አሁን የእስራኤልን መንግስት ስርዓተ መንግስት በእስራኤል በክነሴት ሚኒስትሮች የተለያዩ ባለስልጣናት ፓርቲዎችም የተለያዩ ናቸው። የቀኝ ክንፍ የግራ ክንፍ ያሉበት ወለን

0: كتير على أتوبي.
1: يقول لك انجديف عن جلس أرجوان برابانوش مهنا عنده يعني ما نتمروش نسو انجديف عكراري يميلوتي تككلنا هاي ما نوتن يميعتو قناتشو يهكذي ما بتاتشو يتطبقنو ينسو النسو ويم دمو هاي ما نوتن يالتطبق كهزب وجه هون مالت عدلم جن في اللاقوة تاتشو النسو هاي ما نوتاتشن ناتبق هاي ما نوتن يا هاي ما نوت مروشن يميود ممرت عالبت مالت انجدي بيالو ያለውን በየሃይማኖት ያለውን የማይጠላ ሁሉንም ሰላም አድርጎ በተለይ የኛን ካህናቶች ብዙ የማይወዱ ሰዎች አሉ። የኛ ቄሶችን እንዲኖሩ የማይፈልጉ ሰዎች አሉ። እነዚህ ለህዝቡ መመሪያ እንዳይሰጡ ዝም ይበሉ የሚል ነው። ራሱ እነዚህ ሰዎች ነገነገ ወዲያ እነሱም ያውቃሉ ግን የቀኝ ክንፍ እንዳይመረጥ እንግዲህ ቀኝ ክንፍ ማለት አብዛኛው ሃይማኖት ተባቂ ነው ሌላው ሃይማኖት አይጠብቅም ብዬ አይደለም ወይም ሃይማኖት የማይጠብቅ ፖለቲካ ገብቶ አይናገር ማለት አይደለም ዋናው ነገር ግን ልናገር የፈለኩት የኛን ካህናቶች ለምን አይናገሩ የሚሉት ሰዎችን እነዚህ ነው እኔ ልቀዋወም ፈልገው ማንኛውም ለምሳሌ በሃይማኖት ተባቂ አልሆነ እንዳይመረጥ እንዳይናገር የሚል መብት የለኝም ለምን ሃይማኖቴ ግን እንዲጠበቅልኝ ሃይማኖትን የሚጠብቅ ሰው እፈልጋለሁ ሃይማኖትን በተመለከተ እና ስለዚህ ብዙውን ጊዜ ከኛ ህብረተሰብ ያሉ ካህናቶች ለፖለቲካ ገቡ ይላሉ የሚሉ አሉ። እነዚህ እኮ
0: ለሃቶ ቢያስረሰኝ እንደገባይ ከሆነ አዎ ክርክ በዚህ ሁኔታ በተመለከተ የተለያየ አስተያየት በሬዲዮም ይወጡ አንተ ከምትለው ምን ሃይማኖተኞች ቀሳውስት በፖለቲካ ጣልቃ አይግቡ የሚለው አባባል ግልጽ ያልሆነ ለምን መሰለህ አሁን እጩ የክነሴት አባላት አሁን አልፏል የእጩ በፕራይመሪ ሲባላል አስቀድሞ ምርጫ ተሲካድ እነዚህ እጩዎቹ ሄደው እንደነበረው ባህል እንዳይማኖታችን ሄደው ተጽኖ አሳዳሪ ስለሆኑ ቀሳውስት ካህናት መርቀኝ ብለው ይጠይቃሉ። ቀሳውስት ደግሞ የሥራ ድርሻቸው እንደዛ አይነት እጩ የክነሴት አባላት ለመሆን መርቁኝ የሚለውን ሲመርቁ ይቅናህ ስኬታማ ይሁንልህ ያሰብኩ ሐሳብ ብለው ውራቂ ያደርጋሉና ግን አንድ ፖለቲከኞች ማለት ሃይማኖት መሪዎቹ ቄሳውስታችን ይሄኛውን እጩ ተወዳዳሪ ብቻ ምረጡ የሚል ቅስቀሳም ያለ አይመስለኝም። እንዴት ነው ተሰማው ነገር አለ
1: ይሄን አላሉም። ከኛ ህብረተሰብ ወይም ደግሞ ከኢትዮጵያ የመጣ ነውን ምረጡ ማለት አይደለም ግን የሚፈልጉት ከፈረንጅ ከለጭም ሆነ ከኢትዮጵያ ካሉት ሃይማኖትን መሆነ ማንኛውን ሃይማኖታቸው እንዲጠበቅ የሚል ነው እንጂ የኛ ሃይማኖትን የማይጠብቅ እንዳይመረጥ ወይም የራባኖች ወይም የሌላ ህብረተሰብ እንዳይመረጥ አላሉ። እነሱ የፈለጉት የኛን ሃይማኖታችንና የኛን ክብር የካህናትን ኦሪታዊን የሚጠብቅ ህግ የሚያወጣ ጥሩ መንገድ የሚመራ እንዲመረጥልን ሊሉ ይችላሉ። ይሄንም ብለውም ሊሆን ይችላል እንጂ ሌላ ሰው እንዳይመረጥ አይደለም። ፍላጎታቸው ሰላማዊ የሆነ ሃይማኖትን ተባቂ ይመረጥልን የፈለጉትን ማለት መብታቸው ነው። ለምን እንደገና የትም ይሁን ያንንም ይሁን እነሱ ወይም መርቀይ ወይም ጸሎት አድርግልኝ እንደዚህ አድርግልኝ ብለው በሚሏቸው ጊዜ አንተ እንዲህ አለ ክፍልህና አትምጣ አይሉም። እነሱ በትክክል የሚሰሩ ናቸው። እና ግን ይህን በተመለከተ ያሳዝናል። አንዳንድ የስትመለከተው የህፃን ትራ የሚሰሩ አሉ ከኛ ህብረተሰብ። ለምን እነዚህ ቄስታውስቶች ፖለቲካ ተጠቀሙ? የትኛው ቄስ ይመረጣዩ?

0: የትኛው ቄስ እኔ ምረጡኝ ብሎት ይቆማዩ እና ግን በተለይ ለኛ ካህናቶች ነገድ የሆኑትን እኔ በራሴ ከነሱ ባንደርስ የበለጠ ይሆናል፣ እነሱም ባንነካ የበለጠ ይሆናል። የሚወዱትን አንተንም ሆነ ያንንም እነሱ የሚፈልጉትን መምረጥ መብታቸው ነው፣ መደገፍ መብታቸው ነው። ስለዚህ ይህን አስተያየት ለመስጠት
1: ተቃዋሚ የምትላቸው አቶ ኦቢያስ ረሴ ቀሳውስትን የፖለቲካ ጣልቃ ገብነትን የሚነቅፉትን በተመለከተ አንተ እንዳልከው እነሱ ከካህናት፣ ከሃይማኖት መሪዎች፣ ከቤተ እስራኤል ማህበረሰብ የሃይማኖት መሪዎቹ ልክ እንደ የመንግስት ሰራተኛ በወር ደሞዝ የሚቀበሉ እንደመሆናቸው መጠን የመንግስት እንደ መንግስት ሰራተኛ መታያ አላቸውና መመሪያ መኖር አለበት። አሁን ጋዜጦች የሃይማኖት መሪዎችን ብቻ ሳይሆን ለምሳሌ እኛ ጋዜጠኞች ነን አደለ? የመንግስት ሰራተኞች ሁነን ለአንድ ፓርቲ ይህንን ምረጡ ብለን አንቀሰቅስም። ህዝቡ ነፃነቱን ያለው መብቱን አይቶ እያንዳንዱ የሀገራችን ዜጋ ይመራል። አዎ ይጠቅማል፣ ለሀገራችን ብሔራዊ በተለያዩ ዘርፎች ይመራል። ያለ ነው ዜጋው ነው እንግዲህ። አሁን ላይ ሁነን መቼም በምርጫው አሁን ላይ እኮ ሁላችን መሪዎች ነን አደለ? እና እዚህ ላይ ደግሞ ገደብ ይኖር፣ እንደ መንግስት ሰራተኞች ይታዩ ነው ያሉት መሰለኝ።
0: እንደ ማንኛውም ህዝብ እነሱ እንደ ማንኛውም ህዝብ የሚፈልጉትን መምረጥ መብት አላቸው። ይገርማል። ምን አለ አንዱ ከዚህ ከሚነጋገሩት አንዱ ጋዜጠኛም ይሁን እንዲያው ዝም ብሎ ተብሮ ገባም ይሁን ምን አለ፣ ወይም እንደ ሀሪዲሞች እንደነሱ ሆነው ራሳቸው እንደነሱ ኃላፊነት ይዘው እንደነሱ ሆነው ተመረጡ ከመረጡ ይቻላል አለ። ተመልከት፣ ይሄ ኋላ ቀርነት እና የኛ ቄሶች እንዴት ፖለቲካ ይገባሉ እያሉ ሲናገሩ፣ ምናልባት ከዚህ ላይ አንዳንድ ሰው ሊያነውርም ይችላል። እነዚህ ሰዎችም ደግሞ የራሳቸው መንገድ ያጣሉ፣ የመጣበትን ያላወቀ የሚሄድበትን አያውቅም ይላሉ። እና ግን የእኛን ካህናቶች የሃይማኖት መሪዎቻችን ማንኛውም የሚመረጥ ሰው እነሱን መደገፍ አለበት። እነሱም ደግሞ የሚደግፉት እውነተኛ ሃይማኖትን የሚጠብቅ መሆን ያለበት ነው። ያነ ሰው ለምርጫው ብቻ ለራሱ ወንበር ይዞ ስለኛ ህብረተሰብ በእያንዳንዱ ምን አስተያየት አለው፣ ምን አለው፣ ችግር ምንድን አለው ብሎ ያንን የሚመለከት ካልሆነ ገና ሳይመረጡ ለምን ፖለቲካ ይገባሉ እያሉ የእኛን ካህናቶች እንዳይመርጡና የእኛ ቄሳውስቶች እንዳይመርጡ የሚያደርጉ አፋቸው እንዲዘጉ የሚፈልጉ ሰዎች አሉ። እነዚህ ጥሩ አይደለም።
1: ግን መረዳት ያለብን እስራኤል ተቋቋመችበት ጊዜ አንስቶ እስካሁን 78 ዓመት አስቆጠረችና እስካሁን ህዝቡን የሚያከራክረው ጉዳይ ምንድን ነው? መንግስት የፖለቲከኞችና የሃይማኖት መሪዎችን መለያየት አለበት የሚለው ጥያቄ አከራካሪ ሆኖ እስካሁን የቆየ ወደፊትም የሚቀጥል አወዛጋቢ ርዕሰ ጉዳይ ስለሆነ እስራኤል ፖለቲካው የመንግስትና የሃይማኖት መሪዎቹ ልዩነት የለውም። በአንድ ላይ ስለው መዲናት አይሁዲም የስሟ መጠሪያ ሀገሪቱ መዲናት አይሁዲም የይሁዲዎች ሀገር ብሎ ነው ስላለህ መረዳት ይኖርብናል። አደለ? ምን ትለዋለህ? እዚህ ላይ
0: አዎ፣ ከዚህ ላይ ደግሞ አሁን እንዳልከው በትክክል አስቀምጠዋል። እንዲያውም በደንብ ማብራሪያውን እየሰጠኝ ነው። ግን ከዚህ ላይ ያው ደግሞ ልገልጽ የፈለግኩት ለእኛ ህብረተሰቦች ለእኛ ወገኖች አስፈላጊ የሆነ የእኛ ህብረተሰብ መብቱ የተጠበቀ እንዲሆን በእያንዳንዱ እኔን ማለቱን ትተን ስርዓት በመያዝ ተመራጭ የሆነ እውነተኛ የሆነ ለህዝቡ መሪ የሆነ ህዝቡንን በመጠበቅ ህዝቡን በመያዝ ትልቅ ደረጃ ቢይዙልን ጥሩ ነው። አሁን ምናየው በየቦታው ተቀምጠው በየቦታው እኔን ምረጡ ብለው አሁን ለራሳቸው ወንበር ማገኝ የመግቢያ ብቻ የሚፈልጉ ኋላ ወደ አንዱኛው ምን ትሰጠይ ለኔ ወንበር ምን መንገድ ትሰጠይ የሚለው ነው እንጂ ለኛ ለህብረተሰባችን አስፈላጊ ሆነው የኛ ህብረተሰብ ቢመረጥ ኑሮ መጀመሪያ ቀድመ ዝግጅት ይሆንና ይሄ እንደገና ቀድመ ዝግጅት ነው። በቀድመ ተከተል የሚሆኑትን አንደኛ ሁለተኛ የሚሉትን ይዘው የትኛው እንደሚገቡ ከመጀመሪያው አሁን እኮ እኔን ምረጡ የሚለው ወይ ወደ አረብ ሊሄድ ይችላል ወደ ግራ ክንፍ ወደ ቀኝ ክንፍ ሊሄድ አሁን እኮ እኔን ምረጡ የሚሉት በመጨረሻ የትኛው እንደሚሄዱ አያውቁም። ለምን ኋላ እኔ ይህን አንተ የፈለከው ልስጥህና ና ወደ እኔ እንዲባሉ ነው የሚፈልጉ። ለምን ራሳቸውን ችለው ግን የኛ ህብረተሰብ ግን አንድነቱ ሆኖ ለምን አንድ ደረጃ እንዲይዝ የማይሆን ለምንድን ነው?
1: ጥሩ ጥያቄ ነው አቶ ውቢያስረሴ። አሁን አንዳንተ አመለካከት በፖለቲካ በጣም አሳሳቢ የሆነው የይሁዳን ሃይማኖት መሸርሸር የለበትም፣ መጎዳት የለበትም፣ መጠበቅ የለበትም። እንዳንተ አባባል የቀሳውስት ካህናት ክብር መጠበቅ አለበት። ያስካሳብ ይዘሃል። አዎ ሃይማኖትን ትልቅ ርዕሰ ጉዳይ ነው የሚታሰብበት ጉዳይ ሆኖ ያለ እንዳንተ ከሃይማኖቱ ሌት ባለ መልኩስ እንዲያው እንዳንተ አመለካከትስ በአጠቃላይ በሀገራችን በህዝቡ በአሁን በሚካሄድ ምርጫ ክነሴት ፓርላማ ምርጫ ልካሄድ ተቃርቧል እና አሁን እንዳንተ አመለካከት እንዳው አንገብጋቢ አጀንዳ ለህዝቡም ለእያንዳንዱም ዜጋ የሚል ያሰብከው ምንድን ነው? መንግስትን ትኩረት ሊያደርግ የምትጠይቀው ምን ይሆን?
0: እሺ፣ በመጀመሪያ ደረጃ ማየት ያለብን አገሪቱን ወዳድ የሆነ ሃይማኖትን ወዳድ የሆነ ሰው እንዲመረጥልን እንፈልጋለን። ከዚያ ደግሞ ህዝቡ የሚመርጠው በእርግጥ ምሳሌ ነን እኛ ህብረተሰቡ፣ ግን የሚመርጠው እግዚአብሔር ብቻ ነው። ይሄ እጣ ነው። ይህ ምርጫ ማለት ደግሞ እጣ ነው። ግን ሆኖም ደግሞ አንድ ሰው ከሚፈልገው ደረጃ በሃይማኖት ደረጃም ሆነ በህብረተሰብም ሆነ ለሚመርጠው ከመጀመሪያው ይዞ እስከሚጨረስ አንድ መሆን አለበት። ይህንን ነገር ይህኛውን ፓርቲ
1: ህዝቡ አቶ አስረሴ
0: አዎ
1: የሚያንገበግበው መንግስት የሚመለከተው ትኩረት የሚያደርግበት የምልህ አንተ የምትገልጽልኝ በአመራር ብቁነት ያለው ይመረጥ ነው። ሁሉም ይፈልጋል ጥሩ መሪ፣ ትክክለኛ መሪ እንዲመረጥ ነው የምንፈልገው። ግን ያለው ምንድን ነው? የእስራኤል ህዝብ የሚያሳስባት ጉዳዮች ምንድን ነው? በኢኮኖሚው በደህንነቱ እንዴት ነው ምለት አስባለ። ደግሞ በዚህ ከኦክቶበር 7 ከሶስት ዓመት በፊት በነበረው ከባድ በደረሰብን የሽብር ጥቃት ወዲህ በጣም የማይዘነጋነት ነገር ስለሆነ በደህንነቱ ሁኔታ፣ በመከላከያ ሰራዊት ውትድርና አገልግሎት ሀሳብህ ምን ይመስላል ነው ብዬ የምጠይቅህ።
0: እሺ፣ ለዚህ ሁላ ዋናው ጠቅላዩ ማን ነው? አንድነት፣ ልባችን አንድነት ሆነን ጸሎት ማድረግ ለእግዚአብሔር ሁሉን የሰጠን ይህን ሁላ የሚያደርግ ዓለምነን እንድታንቀጠቅጥ ህዝብ የበሬ ግንባር የማታክል ህዝብ እግዚአብሔር ከኛ ጋር ነው ያለ። እኛ ምን ማድረግ ነው ያለብን? ጸሎት።
1: እግዚአብሔር በታች
0: አዎ፣ ጸሎት አምላክን መለመን ጉልበቱን ኃይሉን እንዲሰጠን ከወንድሙ ከእህቱ ከትዳሩ ከልጆች ከቤተሰቡ ሰላሙን ይስጠን እያልነ ጸሎት፣ አንድ ልብ መሆን አለበት። አብዛኛውን ደግሞ ከዚህ የብዙ የመጽሐፍ ማንበብ ብዙ ችሎት ያላቸው አሉ፣ ግን ተግባሩን እንስራው። የእግዚአብሔርን ቃላት ተግባሩን የምናነበውን በትክክል እንስራው።
1: አቶ አስረስ ጸሎት ከእግዚአብሔር ጸሎት በታች ደግሞ ኛስ ጥራችሁ ለፍታችሁ ብሉ ሰርታችሁ የሚል ነው በኦሪት መጽሐፍ። አንተ ለምጠይቅህን ትክክለኛ መልስ እየሰጠኝ አይደለህም አቶ ያስረስ። አሁን ምንድነው ለህዝቡ የሚፈልገው? ምንድነው መፍትሄ? ምን ይሆን የሚል ጥያቄ ነው እየጠየቁ ያልኩ። በጸሎት ብቻ ሳይሆን ምን ማድረግ አለበት አመራሩ ነው የምጠይቀ።
0: እሺ፣ አመራሩ ህዝብ መሪውን ጥሩ መሪ መፈልግ አለበት። በገንዘብ ሳይሆን በማንም በመደለል ሳይሆን ወንድሜ ነው እህቴ ነው ያጎቴ ልጅ ያክስቴ ልጅ ማለት ሳይሆን ለሀገሪቱ ጥሩ መሪውን እንምረጥ። ይሄንን ማድረግ አለብን። ዝም ብለን በማንም በወንድሜ ባክስቴ የሚለውን ባጎቴ የሚለውን ትተን ለሀገሪቱ እውነተኛ የቆመውን እሱነን እንድንመርጥ ነው ፍላጎቴ። ለህዝብ አስተያየት የምሰጠው
1: ማህበራዊ ህይወታችን የወጣቱ ትውልድን በተመለከተ እንዴት መንግድ ብዙም አስፈላጊ ሁሉም መማር ሁሉም በህይወቱ ማስቀደም እንዳለበት ስለሆነ መንግስት የሚመረጠው አዲስ መንግስት ብዙ ብዙ ስራዎች ይጠብቁታል። የደህንነት ጥበቃን በተመለከተ የውትድርና አገልግሎት ክርክሩ ስንሰማው የከረም ነው። ለምንድን ነው የውትድርና አገልግሎት ሃይማኖት አጥባቂዎቹ ለምንድን ነው የማያገለግሉ? ለምን በኩልነት ለምን ውትድርና አገለግሉም የሚል ይሄ ህዝቡ እስራኤል አንተ ጋር እየተነጋገርን ያለውን እኮ ሀገሪቱ የኛውን ማህበረሰብ ብቻ ሳይመለከት ሁሉን የእስራኤልን ህዝብ የሚመለከት ርዕሰ ጉዳይ ጥያቄ እያነሱ ያለ እና በዚህ ላይ ምን ትለዋለህ? የውትድርና አገልግሎትን በተመለከተ
0: ውትድርና አገልግሎት እንዳያገለግሉ የሚሉ ሰዎች ትልቅ ስህተት አላቸው። እንዲያውም እንኳን ተማሪዎቹ ስንሰማ ከአባቶቻችን ቀድሞ ጦርነት ሲነሳ ካህናቶች ፊት ቶራውን ይዘው ነው የሚሄዱ የሚባል የነበረ
1: ለጦርነት።
0: አሁን ደግሞ እነዚህ ሀሪድም የሆኑ ወታደር እንዳያገለግሉ የሚሉተይ ይህ ስህተት ነው። ከዚህ ላይ ማንኛውም ሰው ለሀገሩ ለዚች ምድረ ቅድስት ለመኖር ስንል እግዚአብሔርን ጸሎት እያደረግን መከላከል አለብን። ማንኛው ህብረተሰብ የሀሪድም ሆነ ዳት የሚሆንም ሆነ እንኳን ቄስ የሚሆኑ የሚማሩ ብዙ ልጆች አሉ። እነኛ እነሱን በተመለከተም እያገለገሉ ነው። እንዲህም አይሉ እግዚአብሔርን እንዲያውም እንዲህ አይነት ሰዎች ናቸው እግዚአብሔር የሚረዳቸው በትምህርት ያሉ የእግዚአብሔርን ቃላት የያዙ ጦርነት ሲሄዱ የሚያሸንፉ የእግዚአብሔርን ቃላት የያዙ ናቸው። እንዲያውም
1: ጥሩ አቶ ያስረሴ ታንተ ጋር የፖለቲካ ውይይት ቃለ ምልልስ አደረግን። ያው የተነሳህበት ሀሳብ ያለህን ሮታ አለም ሃይማኖታችን ጉዳይ መከበር አለበት የሚለው ዋናው ሀሳብ ነው ይዘህ የተነሳህና ለማጠቃለያ ምትለው ነገር ካለ
0: አሁንም ይኸው ተናግረህ አናንተም ዋናው ነገር ሃይማኖታችን ካህናቶቻችን የሚቀዋወም ሰው በጣም ለኛ አደጋ ላይ ነው የምንወድቀው። ነጮችም የሚያከብሩና ካህናቶቻችን ስንይዝ አባቶቻችን ስንይዝ ነው ስንከባበር ነው። እና ይሄ መሆን አለበት። ለኛ ካህናቶች ነገድ ባይሆኑ ብዙ ሰዎች ጥሩ ነው። እግዚአብሔር ይቅር እንዲለን ካህናቶቻችን በማንኛውም ቦታ ባናነሳ የበለጠ ነው። እና ደግሞ ለሀገሪቱ ሰላሙን ይስጠነ። የሚመረጠው መንግስት ደግሞ ለህዝብ እስራኤል እግዚአብሔር አገልጋይ ሆኖ በእግዚአብሔር መንገድ የሚሄድ ያድርግልን በሰላም ያኑረነ። እንዲሁም ለዚህ እንዲሁ ቃለ መጠየቅ ላደረክልኝ እንዲሁም ባልደረቦችህ ከልብ አመሰግናለሁ። በጣም ደግፈውነ። ለማንኛውም ህብረተሰብ አብራርተህና በጥሩ ጠይቀህ ባለሙያነህና እግዚአብሔር ያክብርልን።
1: እናመሰግናለን አቶ ኦቢያስ ረሴ ከክራንቻት ሻባሻሎም። እናመሰግናለን
0: ሻባሻሎም ሀክሰሚያ ይችን አመት ፈሏን ደግሞ በሰላም ያውልን።
1: መጻድቃን መጽሐፍ ይመዝግበን።
0: አሜን
1: ደህና ቆይታ ደህና ውልልን። እናመሰግናለን። የተከበራችሁ አድማጮቻችን ከዚህ በመቀጠል ያለውን የሀገራችን የፖለቲካ ተጨባጭ ሁኔታ በተመለከተ እንግዲህ ብሔራዊ የክነሴት ፓርላማ ምርጫ የሚካሄድበት ቀን በዚህ እየተቃረበ ስለሄደ የተለያዩ ፓርቲዎች ያው ከፍተኛ እንቅስቃሴ እያደረጉ ናቸው እና ይህን በተመለከተ የቀድሞው ከንቲባ አስተዳደር ሸንጎ አባል አቶ ሮቤል መሸሻ ጋር ቃለ ምልልስ እንሆ። አቶ ሮቤል መሸሻ ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልን የሻያው፣ እንዴት ነህ?
1: ደህና ነኝ፣ እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። እንግዲህ የፖለቲካው ውዝግቡ ያለው ሁኔታ ሰኔ በረረ አይነት ሆነና ያለው ትልቅ እንቅስቃሴ እያደረጉ ነው የተለያዩ ፓርቲዎች እና አሁን እንግዲህ እስካሁን በማዕከላዊ አስመራሽ ኮሚቴ ተመዘገቡ የተባሉ 38 ፓርቲዎች ናቸው ተብሏል። ማን እንደሚያልፍ ማን እንደሚወድቅ ገና አይታወቅም እና አሁን ስንጀምረው አንተ ጋርም በዚህ የፖለቲካ ውይይታችን የሊኩድ ፓርቲ በእጩ የክነሴት አባላት ስም ዝርዝር ላይ የማህበረሰባችን ኢትዮጵያውያን ማህበረሰባችን ይመረጣል ከሚል ቦታ ላይ አልፈረጀም የሚል ለአድማጮቻችን ሮሮ የሚያሰሙ አሉና እንዴት ታየዋለህ ይህን ክስተት?
2: ይኸውልህንን ፖለቲካ በልመና አይደለም የምታገኘው። በደንብ አድርገን ፖለቲካ ጉልበት ነው የሚያስፈልግህ። ስለዚህ ለዚህ ህብረተሰብ ፖለቲካ ቦታ ሳይሰጥ ቀረ የሚሉት አባባል ለእኔ ግር የሚል ሁኔታ ነው። ምክንያቱም ይሰጡኛ በፖለቲካ ብቻ ሰው ማንኛውንም ነገር ይሰጡኛም ብለህ አትጠባበቅ። ራስህ ማንነትክን አስታውቀህ ጉልበትክን የምታሳይበት ዋና ተግባር ነው። ስለዚህ ሁሌም ቢሆን ፖለቲካ ማልከው ሌላ ፕሮፌሽናል ስራ ማልከው ማንኛውም ነገር ይሰጡኛም ብለህ አትጠብቅ። ሂደህ መሳተፍና ማሸነፍክ ነው ወቅ። ይህንን ካላደረግነ ውጤት አለ ብለህ ለመናገር አስደፍር የሚሻየው
1: አዎ ጥረት ያስፈልጋል። ማንኛውም ዘርፍ እንቅስቃሴ በሙያዊ መስክም ቢሆን ፖለቲካ ወጣ ብሎ አዎ ጥረትን የሚጠይቅ ነው፣ እውነትክን ነው። ግን በፖለቲካ አመራር የህዝብ አመራርን በተመለከተ በሊኩድ ፓርቲ በተካሄደው ባለፈው ወር አካባቢ የቅድመ ምርጫ ፕራይመሪስ ተካሂዷል። አሁን በየክልሉ ከደጋፊዎቹ ጋር ድጋፍ ያገኙ አሉ፣ ያላገኙ አሉ፣ የራቋሉ። አሁን ለምሳሌ በዚሁ ምርጫ ላይ 43ኛ ቦታ ላይ ያለ አጋዲ ወርቁ አልፏል የሚባል ዜና ሰማንና አሁን ግን 43ኛ ቦታ የተመደበ የተፈረጀ የክነሴት አባል የሊኩድ እንዲያው አሁን ከህዝብ ላይ ግምጋሜ እየተደረገ ነው፣ ጥናት እየተደረገ ነው። ያን ያህል ሰው ያን ያህል ወንበር ሊያገኝ አይችልም ነው የሚባለው። ምን ትላለህ?
2: ይኸውልህ ጥሩ የሆነ ነጥብ ነው ያነሳህ። በዚህ በምርጫው የሚሽ ቤትሴት ኦሊም ወይም የአዲሶች ቦታ ተብሎ የተመደበ ቦታ አለ። ቁጥሩ ይሄ ነው ብለህ ለጊዜው በምርጫ ወቅት አታውቀውም። ግን በዚህ አጋጣሚ ወንድማችን ጋቢ ወርቁ ሌሎችን አዲስ ገቢዎችንን በማሸነፍ ሚሽ ቤትሴት ኦሊም የአዲሶችን ቦታ ይዞ አሸንፏል። ይሄ ከፍተኛ የሆነ ጉልበትን የሚያሳይ ሁኔታ ነው። ይሄ ስነ ስርዓት ያለበት ትክክል ያለው ሁኔታ ማሸነፉ ይሄንን ማሸነፍ ብለን እንጠራዋለን እንጂ ማንኛውም የክነሴት ወይም የሊኩድ ማርኮ ለማንኛውም ቦታ ሰጠኝ ለማናገራችን ጋቢ ወርቁ አሸንፈዋል። ሲያሸንፍ እንግዲህ 43 ቁጥር ነው ያገኘ። ያንን 43 በመናይበት ጊዜ ሊኩድ በሚካደው ምርጫ ላይ በእውነት 43 ቦታዎችን ያገኛል ወይ ለማናገር ያስደፍርም። ነገር ግን የሊኩድ መሪ የሆነ ቢንያሚን ናታንያሁ በዚህ አጋጣሚ ይወርጋቢ ወርቁ በማሸነፉ አዲስ ምሽቤት ኦሊም በማሸነፉ ከሌሎች ተወዳዳሪዎች ይልቅ ለጋቢ ወርቁ ቦታ መስጠት በህጉ መሰረት ይገደዳል። አንደኛ ይገደዳን በየስናገር ማንም አያስገድደውም፣ ግን ስታየው ከውጭ ያለው ሰው የሚፈርደው ሁኔታ ነው። ጋቢን በሚወስድበት ጊዜ ትክክለኛ አመራረጥ ነው። ምክንያቱም ቢንያሚን ናታንያሁ አይደለም የመረጠው፣ ህዝቡ ነው የመረጠው ጋቢ ወርቁን። ስለዚህ ሁላችንም ቢሆን ያለን ተስፋ ያለን ትክክለኛ አማራጭና ቦታ ያዝ ብለን የምንፈርደው በአሁኑ ሰዓት ጋቢ ወርቁ ነው እንጂ ሌላ አይደለም።
1: በነገራችን ላይ በአንድ በኩል እንደምታውቀው የእስራኤል ፖለቲካ በአንድ በኩል በህዝብ እንደዚህ የሚመረጡ አሉ፣ በሌላ በኩል ደግሞ በውጭ በኖርዌይ ህግ አለ አይደለ? ደግሞ በህዝብ ያልተመረጡ የክነሴት አባል የሆኑ አሉ። አሁን በቀጣይነት እንዳልከው በእንቅስቃሴ የሚያስፈልጋል መራለው የህዝብ ኑሮ አሻሽላለው ብለው ብቃት ያላቸው በፖለቲካ ነው የሚወዳደሩና አሁን ያለው ተጨባጭ ሁኔታ ስታየው በተለያዩ ፓርቲዎች ለምሳሌ እንደ ያሻር እንደ በያሃድ እንደ ካሆን ላባን በመሳሰሉ ማህበረሰባችን በአብዛኛው ሴቶች እጩ የክነሴት አባላት ሆነው ቀርበዋልና እንዴት ያዋለን?
2: አዎ አንደኛ አሁንም እንልህ ደግሜ ለምሳሌ ሆክ ኖርዌጂ ብለን እንጠራው ነው ያርበለ ተራው ከረጋ በአሁኑ ሰዓት በእውነት ጠቅላይ ሚኒስትር ቢንያሚን ናታንያሁ ምናልባት የኛ አካል የሆነ ከክነሴት ለመግባት ካስፈለገ ለሆክ ኖርዌጂ የሚለው ሁኔታ እጅግ በጣም ተቀባይነት ያለው ጋቢ ወርቁ ነው እንጂ ሌላ ነው ብዬ መናገር አስደፍረኝም። ይሄ አንድ ነው። እያንዳንዱ የፓርቲ ክፍል ሴቶችም ወንዶችም ሁሉም በተለያየ እድሜ ያላቸው ተወዳድረዋል እና አሁንም ቢሆን በተለይ በክነሴት
1: ምሁራን ናቸው
2: ሴቶች ምሁራን፣ ወንዶች ምሁራን ትልቅ ትንሽ ሳይል በስነ ስርዓት የተወዳደሩ አሉ። ለሀገሪቱ ጥሩ የሆነ ገጽታ ይስጣሉ ብለን ነው የምናምነው። እና ስለዚህ በዚህ ሁኔታ እኔ ያለው ሁኔታ ምንድነው፣ ምሁራን የሆኑ ሰዎች የክነሴት ገብተው ከዛ ውስጥ አንድ ወንበሮችን ከያዙ ለእስራኤል ህዝብም ሆነ ትውልድ ጥሩ የሆነ ገጽታ ያለው ስነ ስርዓት ያለው መሪነት ይፈጠራል ብዬ ነው እንግዲህ የምገምተው። ይሄ ነገር መቀጠል አለበት። አሁን ነው የጀመሩ በስነ ስርዓት ለወደፊቱ ጥሩ እይታ ያሳያሉ የሚለው ሁኔታ ነው ያለ። ይሄ ነገር መሆን አለበት መቀጠልም አለበት።
1: አቶ ሮቤል መሸሻ፣ አሁን ከአንተ ጋር አሁን እያደረግነው ያለው ቃለ ምልልስ ይህኛውን ፓርቲ ምረጡ ያንኛውን አትምረጡ አይነት አይደለም። አሁን የምናደርገው አዲስ መንግስት የሚቋቋመው የሚመረጠው አዲስ መንግስት አዲስ ጥምር መንግስት ከሁሉም የሀገራችን ዜጎች ጥሩ ስኬታማ የሆነ መንግስት እንዲቋቋም ነው የሁላችን ፍላጎት እና አሁን ላይ ሁነን ባለው በህዝቡ በተለያዩ መስኮች ምንድን ነው እንዳንተ አስተሳሰብ አመለካከት በአመራሮች ትኩረት ማድረግ የሚገባቸው ማለት በመንግስትነት ምንም የክነሴት አባልም ሚኒስተርም ሆኖ የሚመረጡ ከነሱ አንገብጋቢ ርዕሰ ጉዳዮች እንዳንተ ሀሳብ ከምሁራን መካከል አንተ ነህ ምንድን ነው ብለህ ታስባለህ?
2: ይኸውልህ በመጀመሪያ ደረጃ በእስራኤል ሀገር ያለው የምርጫ ሁኔታ ከጊዜ ወደ ጊዜ የሚያስከፋና ከጊዜ ወደ ጊዜ የሚነገሩት አሰቃቂና በጆሮ ለመስማት የሚዘገነኑ ሁኔታዎች አሉ። እነዚህን ነገሮች በተቻለ መጠን አሁን የሚገባው በክነሴት የሚገቡት አዳዲስ ተወዳዳሪዎች የዚህን አይነት ሁኔታ ለውጥ ማድረግና በህብረተሰቡና በህዝቡ ፍቅር እንዲኖር ከፍተኛ ትግል ማድረግ ይጠበቅባቸዋል። በአሁኑ ሰዓት በተለያዩ ሁኔታዎች በምናይበት ጊዜ እስራኤል ያሳለፈሻቸው አመታቶች ቀላሎች አይደሉም። ባለፈው የነበረውን እንደ ፊልም እንደ ሰረት አድርገው ያወጡት ሁኔታ
1: ኦክቶበር 7
2: በጣም የሚያሳዝን ሁኔታ ነው እና የኦክቶበር 7 7ቱ ለምንጠራው ጥሩ የሆነ ትምህርት እንዲሰጠን ነው። ሁላችንም ቢሆን ህብረተሰቡን በስነስርዓት ወገንን ሀገርን በስነስርዓት መምራት ካስፈለገ በእውነት በመጀመሪያ ደረጃ የሀገር ሁኔታና የወታደሮቻችን የሰሜን መከላከያ መከላከያ ኃይል ያደረጋቸውን ድርጊቶች በከፍተኛ ሁኔታ ማየትና ማየት ነው እንጂ ማሾፍና ከአሁን ቀደም ያደረገው መሪ እንደዚህ ነው ብሎ መናገሩ ትክክል አይደለም። ግን ይህን ስል ቅድም ያልከው ነገር አለ። እኛውን ከሌ ምረጡ አይደለም። አሁን የምንለው ምንድን ነው? ማንኛውም እንዴት መባል እናቴን ያገባ በሙሉ አባቴ ነው የሚባል ሁኔታ አለ። ስለዚህ መሆን ያለበት ምንድን ነው? በስነ ስርዓት እስራኤል ሀገር ትምህርታዊ ያዘል የሆኑ ነገሮችንና ለሀገሪቱ የጽዮናውያን ሀገር በመሆኗ ይሄንን ነገር አይተው በዚህ ሁኔታ መንፈስ መሄድ ግድ ይላል። ነገር ግን በአሁኑ ዛሬ ለምሳሌ ከሚገርም ግን ያየሁት ሁኔታ አለ። ክርክር ነበር በምህረታና በአቪ የሚባል ወንድማችን አለ የነበረው ክርክር አክቲቪስት አቪ እነዚህ ለምሳሌ እነሱ ያደረጉት ያየሁት ሁኔታ የሚያሳዝን ሁኔታ ነው። አንደኛ አሊያ ወይንም ደግሞ ወደዚህ ሀገር ጽዮናውያን ድርጊትንና የኢዲዮሎጂ ወይንም ደግሞ የርዕዮተ ዓለምን ሁኔታ በማደባለቅ የነበረው ክርክር የነበረው ሁኔታ አሰቃቂና የሚያሳፍር ሁኔታ ነው። እንደነዚህ ያሉ ነገሮች
1: ነው በስደት ያሉ ኢትዮጵያውያን በተመለከተ እስራኤል መንግስት ትኩረት አላደረገ እንዴት ነው?
2: አንደኛ አድርጓ የነበረው የሁለቱ ክርክር የነበረው የሁለት አንዲት የትምህርት ቤት ኃላፊ የሆነችና ምረታ የነበረው ክርክር ነበረ። እዚህ ያንን ክርክር አቪ አክቲቪስት አቪ ነገሩን አይቶ አንዱን አጥፊ ብሎ በተናገረው ሁኔታ ነው። ምክንያቱም ይሄ አሁን የግራ ወይንም የቀኝ ክንፍ አይደለም። የዚህ ሀገር አመጣጥ እያንዳንዱ የአመጣጥ ሁኔታ የጽዮናዊና የሀገር ወዳድነት ነው ወደዚህ ሀገር ያመጣን። ስለዚህ ይሄንን ሁኔታ ይሄንን ታሪክ ከሞሮኮም መጣህ ከአውሮፓ መጣህ ከኢትዮጵያ ከማንኛውም ሀገርም መጣህ ያመጣህ ዋናው እምነትህና ጽዮናዊ ሀገር ወዳድነትን ነው ያመጣው። ይሄንን ነገር ከፖለቲካ ግብቶ ክርክር ማምጣቱ እጅግ በጣም የሚያሳዝን ሁኔታ ነው። ይሄንን ያየ በሙሉ እጅግ በጣም ነው ያዘንኩት። ይሄ ነገር መሆን የለበትም። ወዲያውኑ ትጉባ ወንድ መልስ የሰጠሁት ሁኔታ አለ በፌስቡክ እና
1: እነዚህ አቪ ያልከው የሚያስከፊያ ንግግር ምን አደረገ?
2: አቪ አክቲቪስት ሚዛናዊ ንግግሮችን አይደለም የተናገረ። በመጀመሪያ ጀምረን ምረታን በወስድበት ምረታ ነበረች ምረታና ነጭቱ ምረታና ትክክለኛ በማድረግ ያችንን የካውን ቀደም መምር የትምህርት ቤት አስተዳዳሪ የነበረችውን አጥፊ አድርጎ ነው ሲናገር የሰማሁት። ይሄ አይደለም መሆን ያለበት። ሚዛናዊ ሁኔታዎችን ማድረግ አለ። አንደኛ የቀለም ሁኔታ አለ። ምንድነው የሚሉት ለምሳሌ አክቲቪስት ምንድነው? እሷ ኢትዮጵያ ስለሆነች እሷን ገደፋት ነው የሚባለው። እንደገና ደግሞ የግራ ክንፍና የቀኝ ክንፍ አለ። ይሄንን ድብቅልቅ አድርገው ሲከራከሩ ባየውበት ወቅት ምን ነው ከዛ ሁኜ ቢሆን ኑሮ ነው ያሰኘኝ። ምክንያቱም እንደነዚህ ያለ ነገሮች መሰማት በዚህ በሚዲያዎች በሶሻል ሚዲያዎች መሰራጨቱ ራሱ ለህብረተሰቡ መመረዝና ትውልዱን አዲሱን ትውልድ መመረዝ ክፉ ነገር እንዲያስብ ለማድረግ እንደሚዳረግ ሁላችንም በሂሳብ መውሰድ አለብን። ከእንደነዚህ ነገሮች መቆጠብ አለብን። ፖለቲካ ሌላ ነው፣ ታሪክ ሌላ ነው።
1: በየትኛው ቴሌቪዥን ነበረ?
2: ቴሌቪዥን አይደለም የነበረ፣ ሶሻል ሚዲያ ነው የነበረ። በዋትሳፕ ነገር አድርገው ነው ያመጡተኝ። በስነስርዓት ምን ነበር? በተለያዩ እንትኖች አሉ። እነዚህ ነገሮች መጠላላት ነው፣ መጠላላት ጥላቻ የሚፈጥር ነው እንጂ ትምህርት አዘል ነገር የለውም።
1: እሱ ሁሌም እዚህ በማህበራዊ ሚዲያ ከጥቅሙ ጉዳት አፍራሽ የሆነ አነጋገር አላስፈላጊ ጋጠ ወጥነትን የሚናገሩ ሰዎች አሉ። በእውነት ይሄ ነገር ለሚታወ የሚታሰብበት ጉዳይ ነው እና ሁሉን በሚዲያ በተለያዩ እንደ ዋትሳፕ፣ እንደ ፌስቡክ፣ እንደ ዩቲዩብ ወዘተርፈ
3: በመሳሰሉ ሁሉ አላስፈላጊ የሆነ ንግግር ገለጻ የሚያደርጉ ሰዎችን ሁሉ አሜን ብለን አንመቀበል የለብንም። አሁን በተለይ አሁን በፖለቲካ ትንትርክ ላይ ከፍተኛ እንቅስቃሴ በሚኖርበት ጊዜ እውነተኛ የሆነ መረጃ ማግኘት አለብን አይደለም እንዴ? አቶ ሮቤን
2: መስለኛ ትክክል መረጃ አልባ መናገር ጥሩ አይደለም። ሌላው ደግሞ ከሚገርም ነገር አድርገህ ውጤት አድርገህ ውጤት ይሄ ነው ይሄ ነገር መቀጠል አለበት ያደረካቸውን ነገሮች መጻፍ ወረቀት ላይ አስፍረህ መከራከር ያድርገህ አቀርብ። ነገር ግን እንደዚህ ነው የኔ የፖለቲካ ሪዮት ዓለም ይሄን የመሳል ክሌንድ ያርጄ በከፍተኛ ሁኔታ አወግዛለሁ ያንንም ነጋገረው ሁኔታ ካለጥላቻ ምንም አይነት ውጤት እንደማይሰጥ ሁላችንም መረዳት አለብን። ይሄን ነገር ረዳለው ብዬ ወገኔን ኩል አደርጋለው ብዬ በመነሳበት ጊዜ ሚዛናዊ የሆነ ሐሳብ ከእያንዳንዳችን መወረወር አለበት እንጂ የፖለቲካ ሁኔታ ይዘመዱ ራሱ ለህዝቡ እጅግ በጣም ጥሩ ውጤት ሊሰጥ አይችልም።
3: ይበንዲ እንዳለ አቶ ሮቤን መሸሻ በዚህ ላይ እንግዲህ በፖለቲካ እንቅስቃሴ ትግል እኔን በርታለን እኔን ምረጡኝ መሳሰለ ቀስቃሽነት ስራዎች እየተሰሩ በሚገኙበት በአሁኑ ወቅት እንድነው ምንድነው ለእስራኤል ሀገር እንዳንተ ማመለካከት እንዲያው በጣም ለህዝቡ ለሰፊው እስራኤል ህዝብ ማለት ትኩረት ሊደረግባቸው አጀንዳዎች እንዳንተ አመለካከት በምን ነው በተለያዩ መስኮች እንዲያው አሁን እንዲያው ለዚህ ለተጽዕኖ አሳዳሪነት ይሆናል በህዝቡ አከራካሪ ይሆናሉ አወዛጋቢ ይሆናሉ ብለም ተሳባቸው ርዕሰ ጉዳዮች ምንድን ናቸው?
2: ለምሳሌ ትምርትን ባስመለከተ ሽኑስ ተብሎ የሚጠራ ልጅነን ማሳደግ የምተውከ በትምህርት ቤቶች ያሉት ሁኔታዎች ለምሳሌ ትክክል ሁኔታዎች አይደሉም። በየትምህርት ቤቱ የሚካሄዱ የፖለቲካ ሁኔታ ለዚህ ከዛ ትምህርት ቤት ላሉት ልጆች ጥሩ መንገድ ስለማይሰጥ በተቻለ መጠን ፖለቲካ ነገር ከትምህርት ቤት መግባት የለበትም። ምክንያቱም ልጆችን የሚመረዝ ሁኔታ ነውና እርስ በርስን ጠቅላላ የሚያጋጭ ሁኔታ ነው። ሽኑኽንና ፖለቲካን ለይተን ማወቅ እጅግ ያስፈልጋል። ሃይማኖትንና ፖለቲካን ለይተን ማየት እጅግ ያስፈልጋል። በምናይበት ጊዜ በአሁኑ ሰዓት ፖለቲካና ሃይማኖት ድብልቅልቅ ብሏል። እንደገና ደግሞ ከትምህርት ቤትና ሽኑኽ ወይም ትምህርትና ፖለቲካ ተደባልቆ ነው የምታየው። ይሄ ሁኔታ ጠቅላላ እጅግ በጣም ለወገናችን ለህዝቡ ጠቅላላ ለሀገሪቱ ህዝብ የሚበጠብጥ ከፍተኛ እንቅፋት ነው። እዚህ ነገር መቆጠብና ይሄን ነገር ርዕስ አድርገው ወስደን ይሄንን ሁኔታ መፍትሄ ማግኘት ያስፈልጋል።
3: መምህር ሮቤር መሸሻ እንዳንተ አመለካከት እይታ ነው ይባንድ እንዳለ ግን መዲናት እስራኤል ከተቋቋመችበት ጊዜ አንስቶ ባሳለፈችው የ78 ዓመት እድሜዋ ላይ በጣም እስራኤልን ሰፊውን ህዝብ እስካሁን የሚያከራክር የመንግስት እና የሃይማኖት ልዩነት የለውም። ያውም ሀገሪቱን የምትጠራው ይገርማል ከአንተ ጋር ይህንን ቃለ ምልልስ ከማድረጋችን በፊት ቀደም ሲል ባደረግኩት ቃለ ምልልስ ላይ አዎ በሱ ትኩረት የጣለ በሃይማኖትን መከበር የሃዱት ሃይማኖት መከበር አለበት ብሎ እና ቄሳ ውስጥ ደግሞ አንዳንድ ተቃዋሚዎችን ለምን በፖለቲካ ጣልቃ ይገባሉ እያሉ የሚተቿቸው ትክክል አይደሉም የሚል አስተያየት ሰጥቷል። እና አንተስ ትምህርትን የተናገርከው ትምህርትን ስርዓትና ፖለቲካ ማለያየት አለብን ብለሃል። እንዴት ብሎ እንዴት ይለያዩ ለታስባለህ?
2: አንደኛ ተመልከት፣ ለምሳሌ ፖለቲካዊ ማን ነው ሃይማኖት መሪ የሆነ ከፖለቲካ አይወዳደር ማለት አይደለም። ይሄ ማለት አይደለም ማየት ያለብን ምንድን ነው የአገሪቱ ነዋሪ እስከሆነ ድረስ ከፖለቲካው በመግባት በስነ ስርዓት ህጋዊ በሆነ ሁኔታ እንደማንኛውም የሀገሪቱ ነዋሪ ከፖለቲካ በመግባት የሃይማኖቱን ሁኔታ ለወገኑ በምን አይነት ሀገሪቱን ወዳዱነን የሃይማኖትን ኦሪትን እንዴት አድርገን እንጠብቃለን የሚለውን ሁኔታ በክነሴት በመግባት መታገልና ይህ ነገር እውን እንዲሆን መፍትሄ ማግኘት ከፈለግን በክነሴት ስለሆነ መግባት ይቻላል። ነገር ግን በምናይበት ጊዜ በውትድርና አንሄድም የሌላ ህብረተሰብ ሃይማኖት ያለውም የሌለውም በውትድርና በሚሄድበት ጊዜ ለሳሻስን ብንወስድ እንደላ የደገር እስራኤል በማነው አጉዳት እስራኤል ብንወስድ ተቀላላ እነዚህ ብንወስድ ለምሳሌ ውትድርና ቦታ አንሄድም ቁጭ ለነው እየጾለትን እግዚአብሔር የሚረዳን የሚለውን ሁኔታ ይሄን ነገር መፍትሄ ማግኘት ያስፈልጋል። እንዴት ቁጭ ብለህ ሳትሰራ እግዚአብሔር ስጠይ ብትለው አይሰጥም ረዳህ ራስክን ረዳን ያረዳህለው የሚለው ሁኔታ ነው። እና ስለዚህ ለዚህ ነገር መፍትሄ መገኘት አለበት። እንግዲህ ሃይማኖታዊ ስንል የሃይማኖት መሪ ስንል ኢትዮጵያዎችን ብቻ አይደለም እና ምናገር ጠቅላላ ባለ ሁኔታ ነው የሀገሪቱ ዜጋ ስለሆንኩ ድረስ። ስለዚህ የኢትዮጵያ ሃይማኖቶች ወገኖቻችን ወይንም ቀሳውስቶችን እየወቀስኩ አይደለም ባሁኑ ሰዓት ጠቅላላ ባለ ሁኔታ ነው ምነግርህ አሁን። እና ስለዚህ ይሄንን ሁኔታ የኛን ቀሳውስት አንስቼ አልናገርም ምናገረው ጠቅላላ የሃይማኖት መሪ የሆኑስ እንደ ሻስ ሌሎችን በክነሴት ያሉ በሙሉ ወደ ውትድርና በላገራቸው መስዋዕት መሆን አለባቸው ምሳሌ መሆን አለባቸው ሃይማኖትን በመጠበቅ ባንድ ላይ ጎን ለጎን በማድረግ ለማለት ፈልጌ ነው።
1: በጣም ጥሩ። አንተ ባነሳው በዚህ ትኩረት ላይ መንግስት የሚመረጠው በትምህርት ላይ እንክብካቤ ማድረግ አለበት። በትምህርት ስርዓት ያለው ክስተቶች ችግሮቹም መፍትሄ በመስጠት እንዳለበት ብለሃል። ከተያዘም የሃይማኖትን ጉዳይ ደግሞ በህግ መደንገጊያው ምክር ቤት በክነሴት አማካኝነት ደግሞ መፍትሄ ያስፈልጋል ብለሃል። በእንዲህ እንዳለ በሀገራችን ያለውን የኑሮ ውድነት በተመለከተ እንዴት ታየዋለህ? ሌላስ የደህንነታችን በተመለከተ ያለውን ተጨባጭ ሁኔታ፣ እስራኤል በውጭ ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት፣ እስኪ መጀመሪያ በማህበራዊ ያለው የኑሮ ውድነት ሁኔታ እንዴት ታየዋለህ?
2: ተመልከት፣ አንደኛ የኑሮ ውድነት በእስራኤል አለ። የኑሮ ውድነት በእስራኤል አለ። ይሄንን የኑሮ ውድነት በተቻለ መጠን ርዕስ አድርጎ በመውሰድ ለምሳሌ ዛሬ ልጆቻችን ውትድርና ጨርሰው ትምህርታቸውን ጨርሰው ተድረው ቤት ገዝተው የሚቀመጡበት አጋጣሚ የለም። በአሁኑ ሰዓት እጅግ በጣም የሚያሳዝን ሁኔታ ነው። ስለዚህ ይሄንን ባስመለከተ ኢኮኖሚን ባስመለከተ የኑሮ ውድነትን ባስመለከተ እስራኤል ሀገር በመካከለኛው ምስራቅ ውድ ሀገር ናት፣ ብዙ የተወደደባት ሀገር ናት። ስለዚህ በተቻለ መጠን ለዚህ መፍትሄ ለማድረግ አንዳንድ የፖለቲካ ተወዳዳሪዎች የዚህ አይነት ርዕዮተ ዓለም ያላቸው በእስራኤል ሀገር ያለውን ችግር ለመቅረፍ የተወዳደሩ ካሉ እነሱንም መገደፍ እየተናገርኩ አይደለም ምረጧቸው አይደለም ምለው እነሱን መገደፍና ለዚህ ነገር መፍትሄ ለማግኘት የእስራኤል መንግስት ቀኝም ተመረጠ ግራም ተመረጠ ለዚህ ችግር ሁኔታ መፍትሄ ማግኘት ግድ ይልበታል። እስካሁን ድረስ የኑሮ ሁኔታ በእስራኤል እጅግ በጣም ከባድ ነው። ለዚህ መፍትሄ መገኘት አለበት።
1: ወጣ እዚህ ወጣ ብለን በዓለም አቀፍ የዓለም ሀገራት ብዙዎቹ እስራኤል በተለይ ከኦክቶበር 7 ከሶስት ዓመት በፊት በደረሰብን ከባድ የሽብር ጥቃት ጋር ተያይዞ በተካሄደው ከጦርነት በተለያዩ አቅጣጫዎች በደቡብ ባዛ ግንባር በሊባኖስ በኩል በጦርነት እስካሁን በእርግጥ ጦርነቱ አልበቃም እንዳለ ነው ሆኖ ያለ እስራኤልን በጣም አንቲሴሚቲዝም ጸረ እስራኤል እንቅስቃሴ የሚጠሏት ሀገሮች ቁጥር ጨምሯል። ይህን በተመለከተስ ያለህ
2: አስተያየት? አንደኛ ትክክል አባባልህ። ምንጊዜም ቢሆን ጥሩ ማደረክ ግን ማደረክ እስራኤል ሀገር ባትቋቋም ብንኖሮ ብንበል በመካከለኛው ምስራቅ መብላትና መጠጣት የማይቻልበት ወቅት ይደረስ ነበር። በ1948 ጀምራ እስከተቋቋመች ድረስ አካባቢው በሙሉ እስራኤል በምታመጣው ቴክኖሎጂ ጥሩ ነዋሪ ለመሆን በቅቷል። ይህንን ህዝቡ ማወቅ አለበት። ሌላው ደግሞ አውሮፓ ሀገሮችም ሆነ ከአውሮፓ ውጭ ያሉ ሀገሮች በእስራኤል ላይ የሚያደርጉት ላይ ከፍተኛ ተቃውሞ ለእኛ ልችን አይደለም። ለምሳሌ እንዴት ነው ያለን ዳቪድ ቤንጎሪዮን ሹ አማም የሚባል አለ። ድምፅ የተባበሩት መንግስታት ሹ አማም ያለው ምንድን ነው? እስራኤል ሁሌም ቢሆን የሚሰለች ድርጅት ነው እንጂ መፍትሄ የሚያገኝ ድርጅት አይደለም ነው ያለ። ምክንያቱም በእስራኤል ላይ ያለው ሁኔታ ነው የሚያተኩሩ። በሌላ ሀገሮች የሚደረጉትን የሚያሳዝኑ ሁኔታዎችን ለመፍታት የተነሳ ድርጅት አይደለም። ስለዚህ እኔ የምለው ምንድን ነው፣ እስራኤል በተቻላት መጠን በውጭ ጉዳይ ሚኒስተር ባለው ገለጻ በዓለም እየዞረች ስለ ራሷ ሁኔታ ገንዘብ ባጀት በመመደብ መዋጋትና የእስራኤልን አቋም የእስራኤልን ስንት ያትክክለና እንደሆነች እየገለጻ ማድረግ በተለያዩ ቋንቋዎች። ከሚገርም ነገር በሀገራችን በእስራኤል ብዙ ቋንቋዎች አሉ፣ ከኛ እዛ ውስጥ አማርኛ ነው። ስለዚህ ገለጻ ማድረግና የእስራኤልን ምንነት የእስራኤልን ደግ ሁኔታ መግለጽና ማስረዳትን ማወቅ አለብን። ይሄ ነገር ግን በእስራኤል አይደረግም። ይሄ ከተደረገ በእስራኤል በኩል የሚደረገው ከፍተኛ ጫናና ከፍተኛ ወቀሳ ይቀንሳን ብዬ ነው ማምን። እንግዲህ የውጭ ጉዳይ ሚኒስተር ነው ችግሩ ከዚህ ላይ። ይሄንን መፍትሄ ለማግኘት በተለያዩ ቋንቋዎች እየዞነ በአማርኛም በእንግሊዘኛም በትግርኛም በማንኛውም ቋንቋ ስለ እስራኤል ገጸ ሁኔታ ማስረዳትን ማወቅ አለብን።
3: በጣም ግሩም ነው።
2: አይደረግም።
3: ትክክል፣ ጥሩ ሀሳብ ነው። በድሮ ጀምሮ መቼም አንቲሴሚቲዝም ጸረ እስራኤል እንቅስቃሴ በተለያዩ ሀገሮች የሚከሰት ሁኔታ ነው። ግን በዚህ ለመዋጋት ሲባል እንዳልከው የእስራኤልን መልካም ገጽታ በዓለም ህብረተሰብ መግለጽ እጅግ በጣም የገለጻ ዘመቻ አስፈላጊ እንደሆን ጥሩ ነጥብ ነው። በእንዲህ እንዳለ አሁን ላይ ሆነን እንግዲህ በተለይ በጣም አወዛጋቢ አከራካሪ ሆነ በሁለቱ ህዝቦች በእስራኤል እና በፍልስጤማውያን ያለው ግጭት ነው። በተለይ በይሁዳና ሰማሪያ ቀበሎችም ባለው ያለው በሰፋሪ ይሁዳያን ይሏቸዋል። በእነሱም ያለ መንግስት ከህግ ውጭ በሆነ ሰፈሮችን ይሁዳያን ያቋቁማሉ። የእስራኤል መንግስት በፍልስጤማውያን መሬት ላይ ቤቶችን እየገነባ ነው የሚለውን በመቃወም አሁን ሰሞኑን ሰምተሃል፣ በአውሮፓ ከሚገኙ ሀገሮች የእስራኤል ወዳጅ ሀገሮች ከሚባሉት መካከል እንግሊዝ አሁን ያወጣቸው አዋጅ ደግሞ እስራኤልን ለመጉዳት በይሁዳና ሰማሪያ ቀበሌዎች ይሁዳያን የሚያመርቷቸው ምርቶችን ላለመግዛት የንግድ ልውውጥ በዚህ ላለማድረግ የሚል ማዕቀፍ ለመጣል እየወሰነ ነው። በዚህ ያለ አስተያየት
2: ነው። ይህ እኮ ለእኛ አዲስ፣ ለእስራኤል ሀገር አዲስ አይደለም። በአውሮፓ በእስላምና በአረብ የተጠለቀለቀች ሀገር ናት ሀገር ነው በአውሮፓ ያሉ ሀገሮች። ስለዚህ የነዛ ያሉትን የእስላሚስትና የአረቦችን ቁጥር በማየት እነዛን ለማረጋጋት የተደረገ ነገር ነው። ቢሆንም ይሄ ነው ብለህ ለምሳሌ ይሄ ነገር ይነገራል። ነገር ግን እስራኤል ደግሞ የራሷ የሆነ አቋምና የራሷ የሆነ ማዕቀብ የሚያደርጉባትን ሀገሮች እሷ ደግሞ ለእነዚህ ሀገሮች ማዕቀብ ለማድረግ ደግሞ መፍትሄዎችን ማፈላለግ የእስራኤል ሀገር እና የእስራኤል መንግስት ከፍተኛ ኃላፊነት ይወስዳል። ስለዚህ ማየት ያለብን ነው ሻያው ከዚህ ላይ እነዚህ የአውሮፓ ሀገሮች እስላም የበዙባቸው ሀገሮች እና የእስላምን ጉልበት በማየት በእስራኤል ላይ ጫና ለማድረግ ለፐለስቲን ሀገር በመቆምና በአንዳንድ ቦታዎች ሰፈሮች በይሁዳኑ ሰፈሮች በይሁዲ ባሉበት ሰፈሮች ህጋዊ በሆኑ ሰፈሮች የሚመረቱ ሁኔታዎች ወደ አውሮፓ እንዳይሄዱ ይሄን ማቀባ እስራኤል አሁንም ቢሆን ገለጻ በማድረግ ራሷን በእነዚህ ሀገሮች ላይ ደግሞ ማቀብ ማድረግ ደግሞ የእስራኤል ሀገር ይጠበቃል።
3: እዚህ እንዳልከው እስራኤል በተለይ የመከላከያ ሰራዊቷ ጸሀል በሚያደርገው በተለያዩ ግንባሮች እያሳየ ያለው በእውነት በሰብአዊነት በሆነ ሁኔታ ምልህ የእስራኤል ዜጎች እንደመሆናችን መጠን እኛም ውትድርናም አገልግለናል። በእውነት ጦር መሳሪያ ያልታጠቁ ንጹሐን ሰዎች ላይ የተኮሰ ከተኩስ እየከፈተባቸው አይደለም። እኔ በጣም በጣም ጥንቃቄ እያደረገ ነው። በሚያካሄድ ባለው ጦርነት አንድ መስፈር አንድ ሰፈር ላይ በአዛ ቀበሌም ሆነ በዩዳና ሰማሪያ አንድ አሸባሪ የተጠረጠረ በተጠለለበት ቤት በቀጥታ እርምጃ አይወስድም፣ የማጥቃት እርምጃ አይወስድም። የእስራኤል መከላከያ ሰራዊት አስቀድሞ ሕፃናት፣ ሴቶች፣ ሽማግሌ በዛ እንዳይጎዱ አስቀድሞ ማስጠንቀቂያ ሰጥቶ በዚህ ሰፈር ያላችሁ ማስጠንቀቂያ ሸሹ ብሎ ነው እርምጃ እየወሰደ ያለው። ይህን እንደዚህ አይነት ሰራዊት በዓለም የትኛው ወታደር ነው እንዲህ አይነት እርምጃ እየወሰደ ያለው? እንዲያው
2: ፈልግ አንደኛ ፈልግ አታገኝም። አውሮፓም አሜሪካም በማንኛውም ዓለም እስራኤል የምታደርገውን ሰብአዊ ድርጊትና ሰብአዊ ሁኔታ ያላትን ስነ ስርዓት ለማንም ዓለም የለም። ስለዚህ እንዴት ነው የሚባል አሁን አንዳንዴ ይቅርታ ፖለቲካ ላይ ቢንያሚን ናታን የሚያደርገውን አሁን ለምሳሌ የሚናገራቸውን ነገሮች ጉልበት ካለህ ሰላም አለ፣ ደካማ ሁነህ ሰላም ከጠየክ ግና መጥፊያ ነው የሚለው አባባል አለ። ስለዚህ ከውጭ የሚደረጉትን ሁኔታዎች ያለው ችግሩ ምንድን ነው? የውጭን መዋጋት ትችላለህ። ያለው ከፍተኛ ጥረት ምንድን ነው? ውስጥ ያሉ ከእስራኤሎችን ቢሆን ውስጥ ያለውንን ከፍተኛ ጠላትን መዋጋትና ራስ በራሳችንን ማፈቃቀር መፍትሄ ካገኘን ከውጭ ያሉ ሀገሮች በእስራኤል ላይ የሚያደርጉት ተጽዕኖ እንደምናሸንፍ ደግሞ በዚያ ተጠራጠረ። ዋው ትግል ምንድን ነው? ከሀገራችን ውስጥ ሰላም ይፈጠር። ሰላም ከተፈጠረ የውጭን የመዋጋቱ ሁኔታ ቀላል ነው።
3: አዎ፣ በቤት ውስጥ በሀገር ውስጥ ያለው ኃይል ከአንድነት ካለን የውጭን ጠላትን እንቋቋመዋለን እያልከን ነው መምህር ሮቤል መሸሻ?
2: ይሄ ነው ያለው ሁኔታ።
3: አሁን ዋናው ነገር እንግዲህ የሀገራችን ዜጎች እያንዳንዳችን እንግዲህ የመሪዎች የቀጣይ መንግስት ይመራል ብለን ያሰብነው እንግዲህ የራሳችን በአሁን ላይ እኮ በዲሞክራሲ ነጻነት ባለንበት እኮ አሁን እኮ ሁላችን የክነሴት አባል ነን፣ ጠቅላይ ሚኒስተር ነን። ድምፃችን ወሳኝ ስለሆነ ያው በዛ ቀን ሁላችን ወተን እንግዲህ ድምፅ መስጠት ነው አለብን። እና ማጠቃለያ ሮቤል፣
2: ማጠቃለያ ምንድን ነው? የሀገሩ ነዋሪ እስከሆነ ድረስ ሀገራችን እስታልነ ድረስ በምርጫው ወቅት እረፍት ወስጄ ነው እፎይ ብዬ የምውለው ነገር የሚለው ትዊት በማድረግና መብታችን ለመጠቀም የትኛው መንግስት ይመራናል የሚለው ሁኔታ እያንዳንዳችን እንደ ርዕዮተ ዓለም እምነታችን እየወጣን ምርጫውንን በስነ ስርዓት ከውጭ ሀገር ያለም የሚሰሙንን በተለያዩ ቋንቋዎች በዚህ አጋጣሚ በአማርኛ እየመጣችሁ በመምረጥ ማንኛውንም እናንተ የምታምኑበትን ይሄንን ለሀገራችን ድል እንዲኖራትና ሰባት ቀን ለኦክቶበር ሰባት ቀን የሆነው ነገር እንዳይመለስ እስራኤል ራሷ በየጊዜው እንድትጠነክር ከፈለግን ሁላችንም ትክክለኛውን መሪ መምረጥ ይጠበቅብናል። መልካም የሆነ እንግዲህ የዮም ኪፑር የጾም በዓል እንዲሆንልን ግማር ካቴማ ቶቫ በሻና ቶቫ ነው የምለው።
3: በጣም እናመሰግናለን። ሻባት ሻሎም። መልካም ቅዳሜ ሰንበት።
2: ሻባት ሻሎም።